0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ራስልን እንደምን አደረጋችሁ የተከበራችሁ አድማጮቻችን። ነው ሄለተ ሮብ የጧት ስርጭታችን ይዘን ቀርበናል። ዛሬ ለቱ እንደብራዩን ዘምና አቆጣጥር ዮም ዮም ሩቪ ጊሜል ቤሽባን ሄይታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ደግሞ ኦክቶበር 14 2026 ለኢትዮጵያ ዘመን አቆጣጥር ጥቅምት 4 2013 የቴክኒክ ባለሙያችን ናቲ ብላንኬቲ ስቱዲዮ ትረኞች ሰጠይ ዘመናና ይቾባይንን እንደተለመደው ስርጭታችን በዜና ጀምረን ጋስቶች ላምባቢያርን ይዞ ቀረብንን መለከታለን። በማከታተልም ወቅቱን የተመለከተ ፖለቲካ ትንታኔ ይዘን ቀርባለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን ለአሁን ዜናውን በባልደረባይ ሰጠይ ዘመናም
3: አመሰግናለሁ። አይቸው አርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል ጠላቶች ከምርጫው በፊት ጥቃት ለመፈጸም ይሞክሩ ይሆናል በማለት አስጠነቀቁ። በእስራኤል የፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎች ምርጫ ዘመቻቸውን አጧጥፈው ቀጥለዋል። የእስራኤል አየር ኢንዱስትሪ ከጀርመኑ ሲግሳውር የጦር ፋብሪካ ጋር በመተባበር ፋየርስቶርም የተሰኘ 200 ጥይቶችን መሸከም የሚችል ድሮን መስራታቸውን አስታወቁ። የመካከለኛው ምስራቅ ጥርስ ዛሬም እንደቀጠለ ነው። ኢራን ራሷን ለጦርነት እያዘጋጀች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል ጠላቶች ከምርጫው በፊት ጥቃት ለመፈጸም ይሞክሩ ይሆናል በማለት አስጠነቀቁ። ኔታንያሁ ትላንት በዮርዳንና ሰማርያ ፍልስጤማውያን አዋሳኝ ድንበሮች አካባቢ ጉብኝት ባደረጉበት ወቅት እንደገለጹት እዚህ አካባቢ ማስጠንቀቂያዎች አሉ። ጠላቶቻችን ከምርጫው በፊት እኛን ሊሞክሩን ይችላሉ። እኔ ግን ለማንኛውም ነገር ዝግጁ ነን ብዬ ማስጠንቀቅ ፈልጋለሁ። በዚህ ወቅት ጠላቶቻችን ባይሞክሩን ጥሩ ነው። እዚህ አለመውት የማውቁት ጠንካራ የጦር ኃይል አለ ብለዋል ጠቅላይ ሚኒስትር ኔታንያሁ። በእስራኤል የፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎች ምርጫ ዘመቻቸውን አጧጥፈው ቀጥለዋል። የፖለቲካ ፓርቲዎች በተለያዩ መገናኛ አውታሮች የምረጡኝ ዘመቻቸውን ጀምረዋል። ጥቅምት 7 ቀን 2026 ዓ.ም በሚካሄደው ብሔራዊ የክኔሴት ምርጫ የሚሳተፉ የተለያዩ የፖለቲካ ፓርቲዎች በፓርላማው ብዙ የመቀመጫ ወንበሮችን ያስገኝልናል ያሉትን የምርጫ ቅስቀሳ እያካሄዱ ይገኛሉ። እስራኤል ከተቋቋመች ጀምሮ እስከ ዛሬ ድረስ ምርጫዎችን በዲሞክራሲያዊ መንገድ በማካሄድ መንግስታትን የምትቀይርና በመካከለኛው ምስራቅ ብቸኛ ዲሞክራሲያዊት ሀገር ናት። የቀኝ ክንፍ ርዕዮተ ዓለም ተከታዮች ድምፅ እንዳይባክን ለማድረግ ትንንሽ ፓርቲዎች ከምርጫው ፉክክር እንዲወጡ እየጣሩ ነው። አሂና ኖአም እስራኤል የተሰኙ ትንንሽ ፓርቲዎች ከምርጫ ውድድር እንዲወጡ ጠቅላይ ሚኒስትር ኔታንያሁ ጥረት እያደረጉ ነው ተብሏል። የመከላከያ ሚኒስትር እስራኤል ካጽ የድሮን ጥቃቶችን ለማስቀረት አንዳንድ የድሮን አይነቶች በእስራኤል አየር ክልል እንዳይበሩ ለማድረግ የፊታችን እሁድ ከማገጃ ሰነድ ላይ ይፈርማሉ ተባለ። በተለይ ሲቭ ኦፕቲና ሲም የተሰኙ የድሮን አይነቶችን ለማገድ የመከላከያ ሚኒስትር እስራኤል ካጽ ከማገጃ ሰነድ ላይ ይፈርማሉ ተብሎ ይጠበቃል። ከዚህ ውሳኔ ላይ የተደረሰውም በመረጃ ድርጅቶች ክትትል መሰረት ድሮኖች ስጋት ስለሚፈጥሩ ነው ተብሏል። በከፍተኛ ባለስልጣናት ላይ ጉዳት የማድረስ ሙከራ ይኖራል። እንዲሁም የወንበዴ ቡድኖች ድሮኖችን መረጃ ለመሰብሰብና የተለያዩ ጥቃቶችን ለመፈጸም እንዲሁም ለማስኮብለል ይጠቀሙባቸዋል በሚል ምክንያት ነው አንዳንድ ድሮኖች በእስራኤል አየር ክልል እንዳይበሩ የሚታገዱት ተብሏል። በዚህ ዘመን በድሮን የሚደረጉ ጥቃቶች እየጨመሩ መምጣታቸው ይታወቃል። በጦርነቶች ላይም ድሮኖች ከፍተኛ ሚና ይጫወታሉ። ከአሜሪካ ኒውዮርክ ወደ እስራኤል ቴላቪቭ ለመብረር ተዘጋጅቶ የነበረ አውሮፕላን ፈንጂ ተጠምዶበታል በሚል አንድ ማንነቱ ያልታወቀ አካል መረጃ በማቅረቡ አውሮፕላኑ ዘግይቶ ለመብረር ተገደደ ተባለ። የዴልታ አየር መንገድ ንብረት የሆነው አውሮፕላን ከኒውዮርክ ወደ ቤንጎሪዮን ለመብረር ዝግጅቱን ከጨረሰ በኋላ ፈንጂ አለበት መባሉን ተከትሎ በረራውን አቁሞ በሚመለከታቸው ክፍሎች ምርመራ ከተካሄደበትና ደህንነቱ ከተረጋገጠ ከአንድ ሰዓት ከሩብ ቆይታ በኋላ እንዲበር ተደርጓል። በዴልታ አየር መንገድ አውሮፕላን በ24 ሰዓታት ውስጥ እንዲህ አይነት ክስተት ሲያጋጥም ለሁለተኛ ጊዜ ነው ተብሏል። የእስራኤል አየር ኢንዱስትሪ ከጀርመኑ ሲግሳውር የጦር ፋብሪካ ጋር በመተባበር ፋየርስቶርም የተሰኘ 200 ጥይቶችን መሸከም የሚችል ድሮን መስራታቸውን አስታወቁ። በሁለቱ የጦር ኢንዱስትሪዎች ትብብር የተሰራውና በኢብራይስቱ ማላት ተብሎ የሚጠራው የድሮን አይነት 200 ጥይቶችን በመሸከም እስከ 3 ሰዓት ድረስ አየር ላይ በመቆየት የጠላትን ኢላማዎች ለይቶ ለማወቅና ለማጥቃት ይችላል ተብሏል። ድሮኑ 24 ኪሎ ግራም የሚመዝን ሲሆን ሙከራ ተደርጎበት በተሳካ ሁኔታ ኢላማውን መትቷል። የዚህ ድሮን መሰራት በአየር ኃይል በኩል ያለውን የጦር ግንባር የሚያሻሽል ነው ተብሏል። የመካከለኛው ምስራቅ ቁጥረት ዛሬም እንደቀጠለ ነው። ኢራን ራሷን ለጦርነት እያዘጋጀች መሆኑ ተገልጿል። በአሜሪካና እስራኤል ትብብር በኢራን ላይ የተካሄደው ጦርነት የተፈለገውን ውጤት አለማምጣቱ ችግሩን በተንጠልጠል ላይ አስቀርቷል።

0: ዘግቧል። አሜሪካና እስራኤል በቅርብ ጊዜያት ምርጫዎች በመኖራቸው ምክንያት የኢራን ጉዳይ ችላ የተባለ ቢመስልም የሁለቱ ሀገራት መንግስታት የኢራንን ጉዳይ ከነጭራሹ አረሱትም ተብሏል። ምንም እንኳን አሜሪካ ኢራንን በመጣኔ ሀብት ማቀብ እየቀጣቻት ቢሆንም የሚፈልገው ውጤት ስለማምጣቱ ግን በርግጠኝነት መናገር አይቻልም ተብሏል። ኢራን ከኢኮኖሚ ማቀቡ ማነቆ ለመውጣት ጦርነት ትከፍት ትችላለች የሚሉ ስጋቶች አሉ። ኢራን የኒውክሌር ጦር መሳሪያ ባለቤት ከሆነች ለእስራኤል ብቻ ሳይሆን ለአሜሪካና አውሮፓን እንዲሁም ለመካከለኛው ምስራቅ ሀገራት ትልቅ ስጋት ትሆናለች። የኢራንን የኒውክሌር እቅድም በድርድር ማስቀረት ካልተቻለ ጊዜው ይረዝማል እንጂ በኢራን ላይ ሌላ ጦርነት መከፈቱ የማይቀር መሆኑን አንዳንድ የጦር ጠበብቶችና የፖለቲካ መሪዎች ይናገራሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል። በተለይ በመካከለኛው የሀገሪቱ ክፍልና ተራራማ አካባቢዎች ሙቀቱ ይጨምራል። ነገ ሐሙስ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 28፣ በሃይፋና አካባቢዋ 27፣ በብኤርሸባና አካባቢዋ 29፣ በኤላትና አካባቢዋ 32 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። አይቸው የሰዓቱ ዜና ይህን ይመስላል።
1: እናመሰግናለን።

የተከበራችሁ አድማጮቻችን ጋዜጦች ለአንባቢያንም ይዘው ቀረው የሚሉትን እንመለከታለን። ሶስቱ ጋዜጦች ፊት ለፊት ላይ ይገኛሉ። ማሪ ቪዲዮ ታሮኖትና ሀሬት ናቸው። በቅደም ተከተል እንመለከታለን። ማሪ ብላይ ስንጀምር የጠቅላይ ሚኒስትር ቤንያሚን ኔታንያሁን ፎቶግራፍ እንዲሁም የያሽር ፓርቲ ሊቀመንበር ኢዝያቅ ኮቲን ሁለቱም በማስቀመጥ ለምርጫው የቀረውን ጊዜ በማሳወቅ ሁለቱም በፖለቲካውና በደህንነት በሚል ርዕስ የራሳቸውን ሽኩቻ እንዳላቸው በሰፊው ጽፏል። በቀደም ወደ ጉብኝት ላይ በነበሩ ተማሪዎች ላይ የደረሰው አደጋ ምናስተውሶ ነው። የ14 ዓመት ልጅ መከደሉም መሞቱም እናውቃለን። በዚህ ዙሪያም የተጻፈ ጽሑፍ አለ። ኢራን ወደ ጦርነት ለመመለስ ራሷን እያዘጋጀች ነው የሚል ጽሑፍም በዚህ በመጀመሪያ ገጹ ላይ ተቀምጧል። ሮስ ገባብለን ስንመለከት እንግዲህ ዞሮ ዞሮ የምርጫው ጉዳይ ነው። ቤኔት ለጠቅላይ ሚኒስትር የተናገሩት ነገር በሀገራችን ውስጥ ታይቶ የማይታወቅ የሀገር ክደት ሰርተዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው በማለት ይወቅሳሉ።

አይዘንኮት በራሳቸው በምርጫው ሊኩድኒኮችን የማስገባ የሚመርጥ እኔ ነኝ በማለት ስሳቸው የሚስተዋወቁታል። እንዲሁም የሊኩድ ፓርቲ በትናንትና ሁለት ፕሬዚዳንት ኢሳክ ሄርጾግ የተናገሩት ንግግር ሁለተኛ ምርጫ እንዳይሄድ የተቻለኝ በሙሉ አደርጋለሁ፣ ያ ማለት እንግዲህ ጥምር መንግስት እንዲቋቋም አደርጋለሁ በማለት የተናገሩት ነገር አለ። ይህንም ሊኩድ ፓርቲዎች ጥምር መንግስት ብሎ ነገር የለም በማለት ምላሽ ለሰጧቸው ምስሉ ይታያል። አላዛር ያይን ቬሌንስኪ በ14 ዓመት ተማሪ ነው። በቀደም በነበረው አደጋ የሞተ ልጅ ነው። ጥሩ ልጅ እንደነበረ ተጽፎለታል እዚህ። ከዛም ባሻገር በተለይ በዚህ ዙሪያ በትምህርት ሚኒስትርና በደህንና ዱር አራዊት ጥበቃ መስሪያ ቤት መካከል አለመግባባቶች ተፈጥሯል። እንግዲህ ኃላፊነት ለመውሰድ ማን ነው ኃላፊነት መውሰድ ቦታው ተፈቅዷል አልተፈቀደም በሚል ዙሪያ በከፍተኛው ኃላፊነት አንዱ ወደ አንዱን እየሰደዱ ይገኛሉ። በአንድ የህፃናት መጫወቻ ቦታ ላይ የዘጠኝ ወር ህፃን እያጫወቱ ያለ ቤተሰብ ህፃኑ ንጥቆት ወድቆ በከፍተኛ መቁሰሉ ተነግሯል። ትልቅ ጥንቃቄ ሊያስፈልጋል እንግዲህ ልጆችን ይዘን ወደ መጫወቻ ቦታ ስንሄድ ማለት ነው። በሰሜኑ የሀገራችን ክፍል ደህንነቱ ዙሪያ አሁንም እጅግ በጣም አጠያያቂ የሆነ ነው። ሂዝቡላህን ወይም ማንነቱ ያልታወቀ የቀላል ድሮን አውሮፕላን መሳይ ተንሳፋፊ ነገር ወደዛ እንደተላከ እና ወይም ፊኛዎች የተላኩ የመላክ ሁኔታዎች አሉ። ይሄን ማን እንደዚህ ያደረገው እንደሆነም ፖሊስ መከላከያ በመመርመር ላይ ይገኛል። በትናንትናው ዕለትም በሐማስ ወይም ጂሃድ እስላሚ 5 ሽብርተኞችን መከላከያ መግደሉን የመከላከያ ቃል አቀባይ አሳውቋል። ምንም የተኩስ አቁም ስምምነት ቢኖርም ጦርነቱ እንደቀጠለ ነው ማለት ነው። የጥቅም 7/2023 ልጆቻቸው የሞቱባቸው ቤተሰቦች ለጠቅላይ ሚኒስትር ቤንያሚን ነታንያሁ ጥያቄ አቅርበዋል። ከጥቅም 7 በፊት የነበሩትን ፕሮቶኮል ወይም ውይይቶች ይፋ አድርግ በማለት ጥያቄ ጠይቋል። ኢራን በከፍተኛ ደረጃ ለጦርነት ዝግጅት እያደረገች ትገኛለች። በተለይ በሆርሙዝ መተላለፊያ ባህር የመርከቦች መተላለፊያዎች መጥላይም የምታሳየው የምትወስደው የእርምጃ አቅጣጫውን የቀየረና በጣም ብልሃት በተሞላበት ሁኔታ ጥቃት እያደረሰች ማለት ዎል ስትሪት ጆርናል የተሰኘው ጋዜጣ በሰፊ ጽፎ እናያለን። ሁላችንም እንደምናስታውሰው የአብርሃም ስምምነት ምክንያት በማድረግ በዛሬው ሰሞኑን የተባበሩት አረብ ኤምሬት እንግዲህ 6ኛ ዓመት እየያዘ ነው። እንግዲህ በዚህ 6 ዓመት ውስጥ የተባበሩት አረብ ኤምሬት ኤምባሲያቸውን ለመክፈት በቴል አቪቭ ለመክፈት ጥረት ተደርጓል። አሁን ፍቃድ ሁሉ ተቀብለው ሁሉም ጨርሰዋል። እንግዲህ ቴል አቪቭ በተወሰነላቸው ቦታ ወደ 15 ፎቅ ከፍታ ያለው ህንፃ እንደሚገነባና ባለቤትነት የነሱ እንደሚሆን፣ ይህ ህንፃ ለተለያዩ የዲፕሎማት እንደ ዲፕሎማ ሆኖ ወይም ደሻግሪሩት አምባሳደር ሆኖ የሚያገለግልበት መስሪያ ቤትና የሰራተኞች መኖሪያ ቤት እዛው ይሆናል ተብሎም ይጠበቃል። ትራምፕ ስንሄድ ፑቲን ከዘለንስኪ ይልቅ ፑቲን ወደ ተኩስ አቁም ስምምነት የመምጣት ወደ ሰላም የመምጣት ፍላጎት አላቸው በማለት የተናገሩበት ሁኔታም አለ። ወደ ወንጀል ነክ ዜናዎች ስንመለስ ለአንድ የሻምበል ከበደ የተሰኘ ወጣት ለ10 ዓመት እስራት ተፈረደበት። እንግዲህ በሁለቱ ጓደኞች መካከል በተፈጠረ አምባጓሮ ያው ተደባድበው አንደኛ ጓደኛውን እንደገደለው ያው እንግዲህ የ36 ዓመት የሻምበል ከበደ የ36 ዓመት አፉ ላይ የሚኖር ነዋሪ ሲሆን ይሄም በከሳሽ ጋር በተደረገ ስምምነት ለ10 ዓመት እስራት እንዲን ተጠቅቷል። ከወደ የዲዮት በምንመለስበት ሰዓት የዲዮት አራኖት ሐማስ ኢስካ ወይም ስምምነት የተጠለፉትን ለመመለስ ሲደረግ በነበረው ሁኔታ አብዛኛውን ጊዜ ሲነገር ስንሰማ የነበረው ሐማስ ስምምነት አይፈልግም፣ የተጠለፉትን ወገኖቻችን መልቀቅ አይፈልግም እየተባለ ሲነገር የነበረው አብዛኛውን ሐሰት ነው በማለት በሰፊው ተጽፏል። ተጠልፈው የነበሩት ሁለት
በመርኮ ተጠልፎ የነበሩት እነሱም አሁን ጥሩ ጓደኛሞች እንደወጣቸው እነሱም ሁለት ፎቶግራፋቸውን ከመጀመሪያ ገጹ ላይ አስቀምጠዋል። ወደ ውስጥ ገባ ዞሮ ዞሮ የምርጫው ሁኔታ ነው ያለ። ምርጫው አሁንም አንዱ አንደኛውን ፓርቲ የመጣጣልና የዛን ድምጽ ለመውሰድ የሚደረግ ጠርነት አለ በዚህ ዙሪያ አለ። በይሁዳና ሰማርያ ወጣቶች የወታደር ልብስ በመልበስ በፍልስጤም ቤቶች በመግባት ከፍተኛ ጉዳት እንዳደረሱና ይህ ሁኔታ ደግሞ ከጊዜ ወደ ጊዜ እየቆየ እየመጣ እየባሰ እየመጣ እንደሆነ የተታወቀበት ሁኔታ አለ። በ2023 ሲመለከት 980 የተለያዩ አምባጓሮ ስራዎች ተደርጓል። በ2024 ሲመለከት 600 2025 800 ነበር። አሁን ደግሞ 2026 950 ክስተቶች በዚህ አካባቢ መከሰቱን የእስራኤልም ጥሩም ስም እየሰጣት እንዳልሆነ በዚሁ ጋዜጣ ላይ በሰፊው ተጽፎ እናያለን። የሳውዲ አረቢያ ልዑል አልጋውራሽ ቤን ስሌማን የጠፉ የሚል ጽሑፍ በዚህም ተጽፏል። እንግዲህ ቤን ስሌማን ከስልጣን ከመጡበት ጊዜ ጀምሮ አሁን የመጀመሪያው ትልቅ ፈተና ላይ ይገኛሉ ይላል። ከሁቲሞች ባለው ግጭት ምክንያት ይቅርታ እስካሁን ደስ ትንሽ ቆይቼ ነበርኩኝ። አሁን ሊክ ተነተነኝ ጀምሮ ማለት ነው። ከወዲህ ይቅርታ እንጠይቃለን። ክብራትና ክብራን አድማጮቻችን ወደ ሀሬት በምንመጣበት ሰዓት ከሞላ ጎደል ሀሬትም የጻፈው ምንም የተለየ ነገር የለውም። እንዳይተው ምርጫን በተመለከተ ነው። የምርጫው ሁኔታ እንግዲህ ወደ ኋላም በደም ስንመለከትበት እናውቀዋለን። ጠቅላይ ሚኒስትር ደሚናታነው በምርጫው ዙሪያ ስጋት አላቸው። ምናልባት ፓርቲያቸው ድምፅ ሊያጣ ይችል ይሆናል የሚል ጽሁፍም አለ። ከእንግዲህ ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦች ለአንባቢያን የሚል ሰው ቀረብ ብሉትኝ የስካሁኑ ነው።

0: ጌታቸው በድጋሚ እንዴት አደርክ?
1: እግዚአብሔር ይመስገን አንተ እንደምን አደርሃል?
0: ሰላም ነኝ ጻይ ዮሐንስን ሰማው አሁን ረታይ አንቺ ልጅ ያዝ ያዝ አድርገኝ ይላል።
1: ይሁን
0: እንደው ያዝ ያዝ አድርገኝ ካልሆነ
1: ድራማ ይሰራውት ነበር። በተለይ የኤችአይቪን በወቅቱ በሰዓቱ ኤችአይቪ ማለት የኤድስ በሽታ በብዛት የተስፋፋበት ወቅት ነበርና የሆነ ልክ ልመረመር ሄድኩ ይመስልህና ልክ ከዛ ስወጣ ደስ ብሎኝ እንትን አረታ አንቺ ልጅ ያዝ ያዝ ጠበቅ አድርጊም ይያው በወቅቱ የኔ ጓደኛው ነው የተጫወተችውን አቅፊ ያሽከረከርኩበት
0: ተዛለኝና
1: ቀሰቀስከኝ።
0: ጥሩ ነው ጥሩ ነው ትዝታ መቀስቀሱ ግን ደግሞ ጥብቀህ ያዘኝ ነው እና እኔንም ያዘኝ ካልሆነ
1: አይ እንኳን አልችልህም።
0: ጥሩ ነው እንዲህ የተለያዩ ወቅታዊ
1: ወቅታዊ ትንተናዎች አሉን። በተለይ አሁን ቅድም ትንሽ በጋዜጦች ለአንባቢያን የተቀርበ የሚሉት ላይ ጠቀስ ጠቀስ ያደረኩትኝ ሁኔታ አለ። በተለይ በአሁኑ ሰዓት ምርጫው እንግዲህ ወደ 13 ቀን እየቀረው ነው ምርጫው ሊካሄድ። ፓርቲዎች እንዴት ነው ምንድነው ኃይል በመጨመር እስካሁን ደስ የነበረውን በኃይል በመጨመር አንዱ አንዱን ለማጥቃትና አንዱ አንዱን መራጭ ለመውሰድ የሚያደርጉት ጥረት በከፍተኛ ሁኔታ አለ እና እንደገና ደግሞ አሁን ዙሮ ጥቅምት 7 2023 የነበረውን ክስተትን የሚያደርጉት ነው ያለና ምን አይነት ተጽዕኖ ይሄ ጥቅምት 7 2023 ክስተት በምርጫው ላይ ተጽዕኖ ያመጣል ወይ? ፓርቲው አንደኛ አንዱ ለማጥቃት የሚጠቀሙበት ቃላትስ ስለዚህ ዘረን ምን ትላለ?
0: ጥቅምት 7 2023 ዓመተ ምህረት የነበረው ሽብር ጥቃት በዚህ ምርጫ ላይ ተጽዕኖ እንደሚያሳደር ምንም ጥርጥር የለውም። ግን ደግሞ እነቱ የቱ ጋር ነው ስተቱ የቱ ጋር ነው የነበረው የሚለው እስካሁን አጣሪ ኮሚቴ ቀርቦ ከሌ ነው ኃላፊነቱን የተወጣ የሚል ሪፖርት ስላልተቀበልን የኛው ነው ትክክል የኛው ነው ትክክል ያልሆነ ማለት አችልም። እርግጥ ግን በኃላፊነት የነበሩ ሰዎች ሽብር ጥቃቱ መከላከል ነበረባቸው፣ የሀገር ደህንነትን የማስከበር ኃላፊነት ነበረባቸው እና ስህተት እንደተፈጠረ ሁሉም ያምናል። ግን የቱ ጋ ነው በእውነት አሁን እንግዲህ ከላይ እስከታች ያው በተዋረድ የሚሰራበት ስለሆነ ተጽዕኖ በጣም ከፍተኛ ነው ያለው ሁኔታ ማን ኃላፊነቱን ይወስዳል በሚለው ረገድ ያንን ስላላወቅነ። ግን በአጠቃላይ መልኩ ጥቅምት ሰባቱ የሽብር ጥቃት ተጽዕኖ አሳድሯል። ዜጎች በዚህ ቅር ያላቸው አሉ። በፖለቲካው ዘርፍም በመከላከያ ሰራዊቱም ብዙ የሚነሱ አሉ እና ህዝቡ እንግዲህ የትኛው ነው ትክክል የትኛው ነው የሚለውን በምርጫው የሚወስነው ነው። ግን ከአጀንዳዎች መካከልም አንዱ ነው። ያው በምርጫ ወቅት ምርጫ ሲቃረብ ፓርቲዎች የፓርቲ መሪዎች ታውቃለህ አንዱን እያጣጣሉ ሌላውን ራሳቸውን የተሻለ ለማድረግ የሚጠሩበት የተለመደ ነው። ከዚህም በላይ አለ እና እነዚህ ቃላት የፖለቲካ የምርጫ ቅስቀሳ ናቸው ብንል እንትን የሚል አይደለም እና ምርጫውን ያው ራሳቸውን ለማሳመን ህዝቡ እንዲመርጣቸው ጥሩ ድምፅ ጥሩ መቀመጫ እንዲያገኙ የሚያደርጉት ጥረት አለ። ግን እውነቱ ግን እስካልተጣራ ድረስ ማወቅ አንችልም።
1: እውነቱን ይጣራ የሚባል ሁኔታ አለ እዚህ ጋር ምናምን መሰል። አሁን እነኚህ ምረጡን የሚባሉት የህዝብ ተወካይ ሆነው ለማገልገል የሚሄዱትኝ የሚጠቀሙበት ቃላት አሁን በተለይ ከጥቅም 7/2023 ጋር የተገናኙትን አንዱ እገሌ መጥቶ ነበር እገሌ አልመጣም አስቀድሞ ጥንቃቄ ተደርጎ ነበር እሳቸው አልሰማም እሱ አልሰማም ያን አልሰማም ያኔ እኮ እንዲህ ብሎ ነበር እንደዚህ ሊደረግ ነበር የጠቅላይ ሚኒስትሩ የመከላከያው ውርስ አማካሪ የነበሩት በኋላ እየወጡ በእርግጥ ምርጫ እንደሆነ ፖለቲካ እንደሆነ ይገባናል። ግን አንዳንዴ ልኩ ከልኩ ያለፈ ይመስል ከገደቡ ያለፈ መስሎ የሚታይበት ሁኔታ አለና ያው በእውነት እንደው አንዳንዴ ከምርጫ በኋላም ሊያሳድር ጠባሳ ሊያሳድር የሚችሉ ነገሮችን ቃላት ባንጠቀምባቸው መልካም ነው እንደኔ አመለካከትና ምረጡን ባዮችም ነገ ማልዳ ቢመረጡ እኮ ቁጭ ብለው እነሱ ናቸው። አሁንም እኮ እንዴ ይሄ በእንደዚህ አይነት ሁኔታ አንዱ ላንዱ ክብር የሌለው አንዱ ላንዱ ክብር አይሰጥም ምንም ፖለቲካ ቢሆንም ነገ ማላ ቁጭ ብሎ እሱ ነው የኔን የሚያስተዳድረኝ
0: ነው። ግን በፖለቲካው ግድ እንደዚህ አይነት ነው። አሁን እኮ በዲሞክራሲያዊ ሀገር እኮ የጦር መሳሪያ በለው የቃል ጦር መሳሪያ ነው ያለ። ስለዚህ በፖለቲካው በምርጫው ላይ የራሳቸውን ድምፅ ለማግኘት ያደርጋሉ። እንዳልከው ግን ለሀገር የሚጎዳ ነገር ባይነገር ጥሩ ነው እንላለን። ሌላው መወያያ ርዕሳችን አይቸው በጉብኝት ላይ የነበሩ ተማሪዎች ከትላንት ወዲያ የደረሰውን አደጋ እናስታውሳለን። አንድ ተማሪ ህይወቱ አልፏል፣ 23 የሚሆኑ ቆስለዋል እና አሁን ኃላፊነቱን ማን ይወስዳል በሚለው ብዙ መነጋገሪያ አለ። እንዴት ነው
1: በትልቅ ሁኔታ ምንድን ነው የሚባል አስቀድመሽ ምንድን ነው የሚባል ተረት አለ? አስቀድመሽ ነበር መጥኖ መደቆስ።
0: አንተ ተረቱን ማንተ ከረከልከ ካይለስ መጥኖ መደቆስ ታመጣ
1: ከዛ ዘመንን ቆይ ቢሆን ብትምራ ይሻልም። እና መጥሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል?
0: ወጭ ጥዶ ማልቀስ
1: ማልቀስ ድስት ጥዶ ማልቀስ እንደዛ የሚባል ነገር አለ። ይሄ አይነት ክስተት እንደሚመጣ የተነገረ ነበር የታወቀ ነው። እኛም በልፊም ከሆን በፊትም ተነጋግረንበታለን በሰፊው። ቦታዎች አካባቢዎች በደንብ አልጸዱም። ሁሉንም ሙሉ በሙሉ ማጽዳትም አይቻልም። ነገር ግን ወደዚህ ቦታ የሄዱበትን ሲካሄድ የተወሰዱት እርምጃዎች ምን አይነት እርምጃዎች የወሰዱትኝ? ትምህርት ቤቱ ከፍተኛ ጥንቃቄ አድርጓል ወይ? በደንና ዱራሮች ጥበቃም ከካል እያልን የምንጠራው እሱም ሲያደረገው ሂደት ምንድን ነው? በአንድ በኩል እዚህ ቦታ አትጎበኝ ብሎ በትልቁ ጽፎ አስቀምጧል። በአንድ በኩል ደግሞ ጎበኞች አሁን በረፍቱ ሰዓትም በዓላቶች ብዙ ጎበኞች ሁሉ ያን ቦታ ጎብኝተው የተመለሱበት አጋጣሚ አለ እና ስለዚህ አሁን እንደሚነገረው ደግሞ ትምህርት ሚኒስተር ወይም ትምህርት ቤቱ የወሰደው እርምጃ ልክ መመሪያዎቹን ተከትሎ እንደሆነ እየተነገረ
0: ሁሉንም ፍቃዶች ተቀብሏል
1: ይላል። እንግዲህ ያሁኑ ዞሮ ዞሮ ግን አሁን እዚህ ላይ በጣም የሚገርመው ሁኔታ ግን ሰጠ። አሁንም ዞሮ አንዳንዴ የወቅቱ ሁኔታም የሰዓቱ ሁኔታ መቼም ይሄ ልጅም ይሄ ወጣትም በእውነት ገና በጠዋቱ የሚቀጭበት ይኖ ነው እንጂ ያ ቦታ እኮ ያን ያህል ጎብኞች ሲጎበኙበት የነበረው ቦታ እና እንዴት ካጠገው ያው ልክ ከተፈቀደው መስመር ውጭ አትውጡ የሚል የሚባል ሁኔታ አለ። ግን እንደዛ ብሎ ደግሞ ያን ቦታ መፍቀድ መዝጋትም የማይቻልበት ሁኔታ ነው እና ልጆችም ናቸው። ዞሮ ዞሮ ግን አሁንም ልጆች ቢሆንም ለዛ የወሰዷቸው ኃላፊነት ትምህርት ቤቱ በደንብ በሚገባ ልጆችን አዘጋጅቷቸዋል ወይ? አካባቢው እንደዛ አይነት አደጋ ሊከሰት እንደሚችል ምን አይነት ትኩረት ሰጠዋቻለኝ? ኮምፕሬት ልትናገር አንዴ ብቻ ተናግረህ አይ እንዳት እንዳታርግ እንዳታረግ ብለህ ዝም የምትለው ነገር አይደለም ይሄ። አሁንም ደግመህ ደጋግመህ መናገር በደንብ እስከ ኃላፊነት እስኪሰማቸው ድረስ መሆን
0: ትምህርት መውሰድ ነው እንጂ ቅድም ያልከው ነገር አለ አይቸው ሙሉ በሙሉ ማስቀረት አይቻልም። በየአካባቢ በየጣሻው መቼም የወደቀውን ነገር ሰብስቦ ፖሊስም በእውነት
1: ይሄው አሁን ብዙ እኮ ነው የተገኘው። በወታደሮች አሁን እየፈተሹ ነው አካባቢ ነው ብዛት ያላቸው ነገሮች እንዲያውም ረጅም ተምዘግዛጊ ቁራጭ ረኬት ሚሳኤልም የተገኘበትኛ አጋጣሚ አለ።
0: ጥሩ ትምህርት ሊሰጠን ነው ማለት ነው።
1: አዎ ግን የሚያሳዝነው ነገር ይሄን ነገር ለምሳሌ አሁን አደጋ ከደረሰ በኋላ ይሄን መፈተሹ እንደገና ይሄን ነገር ለማጽዳት ትኩረት ሰጥቶ መመለሱ እጅግ በጣም ያሳዝናል። በሁሉም ዘርፍ ቢሆን ማጋራችሁ ልስ አደጋ ከደረሰ በኋላ ለዛ ነገር መፍትሄ የሚሰጠውና
0: በጣም
1: ይሄ ባይሆን
0: በጣም በትክክል
1: መልካም ነው።
0: አደጋው ከደረሰ በኋላ ነው ኃላፊነት የማን ነው የሚባልና መቼም ትምህርት የሚወሰድ ሆነ ጥሩ ነው። ሌላው
1: በጣም የሚገርም አይኔ ልጠይቅ ቆይ ቀስበል ሮጥ ሮጣት በል እንጂ
0: እሺ ያለን ግን
1: ይህ በተለይ አሁን ባለፈው ሁለት ሳምንት ይሁን እንግዲህ ፍላይ ዱባይ የምንለው ዱባይ አየር መንገድ ያ ክስተት ሊሆን ከተሆነ ሊፈጸም ሊደርስ የነበረው ክስተት ወይም አደጋ ያው በእግዚአብሔር ኃይል እኔ እንደዛ ነው የምለው እንግዲህ በእግዚአብሔር ኃይል ያ ክስተት ሳይሆን በመቅረቱ አሁን አዳዲስ ነገሮች ብቅ ብቅ እያሉ ምንድን ነው ፋሽን ያደረጉት እንበል እንዴ ምንድን ነው?
0: አይ አንድ ነገር አሁን ቅድም ከአልነው ጋር ይያዛል። አሁን ለምሳሌ በአውሮፕላን በረራዎች ላይ በፊት መሰራት የሚገባቸው ብዙ ነገሮች ነበሩ። አሁንም ራሱ በፍተሻ እኔ በኢትዮጵያ ያየሁትን በሌላ አካባቢና እዚህ እስራኤልም የምታየው አለ። ፍተሻ ላይ አንዳንድ ቦታዎች ላይ ጥሩ ፍተሻ አለ፣ አንዳንድ ቦታዎች ላይ ፍተሻው ቀነስ ያለ ነው። እና ማን ነው የሚገባ፣ እንዴት ነው የሚገባ፣ የት ሀገር ዜግነት ያለው ነው፣ ችግሩ ይኖረዋል ወይ የሚለውን እርግጥ የሰውን ልብ መቼም መቶ በመቶ አጢነህ ባታውቀውም ግን ከጠላት ሀገር ከሆነ ማስቀረቱ ጥሩ ነው። እና የፍላይ ዱባይ አውሮፕላን ክስተት በዓለም ላይ ሌሎችን አየር መንገዶች ሁሉ ማንነታቸውን እንዲፈትሹ ማን ነው የሚያበር ወደ የት ሀገር ምን ሬክ አለው ምን የኋላ ታሪክ አለው የሚለውን ሁሉ እንዲፈትሹ ያደረገ ስለሆነ አሁንም በዴልታ አየር መንገድ ላይ
1: አሜሪካ ውስጥ
0: ክስተት ሊፈጠር ነው ተባለ፣ ያንን ፈተሹ፣ ዘገየ፣ የኢትዮጵያ አውሮፕላን የተመለሰበት በኢንዶኔዥያ ፓይለት የበረራ ባልደረባ ምክንያት እና ይሄ ትምህርት ሰጥቷል ነው የምለው። የበለጠ አግን መሰራት አለበት
1: የበለጠ መሰራት አለበት እንዳንዴ ስታዩ ደግሞ አንድ ነገር በሚጀምርበት ያን ተከትሮ ደግሞ የሚመጡት ሌሎች ነገሮችም እጅግ በጣም የሚገርሙ ናቸውና እንግዲህ
0: የተወሰነ ጊዜ ክስተት እንዳይሆን ብቻ አንድ ችግር ወሰደ
1: እሱን ፈራልኝ
0: ይሄንን ሐላፊነትን ለመወጣት በሚል ለተወሰነ ጊዜ ይሯሯጥ
1: ሆይ ሆይ ብሎ በኋላ ይመርሳቱ
0: አሁን አይታል እስራኤል ሀገር የሆነ ነገር ሲፈጠር ያንን እንትን ለማለት ጥረት ይደረጋል ከዛ በኋላ ያ ነገር ሲያልፍ ደግሞ ይረሳልና እንደዛ እንዳይሆን በቋሚነት ቢሆን ጥሩ ነው አሁንም እንዳመመ ነው ምረቱን ይስጥህ ጥሩ እናመሰግናለን የተከበራችሁ አድማጮቻችን ከዚህ ቀጥለን በ13ኛው ቴሌቪዥን ጣቢያ ከሚሰራው ጋዜጠኛ ፕሮግራም አቅራቢና ዜና አዘጋጅ ማታና አየለ ጋር ቃለ ምልልስ እናካሄዳለን እሱም በስልክ መስመራችን ይገኛል እንደምን አለህ ማታን
2: እንደምን አለህ ጤና ይስጥልኝ
0: ጤና ይስጥልን እናመሰግናለን እንደው ብዙ ጊዜ በቴሌቪዥን ነው የምናየህ እንደውም መልክህም ራሱ ወደ ነጮች የቀረበ ስለሆነ አየለ ሚለውን ስናይ ነው ብዙ ጊዜ አበሻ መሆን ግን የተረዳነው እንጂ ባጭሩ እንደው ማታን ማን ነው
2: ማታን አየለ ኢትዮጵያ የተወለደ በ11 ዓመቴ ነው ከኢትዮጵያ ወደዚህ ሀገር የመጣሁት ያው እዚህም ከመጣሁ በኋላ አራናና ቦታ ነው የኖርኩት እዛም ያው በዛው በኩል ትምህርት ቤቴም ሱማሬ ነበረውም እስከ 12ኛ ክፍል የጨረስኩት እዛው ያው በኦስትሮቭስኪ የሚባል የራራና ዋና የታወቀ ፓይለቶች በሙሉ የሚወጡበት ሃይ ስኩል ነው የነበረው ማለት ትምህርት ቤት ከዛም ውትድርና ከዛ በኋላ ጋዜጠኝና ትምህርት ከዛም 10 አመት ሙሉ ጋዜጠኝነት የኛንም ርዕስና ጉዳይ ወደ ላይ ከፍ ከፍ እያደረግን ያው ትክክል እናንተ ብቻ አይደለም አበሻ መሆኔን የሚጠረጠረው የነበረው ብዙዎቹ ይጠረጠሩ ነበረ ግን ስራዬ በሙሉ ሁለመናታዊ አበሻ ነኝ በአበሻነቴ በጣም ነው የምኮራው
0: በጣም ጥሩ ነው በጣም እንግዲህ አሁን እንዳልከው መልክህን ስናይ በቴሌቪዥን መስኮት ዜና ስታቀርብ የተለያዩ ነገሮችን ስታደርግ ስንመለከት ቅድም እንዳልኩ ነው ያሳስታል ብዙ ጊዜ ተመልክተን ይሄ የኢትዮጵያ ይሁዲ አይደለም ነጭ ነው እስከ ማለት ደርሰን እዛ ማታን አየለ የሚል ስናይ ከዛም ጻር ነው እኔም ግንኙነቱን ካንተ ጋር ያደረኩ በጣም ነው እናመሰግን ከእንግዲህ በብዙ ነገሮች እንነጋገራለን በሌሎች የህብረተሰቡ ጉዳይም ዛሬ ትኩረት የምናደርገው በፖለቲካው በምርጫው ዙሪያ ነውና እንዴት ታየዋለህ የምርጫው ሁኔታ እየተቃረበ ነው 2 ሳምንት ያልሞላ ጊዜ ነው የቀረና ዝግጅቱ ምን ይመስላል በፓርቲዎች በኩል
2: አዎ ያው ለምርጫው ትልቅ ምርጫ ማለት እስከዛሬ 4 አመት ነበር ምርጫ የተደረገው አሁን ከ4 አመት በኋላ ያው 13 ቀን ይቀራው ዋና ምርጫ ያው እንደምናየው በየቦታው በየመንደሩ እያየ ነው ያለው ያው የተወዳዳሪዎች የምርጫ ራሳቸውን ለምርጫ ለህዝቡ ምርጫ ያቀረቡት ተወዳዳሪዎችን ነው ብዙውን ጊዜ መንገድ ላይ የምናያቸው እና የሁሉም ፓርቲ የአሁን ዋና ፓርቲ በየጊዜው አዳዲስ ፓርቲዎች ተነስተው ራሳችንን ለምርጫ እናቀርባለን የሚሉ አሉ በፊትም የነበሩ እንደ ሊኩድ ፓርቲ እንደ እስራኤል ቤተኑ የአቪግዶር ሊበርማን ምናምን ደግሞ ፓርቲዎች ደግሞ እዛው ወደ 30 ዓመት 20 ዓመት ያገለገሉና እንደ አዲስ የህዝቡን ድጋፍ ፈልገው መቅረብ እንደ አዲስ ማስቀረብ ይፈልጋሉ አሁን በዚህ ባለው ጊዜ የአሁኑ ምርጫ በጣም የቀረበና የረቀቀ በጣም ብዙ ወጣና ወረድ ያለበት ምርጫ ነው ያው እንደምናቀው እቺ ሀገር እዚህ ላይ በምንኖርበት ጊዜ ያው በዚህ ቻለ አመት 3 አመት ላይ 4 አመት ላይ የጦርነት ጊዜ ነበር ያሳለፍነው ብዙ የኢኮኖሚ የካልካላ ጉዳይ ደሞ አለ ያንን ሁሉ ነገሮች በሙሉ ያንዳንዱ ፓርቲ ይዞ ወደዚህ ይቀርባል ያሁኑ ምርጫ በፊት እንደነበረው በፊት ያው የዛሬ ከዚህ 30 አመት እስካሁን ድረስ ያለው ምርጫ የነበረው አንዳንዱ ሰው እኔ የህዝቡን ኢኮኖሚ ወይም የኑሮ ሁኔታ አሻሽላለሁ ብሎ ያንዳንዱ ሰው ይቀርባል። ያው ሰውም ህዝቡም እንደምታውቀው ያንዳንዱ ሰው ይሄ ሰውዬ ይሄ የፓርቲ አባል የኔን ድምጽ በደንብ ይናገራል ተብሎ ሰው ሁሉ ይቀርባል። እስካሁን ያለው የነበረው እንደዚህ ነበር። ያንዳንዱ ሰው ያንዳንዱ የፓርቲ አባል የራሱን ርዕስ ይዞ ይወጣ ነበር። ያሁን ያለው ምርጫ ግን የተለየ ምርጫ ነው። ለምን? በዚህ 3 አመት ያሳለፍነው የጦርነት ጊዜ አሁን ኦፖዚሽንና ኮአሊሽን ይባላል። ያው ህዝቡም ይሄንን ያቃል።
0: አይ መንግስት የጥምር መንግስት ያለና ተቀናቃኞች ወይም ደግሞ ተቃዋሚዎችና
2: የመንግስት እንትኖች አሁን ምንድነው የሚሉት? ተቃዋሚዎቹ ይሄንን መንግስትን የሚቃወመው በሙሉ እስካሁን በዚህ 4 አመት ውስጥ ምንም አይነት እዚች ሀገር ውስጥ ለውጥ አልመጣም። በተለይ ይሄ ሺባብ በኦክቶበር የዛሬ 3 አመት የተሰራው ግፍና ጥቃት ብዙ ሰው የተገደሉበት በሐማስ ደረጃ እሱን አክራዩት ወይም ሐላፊነት ኩድ ፓርቲ ነታንያሁ መውሰድ አለበት በሱ ብሎ ነው የቀረቡት። አሁን ርዕሱ ዋናው ርዕስ የውድድርና ርዕስ ይሄ ነው።
0: እሳቸው መውሰድ ነበረባቸው የተፈጸመውን የሽብር ጥቃት በተመለከተ የሚሉ ተቀናቃኝ ፓርቲ አባላት አሉ። አሁን እንዳልከው ደግሞ በሌላ በኩል ደግሞ እኔ ብቻ በነበርኩበት ሳይሆን ሌሎችም ባለስልጣናት ነበሩ በተቃዋሚም ያሉ በመንግስትም ያሉ ለጥቅምት ሰባቱ ኃላፊነት አለባቸው የሚሉ አካላት ደግሞ አሉ። እንዴት ነው?
2: ብዙዎቹ ያው አሁንም በስራ ደረጃ ስታየው ብዙዎቹ በሰባት በኦክቶበር የተደረገውን ድርጊት ያሸበርነት የሐማስ ያደረጉትን ነገሮች በሙሉ ኃላፊነት ወስደው ከስራቸው የወጡ አሉ። እነኚህ ሁሉ የፖለቲካል ሰራተኞች አይደሉም። ብዙዎቹ ወይም በሻባክ የነበሩ ወይም የመከላከያ ዋና የስራ አስኪያጅ የነበረው ሌሎቹም በሙሉ ከስራ ወጥተዋል። አሁን ምንድን ነው በፖለቲካ ደረጃ ስትመጣ ያው እንደምታውቀው ነታንያሁ ብዙም ጊዜ እስካሁን ድረስ ወደ 17 18 ዓመት በሙሉ የመራው በፖለቲካ አንደኛ በደንብ ስራውን ውስጥ አድርጎ በደንብ ስለሚሰራ እሱን የፖለቲካ ጉዳይ ነው እና በፖለቲካ ጉዳይ እንዴት ነው ይሄንን ነገር ይሄንን ሐሳብ ህዝቡ ያመጣውን ሐሳብ ወይም ተቃዋሚዎቹን ያመጡትን ሐሳብ እንዴት ነው ይሄንን አልፌ ይሄንን ውድድር አሸንፌ እስከ የሚቀጥለው 4 አመት መንግስት ላይ መቆየት ችሎታው ምንድን ነው ብሎ ነው የሚቀርበው። አሁን እና አሁን ስታየው ነገሮቹን በሙሉ ይሄን ሁሉ አልፎ ይሄን ሁሉ አድርጎ አሁን ሴከር አለ። ሴከር ያው እንደምታውቀው አዎ እንደሱ አለ። እነሱን አሁን ስታየው ይሄ ሁሉ አልፎ አሁን ሊኩድ ፓርቲ በሶስቱም በትልልቅ ቻናሎች ማለት ነው 12 ቁጥር 13 ቁጥር እና 11 ቁጥር ካላካተተ ስታየው ብዙ ልዩነት የለውም። ሊኩድ 20 ያገኛል፣ ሌሎቹም 20 23 ያገኛሉ እና ብዙ ልዩነት የለውም። እንትን ግን ለዚህ ውድድሩ አሁን ያለው የምርጫ እንትኑ በጣም የተቀራረበና በጣም ለእያንዳንዱ ድምጽ ምን አይነት ጥረትና የኃይለኛ ውጊያ እንደሚያደርጉት የታወቀ ነው እና አሁን ነታንያሁ ዋናው የሚፈልገው እሱ ይሄ አሁን ነገሩን በሙሉ መንገዱን በጣም በጥሩ ሁኔታ ነው ይሄንን ማሸነፍ የምፈልገው የሚለው እኩል ሲሆን ነው። እኩል ከሆነ ከዛ እንደገና ምርጫ ሊደረግ ነው። ብዙ ጥረቱ የሚያደርገው ይሄ የሱ ቡድኖች ያሉት ማለት ነው እንደ ዳቲዎቹ አሉ፣ ሻስ፣ ኦትማ ዩዲት፣ የቤንግቪር አለ ያሉት አተዋለ እስካሁን ያሉት ኮአሊሽን እስካሁን ያሉት የሱ ቡድኖች እነሱን ይዞ ምንም አይነት ድምጽ የሆነ እንዳይወድቅ ብዙ ጥረት ያደርጋል። በዛኛው በኩል ደግሞ ስታየው እነሱም በደንብ እየተዘጋጁ ነው። ያሻር አይዘንኮት፣ በያኻድ ቤኔት፣ እስራኤል ቤቴኑ፣ ሀዴሞክራቲም ያይር ጎላን ሁነው በደንብ እየተዘጋጁ ነው። ግን ምንድን ነው አንድ ነገር የማይሉት ነገር ምንድን ነው ከአረቦች ጋር አሁን ምንድን ነው ዋና የነታንያሁ እንትን እነሱ ቡድን ከአረቦች ጋር ያው በየምርጫው የአረቦች ነገር ሁልጊዜ ይነሳሳል። ለምን ያ ነገር የህዝቡን ስሜት ለሚነካ በተለይ ከኦክቶበር በነበረው ጊዜ ከሁሉም ነገር ባለፈው ጊዜ የህዝቡን ስሜት በጣም ይነካል። ብትፈልግም ባትፈልግም ብትመርጥም ባትመርጥም የህዝቡ ስሜት ምርጫ ላይ ሲሄድ ወይም እዛች ቦታ ላይ ከራሱ ጋር ቁሞ ማን ነው የሚመርጠው ሲል በስሜቱ ነው የሚመርጠው። ነተንያሁ ይሄንን ጨዋታ በደንብ ያውቀዋል። የህዝቡን ስሜት እንዴት መቀስቀስ አለብኝ፣ እንዴት ነው ህዝቡን ማነቃቃት ያለብኝ ምናምን ብሎ የሚለውን ነገር በደንብ ያውቃል። አሁን እሱ ምንድን ነው የሚለው፣ እነሱ ከአረቦች ጋር ካልሄዱ 61 ማግኘት ያስፈልጋል። አንድ ጋቨርንመንት የጥብር መንግስት ለእንትን ለማለት 61 ከ120 61 ያስፈልጋል። 61 የሚደርሳቸው ከአረቦች ጋር ከራአም ጋር ከሄዱ ነው። እና ነተንያሁ ሁልጊዜ የሚለው ምንድን ነው፣ እናንተ እኔን ካልመረጣችሁ እነሱ ከአረቦች ጋር ይሄዱና አገሪቷ በሙሉ በአረቦች ሊሸበር ነው ምናምን ብሎ ነው።
0: የምርጫ ሲስተሙ ነው።
2: እነሱ ደግሞ ምንድን ነው የሚሉት ከአረቦች ጋር ባለፈው ያው ባለፈው በነበረው ምርጫ አንድ አመት ተኩል ከምናምን በምርጫ አድርገው በእነሱ አሸንፈው መንግስት አቋቁመዋል ያኔ ባለፈው። እና ያለ አረቦች ያለ ራአም ድምፅ ይህንን ማድረግ አልቻሉ ያኔ። እና አሁን ምንድን ነው አሁን ነፍታሊ ቤኔት የሚለው ያኔ በእነሱ 6 ማንዳት አግኝቶ በእነሱ እጅ ነው ፕራይም ሚኒስተር ሊሆን የሚችለው። አሁን ግን ምንድን ነው የሚለው እኛ በአረቦች ድምፅ እና በሀሪዲም ድምፅ አንገዛም። እና ምንድን ነው የሚሉት እነሱ የፈለገ ነገር ቢሆን 61 ያልሞላ ትንሽ የሆነ ጋቨርንመንት እናቋቁማለን ነው ዋናው እንትናቸው። ብቻ ኃላፊነት ለሚሸለት ሚዩት የሚባለው ማለት ነው። እና እነሱን ዋና ርዕሳቸው ሰባት የኦክቶበር 7 ያመጣውን ጋቨርንመንት ያመጣውን መምሸላ ከዚህ 4 አመት በኋላ መንገስ ወይም እንትን መምራት አይችልም እና እኛ ለውጠን ነገሮቹን በሙሉ እንደ አዲስ አይተን እነሱ ያሳለፉትን ህጎች ምናምን በሙሉ ሰርዘን ሌላ አዳዲስ ህጎች በክኔሴት ደረጃ እናሳልፋለን። የመጀመሪያው ደግሞ ያው ህዝቡን በሙሉ ህይወታቸው ያለፉት የወታደሮች እና እንደዚህ ተጠልፈው ወደ አዛ ገብተው የተመለሱት በሙሉ የሁሉም ስሜታቸው ምንድን ነው የቫዳት ሀኪራ ይሄ የአጣሪ ኮሚቴ የነበረውን በሙሉ አውጥቶ መመርመር ያስፈልጋል። በተለይ እስካሁን ያለውን የምታየው ነገር ከካታር ጋር ያላቸውን ግንኙነት በሙሉ የውትድርና ዋና ኃላፊ የነበረው ከሱ ጋር ከነተንያሁ ጋር የእሱ ሴክሬተሪ ማለት ነው የእሱ ስራ የውትድርና ነገሮች በሙሉ ወደ እሱ የሚያቀርብ ከጎኑ ጋር የሚሰራው በሙሉ አሁን ባለፈው የዛሬ ሳምንት ወጥቶ ተናግሯል። መቼኔ አሁን ነተንያሁ ሁልጊዜ የሚለው ምንድን ነው አልቀሰቀሱኝም እነሱ ወታደርና የመሻባክ የአመትካል በሙሉ አልቀሰቀሱኝም ከእንቅልፌ ነው የሚለው። አሁን ይሄ ደግሞ ምንድን ነው የሚለው እኔ ቀስቅሼዋለሁ፣ ብዙ ማስጠንቀቂያ ተሰጥቶታል። ይህን ማስጠንቀቂያ ነተንያሁ ለማየት እና ማስርም ስላልፈለገ ነው። እና ይሄ ነው የዋና የምርጫው ግንኙነት ያለው እና በዚህ ደረጃ ነው እዚህ ምርጫ አሁን የምንሄደው። እንግዲህ ህዝቡ ይወስናል የት መጨረሻው ምን እንደሆነ። ግን በጣም የተያዘ ነው፣ በጣም ቅርብ ነው። አላቅም እንግዲህ እንዴት እንደሚሆን
0: ሁላችንም እየጠበቅን ነው ምን እንደሚሆን። ልክ ነህ። እንደውም ማታን ወደ መጨረሻ ለሁለተኛ ዙር አሁን እንደገና ሌላ ምርጫ እናደርጋለን ብለህ ታስባለህ ወይስ እንደው አሁን ያሉት በቀኝም በግራም በማዕከልም ያሉት ፓርቲዎች መንግስት ሊመሰርቱ ይችላሉ?
2: እኔ የሚመስለኝ እስካሁን ያየ ነው ያው በስካሪም ነው ያየ ነው። ግን ብዙን አንድ ነገር ግን መገንዘብ ያለብን ብዙ ሰዎች ሴኬር ላይ ድምጻቸውን ወይ የእውነት ድምጻቸውን የእውነት የሚያደርጉትን አይናገሩም። ወይም ብዙዎቹ አሁን እንደኛ አሁን ማለት ነው እንደ ኢትዮጵያኖች አሁን ሴኬር ላይ ብዙ አይገቡም፣
0: አይሳተፉም፣
2: ተሳትፈውም አያውቁም። የተወሰነ ሰዎች ይዘው ነው ሴኬር ብለው የሚያስቡት። እና እኔም አስበው ይሄኛው እስካሁን የምናየው ሴኬር ያው እስካሁን ያለ ነው ግማሽ ይመስለኛል። ማለት ሙሉ በሙሉ ሁኔታውን አጣርቶ የሚያሳይ አይመስለኝም። እኔም የሚመስለኝ በምርጫው ቀን በጨረሻው ውጤቱ የበለጠ ነው የሚመስል። በዚህ የሚሆን የት እንደሆናለን እንትናላለን። ግን ህዝቡ መጨረሻ የእስራኤል ህዝብ በደንብ ምን እንደሚፈልግ ምን እንደሚያስከድ እንደሚያስፈልገው በደንብ ያውቃል።
0: ስለዚህ የምርጫው ቀን ውሳኔውን ያስተላልፋል ነው።
2: እኔ ማስበው የምርጫው ቀን ብዙ አዳዲስ የሆኑ ያስደነግጡ ወይም አፍታ የሚያስደርጉ ነገሮች የሚመጡ ይመስለኛል። እንግዲህ እሱን ወይ እንደሰተበታለን ወይ እንግዲህ እናለክስበታለን። እሱ ሁለት ሁለት አንድ ነው።
0: እንግዲህ እናየዋለን በዛን ቀን። እስከዛም እንነጋገርበታለን። በጣም ነው የምናመሰግን። እኔ እንደዚህም አማርኛ ትችላለህ ብዬ አስቤም አላውቅም። እዛ ላይ ራሱ ስናይ እንደ መልክ ብቻ ሳይሆን ዕብራይስጥህም ያው ሲተወልዱ ያደገ ነው የሚመስልና እኔ ራሱ አሁን ሰርፕራይዝ አድርገኛል በአማርኛህና። በጣም ጥሩ ነው። እንቀጥላለን። በጣም እናመሰግናለን። ለዛሬው በዚህ እናብቃ። እግዚአብሔር ይስጥልን።
2: እናመሰግናለን። አለ የመጨረሻ ነገር ደግሞ ካለ የአበሻ ተወዳዳሪዎች በየፓርቲው ያሉትን በሙሉ ያው እግዚአብሔር ይቅናቸው
0: ይቅናቸው። እንግዲህ እሺ፣ እናመሰግናለን። ሰላም ነን።
1: እናመሰግናለን። ክብራትና ክብራን አድማጮቻችን፣ አሁን ደግሞ ወይዘሮ ታክላ አሸነፍ መስመር ላይ ናቸው። ጤና ይስጥልኝ ወይዘሮ ታክላ።
3: ጤና ይስጥልኝ አይቸው ባየ ሰጠኝ ዘመን፣ እንዴት አደራችሁ? ሰላም አደራችሁ?
1: እኛ ደህና ነን። አንቺ እንዴት አደረሻ? እንግዲህ አንቺ እያለ ነው የምናወራው።
3: ምስጋና ይደረሳችሁ ለእናንተ ለህዝቡ ግንዛቤ እንዲያገኝ ህዝቡ የምታደርጉት ትምህርት ነው የምትሰጡት፣ እና ቅድሚያ ለእናንተ ምስጋና የደረሳችሁ ላለው
1: ስል እናመሰግናለን።
3: ይህ ሰሞን ደግሞ ይኸው ምንጊዜም በእስራኤል ሀገር ሁል ጊዜ አደጋ አደጋ፣ እነዚህ ወጣቶች ደግሞ ለጉብኝት ሄደው የሞተው ወጣት ገና ህፃኑ ጨርቀው ነብሱን ይማር ለቤተሰቡ መጽናናትን ይስጥ። ጠላት የሚቀብረው መሳሪያ ኢትዮጵያ ድሮ ጣሊያን ቀብሮት የሄደ በየጣሻው ቀብሮት የሄደ መሳሪያ አሁን መሬቱ እየተወደደ ሰው እየረባ ሲሄድ ያንን ሲያርሱ ሲያገኙ እያተሸከሙ እያመጡ አንዳንዱ ፈንድቶ ያገኙትን ሲጠቀሙ ያን አይተው እያመጡ ለእኛ ህብረተሰብ ቤተ እስራኤል ያንን ሲቀጠቅጡ አግለው በእሳት ስንቶቻቸው ህይወታቸውን ያጡ፣ አይናቸው የጠፋ፣ እጃቸው የተቆረጠ እዚህ ሁሉ ያይገቡ አሉ። እስራኤል ሀገር የጠላት መሳሪያ ከሄደም በኋላ ቦታውን ለቆ ከሄደ በኋላ ብዙ ይጎዳል። ግን እስራኤሎች ለዚህ ጥንቃቃ ነበሩ። ለምን እንደማይፈትሹት እንጃ።
1: ይህ ትልቁ ችግር እዚህ ጋር ወይዘሮ ታክላ
3: በጣም ያሳዝናል። በሰሞን ድርጊት አሁንም ደግሞ ወንድማችን ስለ ፖለቲካው ይናገራል። እግዚአብሔር እየተናኮሩ እነዚህ ፖለቲከኞች አገሪቱን እንዳያበላሹብን ሌላ ሀገር የሌለን ይችን አውድማ ምታል አንዲት ክፍለ
0: ወይዘሮ ታክላ እንግዲህ በፖለቲካ ዓለም ምርጫ ሲደርስ እንደዚህ አይነት ነገር ያለ ነው እና ከዛ እንውሰደው
3: የእኛ ነገር መሟያ መሆናችን እንዲያው አሁን በተናገረው እንጂ የእኛ ነገር መሟያ ነው። ምንጊዜም መሟያ ይነናል። ለእኛ ህብረተሰብ ጥቅምም መብትም የሚያስከብር ፖለቲከኛ አላገኘንም። መሟያንን ያው እነሱ ለራሳቸው ጥቅም ነው የተሯሯጡ፣ ጥቅማቸውን ያሟላላቸው ላለው እኔ ልናገር የፈለግኩት ለእኛ በእኛ ህብረተሰብ ባለው ችግር ነው ልናገር የፈለግኩት። በሰሞን የደረሰው ያቺ ምሽቱን ገደለ ባሏን ገደ ምሽቱ ሞተች በተባለው ይሄ ሰውዬ እኛ ነገሩ ከደረሰ በኋላ ሁል በየጊዜው ነው የሚደርስ፣ ይህን እንነጋገራለን። ግን ተነጋግርን ካበቃን በኋላ ወዲያው ይረሳል፣ እንደገና ሌላ ነገር ስትመጣ። ይሄ ነገር እኮ ምሽቱን የገደላት ይህ ሰው እየታሟል።
0: እስኪ ስለአሁኑ ምርመራ ላይ የሚያለ ስለሆነ እናዘገናይ ብሎ ከመፍረድ
3: ወይና ይህንን መፍትሄ መፈለግ አለብን። እኛ በአንዲት አውድማ ማለት ነው ያለነ እኛ በእኛ መፍትሄ መፈለግ አለብን። መፍትሄው እንዴት ነው? ወንዶች ማንኛውም ሰው ሀዘን ብስጭት ሲሰማው ወደ ባለሙያ ወደ ሕክምና ሄዶ እርዳታ መጠየቅ ያን ሰው እርዳታ ከጠየቀ እርዳታ ማይቀበልበት የለም እርዳታ መጠየቅ አለበት ይሄ ሰው አንድ ሰው ወንዶች ለምሳሌ ልበል አይታል ሰጠኝ ስትናደድ ሌላ ነገር ሲመጣብህ በሚስት ላይ ወይም ቅናት ነገር ወይም አንድ ነገር ሲመጣ ስትናደድ አንተ ለህክምና እርዳታ ትጠይቃለህ ህክምና ደግሞ ወደ ለጊዜው ላንተ ምስጭትክን ያለህን የሃይምሮ ችግር የሚያረጋጋ ሰጥቶ ለባለሙያ ይሰድሃል ይሄን ማረግ አለብን ይሄን መማማር አለብን አንደኛ እነዚህ ሰዎች አሁን ማቻውና ገደዋ ብቻ አይደለም የተበደሉት ልጆቹ ቤተሰቡ የሱ ቤተሰብ የሷ ቤተሰብ ደግሞ አንደኛው እኛ ነገሩ ከደረሰ በኋላ ይሄ እኮ ነው የገዳዩ እህትናት እኮ ይችላት እናት እኮ ብለን መጠቃቀስ ይቅርብን እነዚያን ሰዎች እኮ በስነ ልቦና እየጎዳናቸው ነው ይያሽማቀናቸው ነው
1: ዝላይ ግናው ዝላይ
3: አንተ ለምሳሌ ይሄን ነገር እንዲፈጸም በጠላት ላይም አትፈልግ አንድ ሰው ህይወት እንዲያጠፋ በጠላት ላይም እሱ የሰራተን ህይወት እግዚአብሔር የሰራተን ህይወት እግዚአብሔር እንዲወስዳን ነው ግንሳ ይቻሁን ያለንበት ሀገር በጣም አንተ ጠምንትናት አስተሳሰቡም ሁሉ ለሐጣለ ሁሉም ለሐጣለ
1: ዝላይ ግን ወይዘሮ ታክላ ዝላይ ምትናገሩ ያልሽው ነገር በሙሉ ትክክለኛና ልንማርበት የሚገባ ጉዳይ ነው። እዚህ አሁን ምን አለ? አንደኛ የኛ ማህበረሰቡ የምንጠቋቁመው ሁኔታውን ይሄ የምንጠቋቁመው እነኚህን እንደጋጣሚ ነው በህይወት ስለጠፋ እንደምሳሌ አድርገን ብንወስድ ባልና ሚስቱ ተለያይተው ነው የሚኖሩት። ነገር ግን በአካባቢው ያሉ ሰዎችም እነሱን የሚያውቁ የነበሩ ከሊታ እኮ ያንተ ሚስቴ ነበረችው ሄደች እንዲህ አደረገች ከገሌ ጋር ወጣች ከገሌ ጋር እንትናላት ገሌ ሄዶ ገባ ገሌ እንዲህ ወጣ
3: የምንደማይቸው ሊንገራውን ጥሩ አመጣው ብርቅ ብሎ ይሄ ማን ጋር ምተድ እኔ ወንድሜ ጋር ሰድባይ እኮ ይሄ የታክላ ምንድነው ብለው ግንዛቤ ያረጉ ማየ ከገሌ ጋር ስትሄድ አንድ ወንድ ጋር እኮ ትላንትና ስትወጣ አየናት ተመልከት የኛ ደግሞ ያደግነበትን ተመልከት ከሀምሽትና ህናት ጋር ምሽትን እናት ሀገር ጋር አብረን አገናኝተን ያደግና ሰዎች ነን
0: ሰዎችንስ ችግር ላይ ያሉ ሰዎችን አሁን ለምሳሌ ችግራቸውን ከመረዳት ከማገዝ ይልቅ እንደውም ሻንጣውን ይዞ እንደዚህ ዞራል ብዙ ነገር በየመገናኛ ቦታዎች በድግሱም በደስታው በመከራው ያን ሰው የመናገር ሁኔታ ልክ የተላየን ሰው ሌላ ህይወት እንደሌለው አርጎ የሚቆጠር ነገር ሁሉ አለና ሞራል ሚነካ ከማገዝ ይልቅ እንደዚህ አይነት ነገሮች እንዴት ነው እናሻሽላቸው ያ ሰው ችግር ውስጥ ሲሆንና ምን ላግዝህ ምን ልርዳህ የሚል ነገር የለም።
3: ይሄ እኮ ነው አሁን ለምሳሌ ሰውዬ ወጥቷል ተፋትቷል ግን ይሄ ሰውዬ በዚያ በአሁን ባለበት አካባቢ አብሮት የበላ አብሮት የጠጣ አብሮት የነበረ ጓደኛ አለ ብድግ አርገው ገሌ ጋር እኮ ስትወጣ አየናት ያን ጊዜ አንተ እንዲህ አረገች እኮ እሳት መጨመር እንደማ አንተን አበል ምንድነው ሴት እሷ ጋር ብትጣለ ሴት ቢሄድ ሴት አይደል አዎ አንተ ምሽተን እኮ ከእናት ፊት እናት አሳድጋለች ሁለመናህን አውቃ አሳድጋለች አንተ አቅማዳም ደርሰህ እኮ ከእናት ፊት ልብስህን አታወልቅም አይደለም ከምሽት ፊት ነው ምሽት ገመና ናት ከምሽት ፊት ነው ግን ያች እንኳን ሌላ ልጁን ከልጁ ፊት በዚያን ሰዓት እኮ የሰውዬ እንድርግስ ሲፈጽም ልጁ ትዛይለው ማንም ሰው ትዛይለው መከራ ነው እሱ ጋር ያለው ተስፋ ቆርጧል እና ይሄን የምንጨምረው እሳት የምንጨምርበት እሳቱን እፍ ብለህ ካላነደድከው ሀጠፋው ይጠፋል ካነደድከው ግን ይነዳል ይቀጣጠላል እና ብዙ ቤተሰብ ተጎድቷል እና በዚህ መካከለኛ እባካችሁ እንማማርና ለልጆቻችን ጥሩ መንገድ እናሳያቸው ፍቅር ሰው ገለን አባቱን የገደለ ምሽቱን የገደለ እያልነ ከማሳየት እኛ ከዚህ ጥሩ ነው የመንግስት በእውነት መገናኛ ሰጥቶናል መሰብሰቢያ መስከሪያ ሳይሆን መስፈኛ ሳይሆን ማልቀሻ ሳይሆን ነገሩ ሳይደርስ እንዳናለቅስበት ፍቅር እንመስርትበት ያን ሰው ማነው ሰጠኝ ለታከላ ምንድን ነው አይቸው ለታከላ ምንድን ነው ብለን ማሰብ አለብን ያቺ ሴት እኮ የሱ ብቻ አይደለም ቤት የፈረሰው የሷም ቤት እኮ ፈርሷል ደግሞ ካለመጣጣም ካለመቻቻል ሲመጣ ደግሞ ሴቲቱም ቢሆን ወንድየውም ቢሆን ከባለሙያ መድ እኔ ለራሴ ከህጀ ምስራ ደብረሃት ለባለሙያ ስጡ ይባካችሁ ስነ ልቦና እኔ ባለቤቴ ጋር ጥሩ አይደለሁም የስለ ልቦና ትምህርት ምታስብ ምንድን ነው የምትፈልጊ በራሴ እኔ ህብሪት አልችልም በአማርኛ ቋንቋ ነው የምናገራልኩ የምፈልጋልኩ ሰጡኝ ያቺ ሴት እያመላልሳኔን እሱን ጠየቀችው አልቀርም ማለት እና ወንዶች አንድ ነገር አለ አባችሁ ይሄ ውርደት ይመስላል አይደለም ውርደት ሰው መማር ማወቅ ውርደት ነው እህ ነገር እኮ የማታውቀው ነገር ጠይቀህ ማወቅ ውርደት ነው አይደለም እግዚአብሔር ይያዝ ነው የወረስ ነው ባህል ውነት የበላይነት ባህል ወርሰናል ግን ይሄ አይደለም በዚች ባደገች ሀገር እሱም ሞቷል እሷም ሞታለች ከዚያ መሐከል ግን የሞቱ ቤተሰቦች ልጆቹ አብጠቅላላ ነው አሁን አካባቢው ሁሉ ነገር አሶክሽኮ ለብሳ አመራ ስትል እንግዲህ ተፈታች በስኩላ አመድ ተነስነሳ ነው መሄድ ያለበት እና ይሄ ሁሉ ማሰብ አለብን
0: ሁላችንም እንግዲህ መተሳሰብ ይገባናል ጥሩም በመጥፎ
1: መማማር ይገባል ሁሉም ሰው በዚህ ዙሪያ መነጋገር ያስፈልጋል ነገሩ አሁን
3: ዘበጥቀላ
1: ተላይተን ግን ተናገር
0: ተላይተንም መተሳሰብ ያስፈልጋል አሁን አንዳንድ ጊዜ በልጅ ማሳደጊያ በልጅ አስተዳደግ ሁኔታ ካንዱ ላይ ወይ ከሴቷ ላይ ወይ ከወንዱ ላይ ጫና ይፈጠራል ያም ራሱ ችግር የሚፈጥር ነው ብዙ ነገሮች አሉ የገንዘብ ጉዳይ ሁሉ ነገሮች
1: አለ ያው ሁሉ ችግሮች እንዳሉ ነው ስለዚህ ይሄ ሁሉ ግን ሆኖ ተደምሮ የሰውን ህይወት የማጥፋት ምንም አይነት መብት የለኝም ማንም መብት የለውም ይሄ አንድ የፈጣሪ ብቻ ነው እኛ ማህበረሰቡ ግን ወዘሮ ታክል አሁን ሰዓታችን እየጨረስን ነው የተናገርስ ነገር በጣም አንድ ጊዜ ቆይ
3: ይሄን የምታደርግ እኮ አይቼው አንተ እኮ ይሄን የምታደርግ ሰው ስትሆን ነው ይሄ ሰው እኮ ሌላ ነገር ነው የተሰቀለው
1: የፈለገ ሌላ ነገር ቢሰቀለም ህይወት ማጥፋት የሚባል ነገር ሊታሰብ አይችልም በጭራሽ ሊታሰብ አይችልም ችግሩ እንዳለ ሆኖ ችግሩ
3: የደሮ ህይወት ያሳዝናል ልንገርህ
1: እነሱ ነው
3: እና ይሄንን የምታደርገው እኮ አንተ ሰው ስትሆን ነው ሰው ስትሆን እሱኮ ሰው አይደለም ያ ሰውዬ በዚያን ሰዓት
1: እንወያይበት ማህበረሰቡ ይሄን ይወያይበት በተለያዩ መገናኛ መረቦች ወይ ተስበረ ሰዓታችን ተቃጠል ነው አዎ
3: በዚህ የተካኑ ደግሞ በዚህ የተማሩ በስነ ልቦና የተማሩ የተካኑ ደግሞ ለህዝባቸው አገልግሎት ያርጉ በጓዳ አድራጎት ያድርጉ የቦታው እየተሰበ እየተገኙ ትምርት ይስጡ ለገንዘብ ለጊዜያቸውን ለረባሲያ ጊዜያቸውን ገለው ህዝባቸው
0: ኑሲሉ እነሱ ባለሙያዎች በየሰፈሩ ሲመጡ እኛ ሜደን ለመማር ትምርት ለመሰምና ችግሮችን ለመፍታት እንሞክር ወይዘሮ ታክላ በጣም እናመሰግናለን
1: ይስጥልን ጥሩ ተሳትፎ ይሁን
3: እኔ
1: ማመሰግናለሁ። ሰላም አሉ ለያገራችን ሰላም ያርጉ። አሜን። ክብራትና ክብራን አድማጮቻችን የጧት ስርጭታችን እስካሁን ነበርብራችሁ ለቆያችሁ እጅግ በጣም እናመሰግናችሁ ለተባበረን ለቴክኒክ ባለሙያ ናቲ ብላንኬት ምስጋና ያደረሰው ሰጠይ ላንተም አመሰግናለሁ።
0: እኔ ማመሰግናለሁ መልካም ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን።
1: እሺ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተረስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራን ዘመን አቆጣጠር የምርቢ ጊሜል በኸሽባን ታፍሽን በይዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 14 ቀን 2026 ዓመተ ምህረት እንደ ኢትዮጵያን ዘመን አቆጣጠር ደግሞ ጥቅምት 4 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የፕሮግራሙ አጠናቃሪ ሃና ስፈራው፣ የስቱዲዮ ተረኛ ተረጋጆች ሰጠይ ዘመነ፣ ወርቅነሸትና ረሃሚም ማለዘርነን በቅድሚያ ማስተ ዜና። በእስራኤል ፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎችም የምርጫ ዘመቻ መካሄዳቸውን እንደቀጠሉ ናቸው። የግብጽ የምርጫ ድርጅት ኃላፊ አባስ ካሜል ከጥቅምት 7ቱ የሽብር ጥቃት በፊት በእስራኤል የሥራ ጉብኝት አድርገው የነበረ መሆኑን ጠቅላይ ሚኒስትር ቤንያሚን ነታንያሁ ዛሬ አረጋገጡ። በተላቪቭ ከተማ ናህላት ቤንያሚን በተባለው መንገድ የሚገኝ አንድ የመኖሪያ ቤት ህንጻ ዛሬ መደረመሱ ታወቀ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ መዛታቸውን ዛሬም እንደቀጠሉ ነው። የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ ማውጫ ተቋማት ላይ ጥቃት ማድረጋቸውን እንደቀጠሉ ነው የሚሉት ለሰዓት ካለን ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በሰጠ ዘመና
3: አመሰግናለሁ ጋሽ ራሚም። በእስራኤል የፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርተዋል። ፓርቲዎች የምርጫ ዘመቻቸውን ማካሄዳቸውን አጠናክረው ቀጥለዋል። የፖለቲካ ፓርቲዎች በተለያዩ መገናኛ አውታሮች በኩል የምረጡኝ ዘመቻቸውን አጠናክረው እያካሄዱ ይገኛሉ። ጥቅምት 7 ቀን 2026 ዓመተ ምህረት ለሚካሄደው 26ኛው ብሔራዊ ክኔሴት ምርጫ የሚሳተፉ የተለያዩ የፖለቲካ ፓርቲዎች በክኔሴት ብዙ የመቀመጫ ወንበሮችን ያስገኝልናል ያሉትን የምርጫ ቅስቀሳ እያካሄዱ ይገኛሉ። የመገናኛ አውታሮችም ህዝባዊ ግምገማዎችን በየዕለቱ እያወጡ ይፋ አደርጋሉ። ፉክክሩ በሊኩድና ሻር ፓርቲዎች መካከል ይበልጥ ተቀራራቢ ነው ተብሏል። የግብጽ የመረጃ ድርጅት ኃላፊ አባስ ካሜል ከጥቅምት 7ቱ የሽብር ጥቃት በፊት በእስራኤል የሥራ ጉብኝት አድርገው የነበረ መሆኑን ጠቅላይ ሚኒስትር ቢንያሚን ናታንያሁ አረጋገጡ። ጠቅላይ ሚኒስትሩ ከ14ኛው ቴሌቪዥን ጣቢያ ጋር ትላንት ምሽት ባካሄዱት ቃለ ምልልስ እንደገለጹት የግብጽ የመረጃ ድርጅት ኃላፊ ከጥቅምት 7ቱ የሐማስ የሽብር ጥቃት በፊት በእስራኤል ጉብኝት ቢያደርጉም ከኔ ጋር ግን አልተገናኙም ብለዋል ናታንያሁ። የግብጽ መረጃ ድርጅት ኃላፊ ከርሶ ጋር ተገናኝቷልን ተብሎ ለተጠየቁ ሲመልሱ አንድ ነገር ልንገርህ፣ ከኔ ጋር አልተገናኙም፣ ምክንያቱም እኔ በወቅቱ መስዋዕት የከፈሉ ወታደሮች መታሰቢያ ዝግጅት ላይ እየተካፈልኩ ነበርኩ። ከመቼ ወዲህ ነው የመረጃ ድርጅት ኃላፊ ከሀገሪቱ መሪ ጋር ለመወያየት የሚመጣው? እንዲህ አይነት ነገር አንድም ጊዜ አላጋጠመኝም። የግብጹ ባለስልጣን ከማን ጋር እንደተገናኙ እኔ ማወቅ ፈልጋለሁ፣ እውነቱን ማወቅ እሻለሁ። ሐቁ እኔ እሳቸውን አላገኘኋቸውም፣ ግን ከእሳቸው ጋር ግንኙነት የነበረው አካል ጉዳዩን ወደ እኔ ማሳለፍ ይፈልጋል ብሏል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በቴላቪቭ ከተማ ናህላት ቢንያሚን በተባለው መንገድ የሚገኝ አንድ የመኖሪያ ህንፃ ዛሬ መደርመሱ ተገለጸ። ህንፃው በመታደስ ላይ ስለነበር በውስጡ ነዋሪዎች አልነበሩበትም፣ የተጎዳ ሰውም የለም። ቃል አቀባያችን አዳስ ግሪንበርግ ካደረሰችን ዘገባ መረዳት እንደቻል ነው በህንፃው እድሳት ስራ ሲካፈሉ የነበሩ አምስት ሰራተኞች በራሳቸው አቅም ወጥተዋል፣ የህክምና እርዳታም አላስፈልጋቸውም ተብሏል። አደገኛ ጾችን በመሸጥ የተጠረጠሩ 28 ዜጎችን የፖሊስ ሰራዊት በቁጥጥር ስር አዋለ። ተጠርጣሪዎቹ የተያዙት በድብቅ በሚከታተል ሰው አማካኝነት ነው። ሰላዩ የወንበዴ ቡድን አባል ሲሆን ከተጠርጣሪዎች የኮካይንና ኤክስታዚ የተሰኘውን እጽ አይነት ገዝቷል። የፖሊስ ሰራዊት ተጠርጣሪዎችን በቁጥጥር ስር በዋለበት ወቅት እጾችንና ከመቶ ሺህ ሸቀል በላይ በጥሬ ገንዘብ እንዲሁም 12 መኪናዎችን በቁጥጥር ስር አውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መዛታቸውን ዛሬም እንደቀጠሉ ነው። ትራምፕ በአላስካ የምርጫ ዘመቻ ወቅት ባሰሙት ንግግር የኢራኖች ጉዳይ አሰልችቶናል፣ በኢራን ስለምናደርገው ነገር ታግሳችሁ ከተጠበቃችሁ እንታያላችሁ፣ በኢራን ጠበቅ ያለ ነገር እንፈጽማለን፣ ዋናው ነገር ለኢራን የኒውክሌር ጦር መሳሪያ አይኖርም በማለት የተለመደ ዛቻቸውን ትራምፕ በኢራን ላይ አሰምተዋል። ይበንዲ እንዳለ ኢራንም ብትሆን ጦርነት ይነሳል በሚል ስጋት የአየር መቃወሚያዎቿና ሌሎች የጦርነት አቅሟን እያጠናከረች መሆኑን የዌል ስትሪት ጆርናል ጋዜጣ ዘግቧል። የሮይተርስ ዜና ወኪል እንደዘገበው ደግሞ ኢራን በሆርሙዝ የባህር ወሽመጥ አካባቢ የጦርነት ስልቷን በመቀየር የነዳጅ ጥረት እንዲኖርና ዋጋው እንዲጨምር በማድረግ በአሜሪካ በመጪው ወር በሚካሄደው የሴናትና ምክር ቤት አባላት ምርጫ ላይ ተጽዕኖ ለመፍጠር እየተንቀሳቀሰች ነው ብሏል ሮይተርስ። የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ ማውጫ ተቋማት ላይ ጥቃት እንደሚሰነዝሩ ዛቱ። ሳውዲ አረቢያ እና ተባባሪዎቿ ትላንት በየመን ዋና ከተማ ሰና የሚገኘውን የምድር ውስጥ ነዳጅ ማጠራቀሚያ ላጠቁበት ያጸፋ መስ ሁቲዎች በሳውዲ የነዳጅ ማውጫዎች ላይ ጥቃት ለመፈጸም መዛታቸውን የሊባኖሱ አልአኽባር ጋዜጣ ዘግቧል። ይህ በእንዲህ እንዳለ የየመን ሁቲ አማጽያን ከቻይና ቴክኖሎጂዎችን በመውሰድና በኢራን እርዳታ የባሊስቲክ ሚሳኤሎችን በሀገራቸው ለመስራትና በኢራን እርዳታ ብቻ ሳይቆሙ በራሳቸው አቅም ለመንቀሳቀስ እየጣሩ መሆኑን የአሜሪካው ዌል ስትሪት ጆርናል ጋዜጣ ዘግቧል። የሁቲ አማጽያን እንዲኖራቸው የሚፈልጓቸው የባሊስቲክ ሚሳኤሎች 2000 ኪሎ ሜትሮችን መጎንጨፍ የሚችሉና የእስራኤልና ሳውዲ አረቢያን ሁሉንም ግዛቶች ሊያዳርሱ የሚችሉ ናቸው ተብሏል። ስፖርት። ሁለተኛው ዙር የአውሮፓ ሻምፒዮን ጨዋታ ዛሬ ይካሄዳል። ዛሬ ምሽት 7 ሰዓት ከ45 ደቂቃ ጀምሮ ሊቨርፑል ከላስክ ፊንሮድ ከኮሙ ጋር ይጫወታሉ። ምሽት 10 ሰዓት ጀምሮ ደግሞ ሻክተር ዶኔትስክ ከአቱና፣ ሮማ ከሪያል ማድሪድ፣ ፖርቶ ከቤቲስ፣ ቦርሲያ ዶርትሙንድ ከቦዴ ብሊማት፣ ማንቸስተር ሲቲ ከፓሪስ ሳን ጀርመን ጋር ይጫወታሉ። ትላንት በተካሄዱ ጨዋታዎች ባርሴሎና ስፖርቲንግ ሊዝበን፣ ቪያሪኤል፣ አርሴናልና ክለብ ብሩጅ ተጋጣሚዎቻቸውን አሸንፈዋል። ባየር ሙኒክ አቻ ወጥቷል። የገንዘብ ምንዛሬ። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቅል ከ7 አጉሮት ሲመነዘር አንድ ዩሮ በ3 ሸቅል ከ44 ሳንቲም ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል፣ ነገ ሐሙስ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 28፣ በአይፋና አካባቢዋ 27፣ በኤርሸባና አካባቢዋ 29፣ በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ነው። ከሽራሚም ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ሰጠኝ ዘመናው።

ክቡራትና ክቡራን አድማጮች ከጥቂት ደቂቃዎች በኋላ ወደ ቴሌፎን ውይይት ስለምንሸጋገር የስልክ ቁጥራችን ከወዲሁ እናስተዋውቃችኋለን። የተለመደው ስልክ ቁጥር ነው 0723940555 ደግሞ አለው 0723940555 ነው።

0: የመረጥነው ድምጽ በርግጥ እንደተቆጠረና በመርጫው ሂደት ማጭበርበር እንዳልነበረ ፍታዊነቱ የተጠበቀ እንደሆነ እንዴት ማወቅ እንችላለን? ጥያቄ ማቅረባችሁ በጣም ጥሩ ነው። የማዕከላዊ ምርጫ ኮሚቴም የምርጫው ሂደት ፍታዊና ተአማኒ እንዲሆን ተለያዩ መከላከያ መንገዶችን ያካሂዳል። ድምጽ ስንሰጥ ወረቀቱን ሳጥን ውስጥ የምንከተው ራሳችን በእጃችን ነው። ስለዚህ የሳይበር ጥቃቶች ምርጫው ላይ ተጽዕኖ ማሳደር አይችሉም። ምርጫዎች በሚካሄዱበት ጊዜ ለድምጽ መስጠት የሚጠቅሙ ቁሳቁሶች ሁሉ እንደ አዲስ ይዘጋጃሉ። እናም በሁሉም የድምጽ መስጫ ቦታዎች የምርጫ ተአማኒነት ተቆጣጣሪዎች ይገኛሉ። የድምጽ ቆጠራው የሚያከናውኑት ጥንቃቄ የተሞላበት ማጣራትና ተገቢውን ስልጠና የወሰዱ የምርጫ ጣቢያ ኮሚቴ አባላት በጋራ ነው። ኦክቶበር 27 ቀን ምርጫው የሚወሰነው በእናንተ ድምጽ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተ ድምጽ ያስጠብቃል።
1: ክብራትና ክብራ አድማጮች ደግሞ እንግዲህ ወደ ውይይቱ መድረክ እናልፋለን። ወርቀነሽ እንዴት ነው እንግዲህ?
2: አለን እንዴት ነህ ጋሽ ረሃብ? እንዴት ሰነበት?
1: እኔ ሰላም ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ያው ፖለቲካው ምናምኑ እንቅስቃሴው እንዳለ ነው አለ። ይህን ባስመለከተ እንግዲህ ነካ ነካ
2: ፖለቲካው አዎ፣ ምርጫውን ተከትሎ እንዳልከው ምርጫው በፖለቲካ ፓርቲዎች መካከል አሁን ሰጣ ገባም አለ። የሚስማሙበትም የተለያየ ጉዳይ አላቸው። የሚገርም ነው። አሁን እንደምናየው በተለይ የፓርቲ መሪዎች አንዳንዴ ጥሩ ነገር ሲሉ፣ አንዳንዴ ደግሞ እንደምንሰማ

0: የተለያዩ ፓርቲዎች እንግዲህ የራሳቸው መፈክር አላቸው። የራሳቸው እኔ እናረጋላችኋለሁ ከዛኛው እኔ ሻላለሁ የሚለውን መልእክት ያቀረባበሩ ያው ፖለቲከኞች እንግዲህ ያው ያው ባህራቸው ለማስረዳት ነው እየሞከሩ ያሉት። እና እንግዲህ የተለያዩ ለምሳሌ የጋዲ አይዘንኮት እሳቸው በሚመራው ፓርቲ የራሱ የቅስቀሳ ዘዴ ያለው አሁን እንግዲህ እንደምናውቀው ያው ከትራንት ጀምሮ የቅስቀሳ ወይም ደግሞ የፕሮፓጋንዳ ማስተዋወቂያው እየተካሄደ ነው የሚገኘው። እኛ አንዱን ፓርቲ ድጋፍ የሚሰጥ ዝንባሌ ያለን እንዳይመስል በጠቀቅ ይገባናል። እና ስለዚህ ይሄኛው ጥሩ ነው፣ ይሄኛው ጥሩ ተናገረ፣ ይሄኛው መልኩ ጥሩ ነው፣ ይሄኛው አለባበሱ ያምራል፣ እንደዚህ ማለት አይገባንም።
1: የማዕከላዊነን ጋዜጠኞች
0: አለ እንደዚያ መሆን አለበት። እና እርግጥ ያው ቅስቀሳው እንግዲህ እንዳልኩሽ እየተካሄደ ነው የሚገኘው። ይህን 13 ቀናት እንግዲህ ያው በቃላት መታኮስ ነው ተኩስ ነው አንደኛው።
1: እውነት ግን የቃላት መታኮስ ነው። በጣም አሁን እንዳልከው እንግዲህ የምርጫ ጉዳይ ያለው ሁኔታ ቀላል አይደለም። ቀኑም እየደረሰ ነው። በ27 13 ቀን ይመስለኛል ዛሬ የዛሬ በኋላ የሚቀረው
0: 13 ቀን ነው የቀረው
1: 13 ቀን ነው የሚቀረው። አዎ፣ ከዚህ ጋር ተያይዞ ጋሽ ራሚም የደህንነት ጉዳይ በሰፊው እየተነሳ ነው እንግዲህ በሀገራችን በተለይ ጥቅምት 7 ቀን ከደረሰው ሽብር ጥቃት አደጋ ጋር ተያይዞ አሁን ብዙ ነገሮች እየወጡ ነው ያልሰማናቸው። የዚህ ሀገር መረጃ መጥቶ ነበር፣ የዚህ ሀገር ፕሬዚዳንት አስጠንቅቆ ነበር የሚሉ ነገሮች እየወጡ ናቸው። እና ሰሞኑን ደግሞ እንግዲህ ከትናንት ጀምሮ ከግብጽ መረጃ ድርጅት ጋር የነበረ ግንኙነት አለ፣ ብዙ አነጋጋሪ እየሆነ ነው።
0: አነጋጋሪ እየሆነ ሄደዋል። እንግዲህ ይሄ ሁኔታ ቀደም ሲልም የአረብ ኤምሬት መሪም ጠቅላይ ሚኒስትር በንያሚን ነታንያሁ የሆነ መልእክት አስተላልፈዋል የሚባል ወሬ ነበር። ያንም ጠቅላይ ሚኒስትሩ አስተባበሉት። ከዚያም ደግሞ አባስ ካሚል የሚባለው የግብፅ የመረጃ ድርጅት ኃላፊ እንደዚሁ በምስጢር መጥቶ ለአጭር ሰዓታት ውስጥ እስራኤል ደርሶ ይሄን ነገር ማለትም ሐማስ በእስራኤል ላይ አደጋ ለማድረስ የተዘጋጀ ነው ተጠንቀቁ የሚል መልእክት አስተላልፎ ተመልሶ ነው ይባል ወደ ነበር። ጠቅላይ ሚኒስትር ነታንያሁም ሲያስተባብሉ ቆይተው ነበር። አሁን እንደሚሉት ከሆነ መጥቷል፣ ግን እኔ አላገኘሁትም የሚል አዲስ ነገር ነው የተናገሩት። ይህ እንግዲህ አጠያቂ ሆኗል። ለምን መጀመሪያ እንደዚያ ብለው አሁን ደግሞ እንደዚህ ይላሉ? ሌላም እንግዲያውማ የታሸገ የተደበቀ ነገር አለ የሚል ጥርጣሬ በብዙዎቹ እያሳደረ ነው የሚገኘው። እና ይሄ ሁኔታ በዚህ በምርጫ ቅስቀሳም እንደዚሁ የመሰዳደቢያ የመወቃቀሻ በህብረተሰቡ እምነት የማሳጣት ሁኔታ ያደርሳል የሚል ግምት አለ። ጠቅላይ ሚኒስትር ነታንያሁ በበኩላቸው የሚሉት ምንድን ነው? እኔ የሀገሪቱን ደህንነት ለማስጠበቅ ሌት ተቀን እየሰራሁ ነው የሚገኘው። አሁንም ቢሆን ያሉት ምንድን ነው? የኢራን መንግስት ይህን አሁን በእስራኤል በብሔራዊ ደረጃ ሊካሄድ ታቅዶ ያለው ብሔራዊ ምርጫ በዚያው ቀን ለማክሸፍ አደጋ ለማድረስ ኢራኖች ይሞክራሉ ብለው ጠቅላይ ሚኒስትር ነታንያሁ መናገራቸው ምን የሚያውቁት ነገር አለ የሚባል መነጋገሪያ ጉዳይ ሆኖ ነው አለው። እና ምን ያህል አስተማማኝ እንደሆነም አይታወቅም። ለማንኛውም ጥንቃቄ ማድረግ አለብን። ጠላቶቻችን በዚህ በምርጫው ቀን ምርጫውን ለማደፍረስና እንዳይካሄድ ለማድረግ ይሞክራሉ የሚል ሁኔታ ነው ጠቅላይ ሚኒስትር ቢንያሚን ነታንያሁ እየተናገሩ አሉት። እና በአሁኑ ጊዜ እያንዳንዱ የፖለቲካ ፓርቲ መሪም ሆነ ወይም አባል የሚናገረውን ነገር 100% እውነት ነው ብሎ መውሰድ አይቻልም። የራሱን ራሱ ምን ያህል ለሀገሪቱ ለሕዝቡ አሳቢ መሆኑና በተለያዩ ዘዴዎች በጠላት በኩል ያለውን ሁኔታ ምን እንደሆነ ለማወቅ ጥረት እያደረገ መሆኑን ህዝቡ እንዲያውቁለትና እንዲደግፈው የማድረግ ባህሪ አለና ይህም ከዚያ ጋር የተያያዘ ሊሆንም ይችላል። እና በአሁኑ በዚህ በቀሩት 13 ቀናት መካከል ፖለቲከኞች የሚናገሩት ነገር ሁሉ አጠያቂ፣ አስጠርጣሪ ነው የሚሆነው። የራሳቸውን የፖለቲካ ሁኔታ ለማጎልበት ነው እንጂ እውነት አይሆንም የሚሉ ሁኔታዎች በህብረተሰቡ

0: በኩል ሊያድሩ ይችላሉ። ያም ሆነ ይሄ አሁን ዋና ማነጋገሪያ ሆኖ ያለው የጥቅምት 7 ቀን ጉዳይ ነው። የመንግስት ተቀናቃይ ፓርቲዎችም ይሄንን ለማጠናከርና ህብረተሰቡ በመንግስት ላይ ያለውን አመለካከት መጥፎ እንዲሆን በሌላው የቅስቀሳ ዘዴ ነው። እንግዲህ ይሄን ነው እያየን ያለ ነው።
1: አዎ እንግዲህ እንዳልከው እንግዲህ ኢራን አሜሪካ እስራኤል ጋር የተያያዘ ነው አሁን የተነሳው ርዕሰ ጉዳይ። ምናልባት በአሜሪካ ምርጫ ይካሄዳል ጋሽ ራቢም ከእስራኤል ምርጫ በኋላ እና ወቅቱ በጣም አስቸጋሪ ወቅት ሊሆን ይችላል። ኢራን ምናልባት ይህን አጋጣሚ ትጠቀማለች የሚል ስጋትም አለ። እንደው ኢራን ብታጠቃ እስራኤልን ታጠቃ ይሆን በቀጥታ?
0: ልታረግ ተችል ይሆናል። እንግዲህ ምን ይሉታል ሚስካልኩሌሽን ይሉታል በእንግሊዝኛ። ምንድን ነው እንግዲህ ያን ጠላቴ እኔን ለእኔ ሁሌ መጥፎ የሚያስበው ክፍል አስቀድሞ አደጋ ደርስብኛል የሚል አመኔታ ይኖረው እና አስቀድሜ ልቅደም የሚል እርምጃ ይወስዳል። ያ ነው እንግዲህ ሚስ ካልኩሌሽን የሚሉተኝ እንግዲህ።
1: ስለዚህ በሩ መዝጋት ማለት ነው።
0: አስቀድሞ ወይም ደግሞ እንደዚህ ከጅሎኛልና ሳያደርገው ሊያደርገው ይችላል። ያን እኮ የሚጠረጠረው ግን ሳያደርገው እኔ ሊያደርግ እኔ ልቅደሞ የሚል
1: የፍርሃት ምላሽ ነው።
0: ያው ልቅደሞ የሚል ሁኔታ እርምጃ ይወሰዳል ነው እንግዲህ። ያን ነገር ኢራኖቹ እንደዚያ ይረዱና ራሳቸውን አስቀድመንንም ተብለው ባይታሰብም ይከፍቱ ይሆናል ጦርነት ወይም የማጥቃት እርምጃ ወይም በረጅም ርቀት ሚሳይሎችን ርቀት ያላቸውን አደገኛ ሚሳይሎች መተኮስ እና አሁን ኢራኖቹ የሚሉት ምንድን ነው? የኢራን የመረጃ ክፍል ኃላፊ ያወጣው መግለጫ ምንድን ነው የሚለው? አሜሪካና እስራኤል በእኛ ላይ እንደገና ጦርነት ቢከፍቱ ቀደም ካላዩት ያላዩት ጦር መሳሪያ ይጠብቃቸዋል። በእኛ በኩል ያላወቁት ያልገመቱት ጦር መሳሪያ በእኛ በኩል ይጠብቃቸዋል የሚል ንግግር ነው ያሰማ እንግዲህ። እና ምን ያህል እውነት ይሁን አይሁን አይታወቅም። ይሁን እንጂ የአሜሪካም ሆነ የተለያዩ መረጃ ክፍሎች በተለይ የስለላ ድርጅቶች አሉት ምንድን ነው ይሄን አሁን ያለውን የመረጋጋት ሁኔታ ኢራን በመጠቀም የረጅም ርቀት ተወንጫፊ ሚሳኤል ማምረቻ ጣቢያዎችን፣ ፋብሪካዎችን አሻሽላ እያመረተች ያለችው የሚባል ነገር አለ። ከዚያም በተጨማሪ ይሄ የኒውክሌር ጦር መሳሪያ የምታብላላበት ዩሬን የሚባለውን የምታብላላበት ቦታ አለ። አንድ የሃርማ ኮሽሎታል በብራይስት ትርጉሙን ቅድም ስመለከተ ምንድን ነው የሚለው ማጭድ ወይም ደግሞ እንደ አካፋ ያለው የተራራው እንግዲህ ቅርጹን ነው። ቅርጹን በማየት በቅርጹ ስም ሰጥተውታል። አሁን እዚያ ያነ ተራራ የአሸን ተራራ ነው። ተራራው ኢራኖቹ ከሰማንያ እስከ 140 ሜትር ጥልቀት ያለው ዋሻ አዘጋጅተው ከዚያ ውስጥ ነው ይህን ጦር መሳሪያ ይህን ዩራን የሚያብላሉበት ይባላል። እንግዲህ ያ ተራራ ደግሞ በአብዛኛው ይህ ጥቁር አለት ጠንካራው ግራኒት የሚባለው በእንግሊዝኛ ከዚያ እንትን ነው እና አሁን ፈንጂ ቢጥሉበትም አሜሪካ መሆነች እስራኤል በቀላሉ ሰርጎ ገብቶ ያን እዚያ ውስጥ ያለውን ተጠርጣሪ ነገር ሊጎዳው አይችልም።
1: አለቱ ሊደብቅ ሊከላከለውም ይችል ይሆናል። አለቱ ጥንካሬ
0: ቀላሉ እና እንደዚህ ያለ ሁኔታ እንዳለ ነው የሚነገር ያለው። እንግዲህ በግር ገብቶም ሊሆን ይችላል አይታወቅም። እንግዲህ እስራኤልና አሜሪካ በአይነ ቁራኛ ነው የሚከታተሉ ያን ቦታ። ከዚያም ደግሞ የተከለከሉ ጦር መሳሪያዎች ቆጣጣሪ አካል አለ በተባበሩት መንግስታት ድርጅት። እሱም ደግሞ እንደዚሁ በአቅሙ በችሎታው ደግሞ እሱም ይከታተላል። ግን እነዚህ ሁለቱ ሀገሮች ናቸው፣ በተለይ ደግሞ እስራኤል ሙሳድ እና ባለፈው አንድ የሙሳድ ሰው አለው ምንድን ነው በተለያዩ ቦታዎች ኢራን ኒውክሌር ጦር መሳሪያ ተዘጋጅበታለች ባለውን ቦታ እኛ ገብተን ተንሸራሸረንበታል የሚል እንግዲህ እነሱ መስለው ሳይንቲስት መስለው ብዙ ነገር እንደሚሰሩ መቼም መገመት አያቅተንም። እና እንደዚያ ስላደረጉ ይመስላል እንግዲህ
1: እስኪ ያው አንድ ቀን መቼም መነጋገሪያ ይሆናል የሞሳድ ስራ እንዳልከው በጣም የሚገርም ነው። እንጠብቃለን። ሳውዲ አረቢያ እና በሁቲ መካከል ያለው ግጭት በጣም አሁን እየገነነ ወጥቷል። ሳውዲ አረቢያ በሚገርም ሁኔታ እንግዲህ የሁቲ አማጺ ቡድን በእኛ በሚገባን አማርኛ እያንቀጠቀጣት ነው ይባላል።
0: ደፍረዋታል እነዚህ ሁቲ የሚባሉት ሳውዲ አረቢያ በጣም ነው የደፈሯት። ብሔራዊ አውሮፕላን ማረፊያዋ ላይ ሁላ አደጋ ደርሰዋል። ከዚያም ቅዱስ ከተማ የምትባለው አንዱ ከተማ ላይም እንደዚህ ጎድተዋል። ሌላም ደግሞ የነዳጅ ማውጫ ፋብሪካም እንደዚህ ጎድተውባታል የሆነ ቦታ ላይ እና ያንን በመሰለ ሁኔታ ደፍረዋታል። ከዚያም በተጨማሪ ደግሞ የሳውዲ አረቢያ የነዳጅ የጫኑ መርከቦች የሚያልፉበትን የባቤል መንደም የሚባለውን ባሮሽ መጥም እሱን ይዘራል ብለው ነበር እስካሁን እስከ ትላንት ድረስ። አሁን እንደገና ሳውዲ አረቢያ መልሼ እዚያው ይዤዋለሁ የሚል መግለጫ ወጥታለች። እንግዲህ እና አሁን ሳውዲ አረቢያ ባለፈው ትላንት በስቲያ በመቶ የሚሆኑ ጦር አውሮፕላኖችን በእነዚህ በሁቲም ላይ አዝምታ እንደነበር ነው የተነገረው። ስለዚህ ሳውዲ አረቢያም በጣም ተነቃለች ሰሞኑን። እንዴት እነዚህ ሁቲም በአነስተኛ ጦር መሳሪያ የሚጠቀሙ ይህን መሰለ ድፍረት ይደርስባታል ተብላ ነበር። ከዚያም አሁን የሚባለው ምንድን ነው? እነዚህ ሁቲ የሚባሉት ከቻይና ያገኙት ቴክኖሎጂ አዲስ የራሳቸው የሆነ ረዥም ርቀት ተወንጫፊ ሚሳይል እየሰሩ ነው የሚባል ነገር አለ። ከቻይና ያገኙትን ነው እንግዲህ ቻይናዎቹ ያስተላለፉላቸው በንግድ መርከብ። በዚያ ያቺ መርከብ እቃ የንግድ እቃ ያዘች አስመስለው ከዚያ ውስጥ ደብቀው ያሳለፉላቸው ነው የሚባል ነገር አለ። እና በዚህ ሁኔታ የሁትና የሳውዲ አረቢያው ጉዳይ አሁንም ቢሆን ያልጠቋጭ ችግር ነው ሆነዋለሁ።
1: በነገራችን ላይ እስራኤል ጠቅላይ ሚኒስትር ቢንያሚን ነታንያሁ ሳውዲን ማገዝ ይፈልጋሉ በአሜሪካ አማካኝነት ይባል ነገር ነበር። የሳውዲዎች ደግሞ እንዳልተቀበሉ ሀሳቡንም ሲነገር ሰምተናል። ጋሽራ
0: ሳውዲዎች የሚፈልጉት እንግዲህ ምሳሌው ይቅርታ አድርጊልኝ እንጂ ልክ በጓሮ ጓዳ እየገባ ውሽማ እንዳስቀመጠ ሰው ነው።
1: ጥቅሙን ይፈልጋሉ ከእስራኤል ግን በይፋ አይፈልጉም።
0: አዎ፣ በአንድ በኩል መረጃ ይቀበላሉ ከእስራኤል ባካቸው መረጃ ስጡን ይላሉ፣ በሌላ በኩል ደግሞ በይፋ
1: ዲፕሎማሲ ግንኙነት አይፈልጉም።
0: እና የዚህ አይነት ጨዋታ ነው የተጫወቱ ያሉ። ስለዚህ ነው ደግሞ በጣም በመጥፎ ቃል እየተወቀሰው ያሉት ደካማዎችን። ይሁን ለሀብት ይዘው ይሁን ለጦር መሳሪያ እያላቸው ዘመናዊ ጦር መሳሪያ አላቸው፣ F-15 አላቸው ከአሜሪካ የተቀበሉት። እና እንዴት ሁቲም እንደዚህ
1: ግን አይሰራም? ይሄ F-15 እየሰራ አይደለም።
0: አዎ። እና ይህንን መሳሰለ ጉዳይ ነው ያለው።
1: የሚገርም ነው ብቻ። ወጋሽ ራሚም ጥሩ እንግዲህ አድማጮችን የምንቀበልበት እለት ስለሆነ ደስ ነበር ይል ነበር ውይይቱ ብንቀጥል። አድማጭ መስመር ላይ ያለ እያለች ነው ሀና፣ ወደ አድማጭ እንለፍ።
0: እሺ፣ እንቀበላለን። እንግዲህ ጸጋ ፈንታውን መስመር ላይ ትገኛለች መሰለኝ። እለው ጸጋ
2: ጤና ይስጥልኝ ረሃሚም፣ ጤና ይስጥልኝ ወርቅነሽ፣ እንዲሁም የተከበራችሁ አድማጮች እንደምን አላችሁ?
0: እንዴት ነሽ?
2: እስራኤል አምላክ ይመስገን ደህና ነኝ።
0: 13 ቀን ቀረው ምርጫው አይደል? አንቺ የለሽበትም?
2: አዎ፣ 13 ቀን ቀረው። እኔ ባልወዳደርም እንግዲህ ጭንቀቱ ጥረቱ እንደ ማንኛውም ዜጋ ነው ሲሆን በለጥ ያለ
0: ግን እንዲያው በነበርኩበት
2: ማሸነፋለበት
0: እዚህ ምናበሬ በተጫወትኩ ምናምን የሚል እንዲያው አንዳንዴ ውስጥሽን የሚያነሳሳ ነገር የለም?
2: ተመልከት፣ ለሁሉም ጊዜ አለው ብሏል ጥበበኛው ሰለሞን። ብልህ መሆን አለብህ ጨዋታውን ለመጫወት፣ ጊዜ መጠበቅ አለብህ። ለሁሉም ጊዜ ስላለው በጊዜው ቦታው ነበርኩ። ቦታው እግዚአብሔር ይመስገን ጠቅላይ ሚኒስትር ቢንያሚን ነታንያሁ 37ኛ ቦታ ሰጡኝ። ምንም ሳልደክም ገባሁ። ገብቼ ህብረተሰቤን ምንም ጦርነት ቢሆን ከባድ ጊዜ ቢሆንም በተቻለ መጠን አገልግያለሁ ወገኔን። ጥሩ ውጤት አድርጌያለሁ ብዬ ነው የማስበው። ለወደፊቱ ደግሞ በተለያዩ መድረኮች ማገልገልን እቀጥላለሁ እና በጣም ደስተኛ ነኝ። ለምን እኔ በኖርኩ ባልኖርኩ የሚለው ምንም ነገር የለም። ለሁሉም ጊዜ አለ።
0: ወርቅነሽም እዚያ አጠገብ ያለች እንግዲህ እሷ ደግሞ ጥያቄ ይኖራታል።
2: ሬዲዮ ነበርኩ ብዙ ዓመት አገለገልኩ በደስታ አበቃን።
1: ለሁሉም ጊዜ አለው አይደል? እውነትሽን ነው። እውነትም ለሁሉም ጊዜ አለው።
0: ለው ግን ሬዲዮ ነበርሽበት አሁንም እየተነጋገርንበት አለው። ክነሴትስ እንደገና ትነጋገሪበታለሽ ገብተሽ እዚያ አዳራሹ ገብተሽ ወይስ አለቀለት?
2: አይታወቅም
1: የፖለቲካ ነገር
0: ገባኝ።
2: ምንድን የሚባለው የሚሆነው አይታወቅም። ምልህ አንዳንድ ጊዜ ይሆናልም አይሆንንም አንልም፣ ግን ያለህንን ጊዜ በጥሩ ማገልገል፣ ያለህን ጊዜ በጥሩ መጠቀም እርካታ ይሰጣል።
0: ኔቨር ሴይ ኔቨር።
2: Never say never.
1: Yeah,
2: Adam tu tu ya kerana work kerja kerap suka. Bagi mereka darjah ini andi menanggara negara le. Lelo cun kemun jelah cun befit rasah cun mafatshal leben. Inya cawatau macawatul narwe alchal nembno. Bagi berpolitikal zuriya itu melakukan itu betulai bahunu merjai menayo. Berat sabat cun zuriya. Lazi ulu masanakli hon norasah cunan. Ini alku betuar nama kenyat mendino. Wada daran lubulai kerap sawat kotor. Kaparti wuj belai no. Partum kotor situasi na wadah daraya loh, ya le, yangnya harus sebab ambil zono. Bahun saat temel kecinya harus sebab beli kudum sentuh wadah daraya len belok arabu beli lucumi politika parti setiaji, karawat jo politika parti bestakar, yangnya harus sebab yang gembab betul. Ya arabu cumi lo defitu mika vali nol cula lah itu wajib. Bahun yang nyobai hon. Lemben jenih ni al kota ini kotor acun mayat na utet magnet aspal legal. Kotor acun minyak kelno, yangnya harus sebab kotor acun betam dikit no. Bicaranya politik parti aku akan membenihed, kerana tuasal sashi dimus balai Islam masterlig, yani akil dimus elanam. Hanya acun anda sosai kerangkan benamar. Kerana betul amari beli lucu politik parti berbazat mehed ni mayo, kerana acun gar dikmat ni amat al. Politik ini acun bau rusat imayon, bermakwa rajalam. Lama ni alam don politik itu masker beriano. Tukar masker berasa bal tau kain telikalish. Tau kain telikun deh, no maningnya uculotallo, maningnya ulimdoallo, maningnya wisaralinna limilon. Amma zaduno tau kain melaknonji enem sitti. Tak abai netik anisal lazim lehulum nazar lazihainat cugri amat ano rasat chenan. Beli kud parti itu melakat chendohan. Le partiu wadah daralu beli arabusuj kudrahju sinteno. Ini habrat sab. Hulu miak arabu tain sawat cendau mandan rotu tasam tom tay tom mai tawaku. Ndiu alam belah hulu miak arabu tayalish. Culu tam mila cum, ukatum mila cum, kaum befitum agil dulu tasatum. Yam honok andu tau kotor kebihon noro yon neberna. Inya orang sah cili amat anu dikubatnau. Ia dikubatdengmo zari bekinesis bercadalam. Be iria be mazaga jabitum balde faulat tamat be tekiadu merjai tanawan. Be khedara ketamai tanawan. Be kirat melakai tanawan. Be kirat gatai tanawan. Inya abrat sabun kwa bebezat be migeni be ketamau. Cilam sari kirat melakim betuas. Ka afrasabat jemiwanu I ketamau nuari inya hazmano. Andu soalas kebum. Ia wanita berminyak mendengar.
0: Ya syarbanesh.
2: Anda so tahu kalau mereka bersih gabau, ini adalah hanya yalu naui mi anda diwadah derek arabon. Wei merasa cungkan ini kata mohon hari berminyak yang merasa tertentu. Anda ganap begon lilo cusle mimatu. Ia mazaga jamit kanti bawa cumbi. Ber agar akaf darajam kinesit. Ini hanya benikatna benyala jamet arau mohonun mawakalab berselazi. Wan out apa tinggal cunyan? Lila um kemat fad kem monjala cun befit rasa cun nasta kaklu aganoce.
0: Kebal. Lila u taga katikit kanat befit azib beersheba kawabi asas zain buna dergi tafat semua. Bal miston magdalu baju bena. Ii unita alfalfo bermadega gemitai negarno. Selesai kudais menaste itu bunuh makaralish.
2: Adam tu rahamin bawnet iya gudia huneta situ cuba balut cacho magdal banyak beratusab kahayamet befit asram stamet befit dan berbezat bermatayetu hulla cunim yak macir rabar rabadurgan beratusab cunim xiaberi meskan huneta ulai ginzabi jeta semau alafinat yosade ihen negar kanisan nabar awun kat kanat befit berbersheba. Itu kedelechu nan ye masalah semua. So ye arwamet kata fatu bohala. Ina ini terdikit mafat. Abang macam mana derajat? Bemas aku kudus bahaya manu tu sendiri. So magdal kelkelno. Ya so nafs sawat afam. Magdal hat efno. Boleh tanya derajat? Ichi sauko? Imotechu? Itu kedelechu? Lidoacha fit. Lidoaya ye. Lidoacha lu. Em gadayu sauye lidoacha nindi thayaim. Soan gallo mende nomi agenyo. سربيت دولو دولا راسونا نالقدلم سربيت يقبع እሱ እስር ቤት ገብቶ ልጆቹ ምንድን ነው የሚሆኑት? እሱ አንገሎ ምንድን ነው የሚጠቀመው? አልተስማማም መሞት ካለ መፋታት ተፋታ። ከተፋታ በኋላ ምንድን ነው የሚያስፈልገው? እና ይሄ ድርጊት መቆም አለበት ወገኖቹ። በጣም በጣም የሚያሳዝን ነው። ልጆች አለ ወላጅ ይቀራሉ። እናት እህት ልጅ ሆነች ምን የመሰለች ሴት ተገደለች። ምንድን ነው የሚያገኘው? እና ወገኖቹ ይሄን ማቆም አለብን። ችግር ካለም ለችግር መፍትሄ መጠየቅ ይቻላል እንጂ የሰው ነፍስ ማጥፋት ኃጢያትም ነው ተገቢም አይደለም። በእኛ ህብረተሰብ በኩል በእውነት የእስራኤል አምላክ ይመስገን ቀስ በቀስ በዚህ ጉዳይ ላይ የነበረውን ሁኔታ ቀንሰ ነው ነበር። አሁን ደግሞ እንደዚህ መመለሱ በእውነት በጣም የሚያሳዝን ነው። ብዙ ሰዎች ነው የደወሉልኝ፣ በተለይ ወንዶች በጣም ይያዘሩ ነው የደወሉልኝ። ጻጋ ይሄን ነገር በሬዲዮ ተነጋገሩበት፣ ይሄን ነገር አንድ ነገር አድርጉ የሚል ነው። ራሂም ወርቅነሽ ታስተውሳላችሁ፣ በተለይ ራሂም ታስተውስ እንዱ ከአመት በፊት በየጊዜው እንዲህ አይነት ድርጊት ሲፈጸም ሁላችን ነበር ምንሸማቀቀው። ታስራታችን እንደፈጸም ነው። አዎ ግን ህብረተሰቡ ተነጋግሮ ተረባርቦ ችግሩ ምንድነው? አገር መለወጡ ነው? የባህል ለውጥ ነው ወይስ ምንድነው እየተባለ ብዙ ስንነጋገር ነበር። አገርም መቀየር ይሁን የባህልም ለውጥ ይሁን የተለያየ ችግር የሚምጣ የሰውን ነፍስ የሚያጠፋ ሰው ኃጢአተኛ ነውና በጣም ነው ማዝነው ራሂም። በጣም
0: ነው የሚያሳዝነው። እንዳልሽ ቀደም ብለሽ ልጆችም እናት አልባ አባትየውም እስር ቤት ገብቶ እንዲሁ ዝም ብሎ ይህንን ማሰብ ሲገባን በአላደል በቁጣ በግንፍልነት የምንወስደው እርምጃ የመጨረሻ ጸጸት ነው የሚሆነው። እና ይህንን ብናስብበትና ከዚህ ነገር ብንታቀብ እያንዳንዱ ችግር መፍትሄ አለው። መፍትሄ ያለው ወረጋ ባለ ሁኔታ በሰከነ ሁኔታ ከአዋቂዎች ጋርም ከሽማግሎች ጋርም መመካከርና መፍትሄ መፈለግ ሲገባ በግድያ መፍትሄ ነው ብሎ እርምጃ መውሰዱ ያን ያህል ጠቃሚ አይደለም። እና ይህን ባስመለከተን በማነጋገር ይፈለል ያላለሽ አጭር ባጭሩ።
2: ስለዚህ ነው ዋናው የፈለግኩት የነበረ ለምን መሰለ ይሄን ያልኩበት ምክንያት አሁን ይሄ ትንሽ ልጅ እናቱ እያየን የተገደለችው ይሄ ልጅ ምን ይሆናል ብሎ ማሰብ ያስፈልጋል። ሌሎቹም ልጆቹ ምን ይሆናሉ ብሎ ማሰብ ያስፈልጋል። ሌላው በተጨማሪ ራሂም ካልከው የምጨምረው ዛሬ የተለያዩ እርዳታዎች ይሰጣሉ። ከሞት የሚያደርስ አንድም ነገር የለም፣ ምንም ምክንያት የለም። አሁን አንዳንዶቹ ምን ይላሉ፣ ያለው ሁኔታ ካልተግባቡ ወንድየው ከቤት ወጥቶ ይሄዳል፣ ከዛም ደግሞ መዞኖት ይከፍላል፣ የተለያዩ ነገሮችም። ይሄ ሁሉ ሰው አያስገድልም ወገኖች፣ ሰውን የሚያስገድል ነገር የለም። ይሄንን ካልተስማሙ መለያየት አለ። ይሄ ሰው አሁን ከተለያየ በኋላ ነው የገደላት። ከተፋታ በኋላ ምን አስፈለገ? ተለያይቶ እኮ ልጅን ያሳድጋሉ እኮ፣ ምንም ችግር የለም። መጋባትም የነበረ ነው መፋታትም የነበረ ነው። እና እባካችሁ ወገኖች ይሄን ነገር አቁሙ እባካችሁ። ችግር ካለ ለሚመለከታቸው መስሪያ ቤቶች ጠይቁ። ብዙ ሰዎች እርዳታ መስጠት የሚችሉ መስሪያ ቤቶች አሉ፣ የተለያዩ አካላቶች አሉ። ስለዚህ ለሚመጣ ችግር ግንፍል ብሎ እርምጃ ከመውሰድ በፊት ማጤን ያስፈልጋል፣ መረጋጋት ያስፈልጋል። ትልቁ ነገር ኃጢአት ነው፣ አትርሱ።
0: ጸጋ እናመሰግናለን።
2: ጤና ይስጥልኝ። አመሰግናለሁ።
0: ሰላም ሰላም። አድማጮች አሁን ደግሞ ቀጣይ ሰው አለን መስመር ላይ። ሄሎ
3: ሄሎ።
0: ጤና ይስጥልኝ።
3: ጤና ይስጥልኝ።
0: ማን ልበል?
3: ቸኮለ ተካ እባላለሁ።
0: እሺ አቶ ቸኮለ
3: አመሰግናለሁ ለሙላችሁም ለሰሚው ክፍልም።
0: እሺ አመሰግናለን። እኛ
3: ነገሩ ተነግሯል። እንግዲህ በጣም የሚያሳዝን ነገር ነው። ተሆድ አንስተን ለትንሹም ለትልቁም የሚበላና የሚያም ነገር ነው። የእህታችን በሞታቸው ነው እኔ ጠዋት ሰምቼዋለሁ። አንዳንድ የተባረኩ ሰዎች መካሪዎች ሲናገሩት በዚህ ሲል በርሰባ በሞታቸው ልጅ እህታችን በጣም የዘገንን ነው፣ በጣም የሚመር ነገር ነው በእውነት። ጋሽ ራሂም ለእኛ ህብረተሰብ እንደዚህ መሰጠቱ በጣም ደህና ትተነው ነበር። እሲ ምሽትን ያክል ይህን ኩላ ዘመን አብረው ኑረው አርዶ መጣል። ደሮ እኮ ሲታረድ ዘፍ ዘፍ ሲል በጣም ነው እንትን የሚለው የሚበላው፣ እንኳን ሰውን ያክል ምሽትን ያክል። በጣም አሳፋሪ ነው ያለንበትኝ። እግዚአብሔር ከኛ ጋር ይሁን እና የልጇንም ልጁ ሳሁን እንግዲህ እንዴት ብሎ ነው የሚኖረው? ያጻን እናቱ እንደ ከብት ደም ተጃችን ሲፈስ እኮ ሌላ ነገር የሚያንገበግበን እንኳን እናትን ያክል ሙላውም ተፈቷል ለምሳሌ እኔ ራሴ ምስቴንም ፈትቻለሁ ተፈታሁኝ እናርየ ተልጆችሽ ጋር ሰነች ተልጆች ጋር ልሰነው ተብሎ ምስትርን በስልክ እየተነጋገረ ልጆቻችን መምራት ሁሉንም ልጆቻችን በትምህርት ደረጃ በንደርም በንኩልም ቀለበት ብናረግ ማንኛውን ደረጃ ብናረግ እየተደዋወሉ ከምስት ጋር ነገር ማሳለፍ ነው እንጂ
0: በጣም
3: በለገውለት በገና ነገሩ ሳይበስል አዎ ይጣላል ይፋጃል ያምሽባም ወድና ወዲላል ነገር ግን ራቅ ብለን ስናስበው ፈቀቅ ብለን የጭን ምሽቴንን ያሳደኳት ምሽቴንን እንደ ከብት ተማርዳት እና ተልጆች ፍት ፈቀቅ ብየጥየው ማለት ምን ጎደለብኝ ዛሬ ተምስቴ ጋር ተላቀቅኩና ምን ጎደለብኝ ምን የሚጎልብኝ ነገር የለም እሷ ደናቱን የደናልሁን ለምንድን ነው እንደው እኛ ህብረተሰብ እንደው መቼ ነው እንዲህ ነገርኛ ተመረ ነው ሁኔታውን ተውስጥ አስገብተ ነው ምነደው በእውነት በጣም የሚያሳዝን ነገር የሚያም ነገር ነው ልጅ እንዴት ልጅ ያየ ምስትን ያክል እናት ተናግረዋለች አንድ ሰትዮ እናት መከራዋን አይታሳድጋ ታደገ በኋላ የልጇን ውስጥ ስጋውን ምነትን አታይል እች ሰትዮ ግን ወልዳ ለባድ ሰጣለች ሁለመናው መታሳየው ለሱ ነው እንዴት ሴት ልጅ ታረዳል ለምንድን ነው በእውነት ይሄን ነገር ይው እህት ጸጋም ተናግረዋለች ትላንትም ተናግረውታል ዛሬ ጧትም ብዙ እናቶቻችን ተናግረውታል ይሄን ነገር እንደው በእውነት እንደው እንዴት አርገን እንደምናርመው ቅጡን የጠፋን ዛሬ ደግሞ ገነፈለብን ሁለተኛ ደረጃ ይሄ የውጭ ወሬ ነው የገደለን
0: ማለት
3: ይሄ ውጭ ወሬ ማለት አንድ ሰው ያንድን ቤት ለማፍረስ በውጭ እኔ ጋር ምስቴ ጋር በጎማጎም ሌላውንም ያፈርሰው እኔና ምስቴ አይደለንም ሌላው አዋጊ ክፍል ነው ያለ ብዙ አዋጊዎች አሉ
0: መጥፎ መካሪዎች ማለት ነው
3: ክፉ መካሪዎች ለምን አንዲት የተባለው ሀገር ስምምነት ተኖረች በሰላም ተኖረች በማንኛውም ደረጃ ምስቱን ከብክቦ ባሏን ከብክበበት ኖር ያችን ሰትዮ ትዳሯን ለማፋረስ ነው የሚሯሯጡ ይሄ ምንም ቢሆን ማላፍርበት ነገር ነው የምናገረውን ነገር ነገ ማልዳ እንድናገረው አድርጌ ነው እንትምለው ወይም ደግሞ እንትን እንዴት ያልተጨባጭ ነገር ባይባልም በሚዲያ በሁለመናው የሚታየው ነገር ነው ይሄ ነው ቤታችንም ኑሯችንም ልጆቻችንም የፈታው የሌላው አፍ ነው የራሱን ቤት ሳይሰራ የሰው ቤት ሲያፈርስ ይውላል የሰውን ቤት ሲሰራ ይውላል አይ ብዙ ሰዎች አለነ ብዙ ተራሴ ጀምሮ ማለት ነው እንግዲህ እኔ ራሴንም ወሰዋለሁ እና ይሄ ነገር አስከፊ ነው ጋሽራን በጣም አንተ እንደዚህ የሚዘገን ነገር ነው ትላለህ ትናገር ይዘገንናል እንጂ እንዴት አይዘገንንም ይሄ ነገር
0: በጣም
3: ጋሽራን እንዴት እንደ ከብት ትታረዳለህ ሴት ልጅ
0: በጣም
3: ነፍሴን ሰጥቼ ምን ወርባትን ምስቴን እንዴት አርጄ በላታለሁ ስጋር አቋጥኝ የፒያሳ ስጋር አቋጥኝ ቁርባን አረቋጥኝ እንዴት ነው የምናረገው ቁጡ ነው የጠፋነ የተላዩ መካሮች ማግሌ ዛሬ ያገር ማግሌ እየተባለ ነው ሀገርን የፈጀ ያገር ማግሌ ቀርሞ ኢትዮጵያ ነው የቀረ ስንቶች አሉ ሆን በሽምግልናና በእንትን ቤት ሰርቶ የሚቀመጡ የሉም አክሎ ነው አዛውሩ አፍርሶላት ምሄድ ተተፋታች አታስገባው ተተላቀቀች አታስገባው
0: ለቢፋቱም እኮ ለምሳሌ አንድ ሰው መቼም ተዋደው ተጋብቶ ወልዶ ከብዶ ቤት መስርቶ ይያለ በሆነ ምክንያት በተለያየ ምክንያት ማንንም ሰው ጋር ያለ ነው ነው አይደለም መፋታት እና ከተፋቱ በኋላ ደግሞ እንደህትና እንደ ወንድም እንደ ልጅናትና እንደ ልጅ አባት ሆነው ምኖር እኮ ይችላሉ እሷም ሌላ ባላ ከፈለገች አገብታ እሱ ሌላ ሚስት አገብቶ ግን እነሱ መጣላት የለባቸውም ይሄን ከመሰለ አሰቃቂ ደረጃ መድረስ የለባቸውም ቀላል ነገር እኮ ነው
3: ጋሽራ የሚገርም ነገር ነው ለራሴ በኩል ማንኛውም ቢሰማውን ያላፍርበትም ለዚህ ነገር መብቴ ነው ለመናገር መብቴ ስል ደግሞ መብቶችንን ሰውን የሚነካውን መብት ጠብቄ ነው የምናገረው የሚገርም ነኝ አሁን ለራሴ ተምስቴ ጋር ተሳደኳት ምስቴ ጋር 3 አመት ነው ተተፋታሁኝ ተፋታውን ትቼ በለጋው ለታው ተባጨቅና ብዙ ነገሮች አረግነ አይደለም አሁን ልጆችንን በማስበው ጊዜ ልጆችን በመድረው ጊዜ ግን ተምሽቴ ጋር እህቴ ይሄን ብናርገን ይሄን እናርግ ነይ እንደሌላው ሰው እንደ አንድ ሰው አንዱ ለጎን አንዱ ለጎን አንሄድ በትክክል አርገን የልጃችን ቀረበትን የልጃችን ሰርግን ማዶን بنናረግን በተለያየ ነገር ተመካክረን እናርግ ይያልኩ ነው የምናገረው ለራሴ ላከብር አይደለም እንኳን ለዚህ ነውና እንኳን ለሷ ነውና እሷ ባታዳምጠኝም ትልቅ ወንድማነን ሰድጀሽም ግልና ተደርኩት እባክህ ወንድማ አለ የልጆቻችን እንደዚህ ማለነ እዳም አለነ ሁኔታውንን አንተም ግባበትና በቤተሰብ እንግባ ያለፈው አልፏል ፍርድ ቤት ነው ምንም አይደለም በፍርድ ቤት እናረጋውን በፍርድ ቤት ጨርሰናል አሁን ደግሞ ልጆቻችን የሚመታ ነገር ታለ ልጆች እንዳይጎዱብኝ እሷና እኔ እንዝጋው ብዬ ሽምግልናም የሰደርኩበት ጊዜ አለ ማንንም እኔ አሁን ተናግሬ ምን ነገ ማልዳ እንድነገር ነው ፍላጎቴ እኔ ይሄን ነገር ልብ ተናግሬያለሁ ያንን ስናገር ትልቅ ወንድማ ነው ያሁንም ሊሰማን ይችላል ትልቅ ወንድማ ነው ድምጡን አጥፍቶ ነው በዛው ይቀርብኝ እኔ ምንድነው ያለኝን ተግባር ተናግሬያለሁ ያለኝን ቅንነት ተናግሬያለሁ ያለኝን ውሳኔ ተናግሬያለሁ ለልጆች ፍቅር የሚመጣበትን ለምሽቴ ማትጎዳበትን ለራሴ ማልጎዳበትን ስብህጃለሁ ይሄ አይደለም እንደዚህ አርገን ማናስ ለምንድነው ምን አረገች ጋሽራ ምን አረገች ሴት ልጅ ምንድናት ሴት ልጅ ቆት እናገራለች አንኩ የላትም አርዶ ይበላታል እንደስጋ ይሄ ተከክል አይደለም በእውነት ይሄን ነገር በመንግስት ደረጃም እንደው በጥብቅ ሆኖ ምክር የሚገባበት ነገር ታለ እንደው ተህቶችም ተናቶች እናቶቻችን አሉ ብዙ ቀን አሁን ተዚች ሊተሞተች አንስቶ አዲስ ነው የሆነብን ቀድሞ ቀርቶ ነበር ይሄን 3 4 አመት እንደው ርፍ ብለን ነበር የሰው ደምን በለው ርፍ ብሎ ብነን ነበር
0: አሁን አቶ ቸኮል ቅድም መንግስት አልከው ለምሳሌ አሁን መንግስት ሁሌ መንግስት ማለት የለብንም ዳኛ መንግስት ጠበቃ ፍርድ ቤት ሰንል እኛው ራሳችን በራሳችን መጀመሪያ እዚያው ባልና ሚስቱ የሚፋተቱም ለፍች ለመፋታት ከወሰኑ በስነ ስርዓቱ በህጉ መሰረት ተፋቶ መለያየትና ያንዳንዱ የግሉ ኑሮ መኖር የሚችልበት ሁኔታ አለ ስለዚህ ቂም ተያይዞና ቂም በቀልነት እርምጃ መውሰዱ አስፈላጊ አይደለም ፈጽሞ
3: እኔ መንግስት ያልኩት ጋሽራሚም አቶ ቸኮለ ለተለይ ማችልም ወንድሜ ነኝ ምንም አይደለም አባቴ ነኝ እንጂ እኔ ያልኩት መንግስት ያልኩት ምስራ ዳር ባህብተድ ለራሳቸው ማናክ ነው አጣልተው ነው የሚሰዱ በየሰውዬ ልክ ተገባ ፖሊስ ተገባ በኋላ ፍርድ ቤት ተገባ በኋላ ተወር በወጣ ማጻባር ሀቃ ሚሉት አለ ከዛ ተወጣ በኋላ ሄድ ግባ ሚሉት ነገር ትክክል አይደለም ተከክላር ሄድ ግደል ማለት ነው ሄድ ግደል ኮድ የቆሰለ ነገር ብቻ የተነካ አይሆንም ቃ ነው አንድ እዚህ ተሆነብኝ ፈቀቅ ብዬ ልጆችን ማሳደግና የተከበረችው ምሽቴንን በጤናው እንድትኖርበትኝ ይሆቷን ገስታ እንድትኖርበት መውሰድ አለብኝ ይሄ ነው መንግስት ያልኩት እንጂ መንግስት እኮ መከራውን ነው የሚያይለኛ መንግስት እኮ ለኛ ይጨነቅልናል መንግስት እኮ ማረገው ፍጥረት የለም ሰው ምሽቶቻቸውን እየገደሉ ነው ቤታቸውንን እየተወረሱ ቤታቸውን ይካፈሉ ተብለን ቤታችን እንድንካፈል ቋረገ መንግስት ተጨነቀልን ልጆች የሚያድጉበትን መንግስት እኮ እየተጨነቀልን ነው እና ህብረተሰቡ ግን ይሄ በሚዳ በመናምን በውጭ አለ የኛ ህብረተሰብ ተቀላላ ነገር ወነት ጋሽራሚ ምን ሁሉ ለመውሰድ አይደለም ብዙዎቻችን አለነ ለሰው ቤት ምንሰራ ለሰው ቤት ምናፈር ያቺ ሰትዮ ትዳሯን ልትሰራ የተነሳችውነን እንደኔ ያለ እየሄደ ያንቆሻቆሸ ትዳሩን ሁላ ነገሩን ሁላ ያራዘመው ይቀራል ዛሬ የምስት ቤተሰብ የባል ቤተሰብ አይገናኝ ባልና ሚስት ተጣላ እንዲብሎ አለ ይሄን አለ ላስታርቅ የለም እኮ ጋሽራሚ የለም በዚህ ወጣ በዚህ ገባ በዚህ ገባሽ በዚህ ወጣሽ ነው ማልዳ ተናግረዋለች ጥርስ ያለውን ነገር ወይዘሮ ጠጋም ቅድም ተናግረዋል ጥርስ ያለውን ነገር ምንም ይሄን የምናገረው ነገር ትንሽ ስላመመኝና እንደው ያለኝን ተሆዴ ውስጥ የቁስል ላውጣው ብዬ ነው እንጂ ተነግረም ምንም ቢሆን ነገም ዛሬም ቢሆን እህቶቻችን መመከር አለባቸው ባላቸውን ታስወጡ በኋላ ማስገባት አያስፈልግም እኔ በራሴ በኩል ህይወቷን ለማጥፋት ነው የምታስገባው
0: እሺ መልክቶ ግልጽ ነው አቶ ቸኮል ተካ አመሰግናለሁ
3: ሰላም
0: ሄሎ
4: ተናስተልኝ
0: ማለበል
4: አኔ ሻምበላ አባያ ነው ባላለው ተናስተልኝ አቶ ራሚ ምን ዲሁ አድማጮች በሙሉ
0: ተናስተልኝ ሻምበል
4: ተናስተልኝ እንኳን አስታቢያው ብዙዎች ተናግረውታል። ትዳርን በተመለከተ ነው። ትዳር ቀላል አይደለም። ትዳር ማስ ከሰማይ ይርቃል። መጠንቀቅ ያስፈልጋል። እዚህ ሀገር ኑሮ ያፋጀነ አንደኛው ጥጋብ መሞቅ ደፋሻው አጠጠን ድንቶ ለብሰን ልብስ ደርተን በጭቃ ተጨማልቀን ምሽታችን አክብረን ባላችን አክብረው ተከባብረን እንዳንተ ያለ አዛውንት ሽማግሌ ሲጎማጎሙ እያስታረቀ ልጅ አሳድጎ መስርቶ ልጅ ጎረቤት ዘይ ይኖራል። ከዚህ ግን እንጠጣ የተጣራ መጠጥ ይጠጣል። ዛሬ መታየት በየቦታው ሁለዚህ ድግስ ነው፣ ሁለዚህ ሰርግ ነው፣ እንደ ልብ ነው። ቤትን ልም አድርጎ ያጠፋው ትዳርን ነገረ ፈር ይላል። ሶሞይ ነው አይደለም። ምሽቴ ማኖራት እኔ ነኝ፣ ምሽቴን መፈታት እኔ ነኝ። አሁን ችግሩ ተዚህ ሀገር ማይሸጥ ገዢ የሌለው ቅናት የሚባል በሽታ፣ ትልቅ በሽታ፣ መድኃኒት የሌለው ቅናት ነው።
0: ይህምን ቅናት ነው የሀብት ቅናት፣ የትምህርት የመልክ ቅናት። የምንድን ነው ቅናቱ? ከምን የመነጨ ነው?
4: ጥሩ ጥያቄ ነው። አሁን ቅናት የሚለው የኔ ምሽት ታንድ ሰው ጋር ቁማ ተዋጋች፣ አንቺ ምን እያደረግሽ ነው እሱ ጋር? በሀገራችን አይተንም ሰምተንም አናውቅም። ስንኖር ቅናት ስንን የለውም። ለምን በሀገር ሽማግሌ ቢጣላ ትልቅ ሰዎች ምን ይላሉ? ገልግለው እምቢ ሲሉ በሉ ለሁለት ሰነት ተመካከሩ ይባላል። በሁለት ሰነቱ ዞሮ ተስማምቶ ወልዶ ከብዶ ልጅ የሚያሳድግበት ሀገር ነው የነበርነ። ለጥቆ የተማረ ነው፣ ሳይማር በጭንቅላቱ የተማረ ራሱ ማክሸብ ሆኖ የሚኖር ህዝብ ነው። ከዚህ ግን ከመጣ በኋላ ያመጣውን ጥጋብ እኔ እንጃ። ምሽት ትታረዳለች። ምሽት እኮ አዝማ ናት። ምሽት እኮ አዝማ ናት። አዝማ ስንጎረጉሩ አይባለም ንቡ አዝማ ናታል። ምሽት እኮ ሶስት አይነት የያዘች ናት። እናት ናት፣ ምሽት ናት፣ እህት ናት፣ ራብ ገዳይ ናት። ታዲያች ትታረዳለች እንዴ? ዶሮ እኮ ለማረድ የጨንቆ ጠቦ ነው የሚታረድ ነበር። ሰው ይታረዳል። ይሄን ያመጣው ጥጋብ ነው። ጥጋብ በጣም አይቻልም። ራብ ግን ያንን ጨምቆ ጎመን ቀርድዶ በልቶ ሲያደርግን ደህና ዋልሽ ደህና ዋልክን ነው። ዛሬ ደህና ዋልክ አይለው፣ ተገፋፍተው ነው የሚተላለፉ ባድናምሽ ይሄ ነው። እንደገና ቅድም አሁን በፊት የነበረው አድማጭ ተናግሯል። ከተፋቱ በኋላ ተከደሩ ሆኝ በዚች በወለሉ አልፈህደ ተቀመጥ የሚሉት እሱ ራሱ ጠቡን ማባባስ ነው። እንደገና ምስራ ዳርባ ብትሄድ ለጊዜ ይገድፋት አላይዞሽ ምን ብለሽ ምናምን ይላል። የሰው እንጀራ ውጭ እንደ ሰልጠሪያ መሆን ነው። ሰልጠሪያ ነው አውጦ ለጌቷም ያበላል። እንደዚያ መሆን ነው እንጂ ዋናውን የምለው አሁን እንግዲህ ህዝቡ ይቀበለውም አይቀበለውም፣ እኔ የምለው በየከተማው ተሴት ሁለት ተወንድ ሶስት አምስት ሽማግሌ መመረጥ አለበት። ለምን የወንድየው መላ ወንድየው ነው የሚዋጣው፣ የሴቷን መላ ሴቲቱ ነው የምትዋጣው። አያችሁ፣ ቀድሞ አንድ ሰውዬ ነበር አሉ ከምሽቱ እየሰረቀ ሲበላ ምን ሲል አሁን እንዲያው ጎረቤቷን ስታማ ስኖር አሁን አንድ ቀን ደርሳለች። ስትደርስ ኧረ ብላ ደንግጣ ባና ብትለው እኛ ዛር ነን መቼ መጣ ብትለው አሁን ዱባርና ኧረ አለና ለካ በዚህ ነው የምንገላገለ። ሽማግሌ ገባ አዘ ሲያዝ ምንድን ያለ ምንድን ነው አለ። ኧረ እኔ ምን አድርጊያት ምን ሰርቻታል እች ሴትዮ አልገልጥም አለች ይህን ነገር። ኋላ የሴት ሽማግሌ ስጠይቃ ተወራ እየሰረቀ ያኖርኩትን እየበላ በእጅ ብሰጠውን ትቶ እንዲህ አድርጎ ጎረቤቴ ጋር ፊቴን አዟዙሮኛል አልፈልገውም አለች። ለማን የገለጠች? ሚስጥሯን ለጓደኛዋ ለሴቲቱ ነው። አሁን ደግሞ የምለው አምስት ሰዎች ይመረጡ በየከተማው ህዝቡም የአዳማጩ ሚስማ ሎሩጦ ለሚስጠራ ሎሩጦ ሀወብ ድምጥልጣል ከመሄድ ወንጀል ከማራዘም እነዚያ ሽማግሌዎች ሴትና ወንዶች ሶስት ወንድ ሁለት ሴት ቢመረጡ አገሩ ጸጥ ይላል። አሁን ቤት የሚሸጥ ነው ተተባለ ወዲህ ነው ማረድ የጠፋ። ለምን ቀንበር ጠበበው? አሁን ደግሞ ምንድን ነው የሚደረገው? ምርጫ ይመረጥ፣ በየቦታው ይነገር። እናንተም የሬዲዮ ሰራተኞችም እንዲኸው ቀጥሉበት በዚህ። ይሄ ተሆነ ልጁን ያሳድጋል። እንዴት ልጅ ፊት እንዲህ እሷ ታረዳለች እናት እናት ቆናት እሺ ቆናት አካል ቆናት እና በእውነት የሚያሳዝን ነው ይሄ ግን የመጣ መንደሻውን ሀጥጋም ነው ሀጥጋም ነው ቀድሞ ሸርማን መልቼ እንዲብለን ማን ታውቃላችሁ ኢትዮጵያ ሰው ይታረዳ አይታረድም ውዬ ሰምመጣ ናፍቄ ናፍቃይ ነው ምንገናኝ እዚህ ግና ሁሉ በእጁ ሁሉ በደጁ ሆነ
0: ጥጋብ ጥጋብ ሲሉ ምንድን ነው ምን አይነት ጥጋብ ነው
4: ጥጋቡ ተመሞቅ በላሁ ጠጣሁ ማን አለብኝ አንድ የውን አረፈሁ ይህ ነው ችግሩ ለምን አንድ ሰው ብሉ ጠጡ ብሎ ለደካማ ስጦ ሳር ሲሸት በልቶ ሳይጠበቅ ወተት ጠጦ እንደ ልባችን ያለን እንደኛ ያለ ሀብታም የለም እንደኛ ያለ ድላም የለም ታዲያ ይህን ድል ጦለታችን እየጦለት ነው የማንሰራ ትልቆች የሚሰራ ደግሞ ሰርቶ ተመስገን ጌታ ፍሬያው ላይ አመጣኝ ብሎ ከተባብሮ ሙሽቶ ልጆቹ ጋር መኖር አይቻልም ማለት ነው ይቻላል አዎ ይሄንን ግን እንዲያው በአገር ሽማግሌ ነገሩ ይሰፋ እንደሆን እንጂ እንዲያው በዳኛው በኩል እንኳን እንጃን እኔ አይመስለኝም ይሄ ይመስላል እና ለዚህ ብንተባበር እንደናንተ ያለ አዋቂ ብልህ
0: እንደናንተ ያለ ትልቅ ሰው
4: አዋቂዎች ሂዱ ይመከሩ ይላሉ ያለው የጭንጫ ዝናብ አታውቁም ጎርፍ አልፎ እንደሚሄደው እንደዚያ ማለፍ ነው የሀገር ሽማግሌ ግን ሀገራችን ጠመንጃ አራምደው ነው የሚያስታርቁ ልብሰ ገዳይ ከዚህ ስንት ብልህ ሽማግሌዎች አሉ ማክሸፍ ሳይነኩ ቴሌፎን እንኳን መደወል የማያውቁ በሀገራቸው ባህል ሽምግሌ የሚያጠቁ አሉ በጣም ከባድ ሰዎች አሉ ብዙ ከሴትም ተወንድም እላለሁኝ አቶ ራሚ
0: ጥሩ አስተያየት ነው ሻምበል አብርሃም በጣም እናመሰግናለን
4: በጣም እኔም አመሰግናለሁ
0: ክቡራትና ክቡራን አድማጮች እንግዲህ ስልክ ውይይታችን እያበቃ ነው በዚህ ላይ ያበቃል ከዚህ በመቀጠል ደግሞ እንግዲህ የአርዕስተ ዜናውን እናነብና አንዳንድ ማስታወቂያዎች ይኖሩናል እንሰነባበታለን አርዕስተ ዜና በእስራኤል ፓርላማ ምርጫ ሊካሄድ 13 ቀናት ብቻ ቀርቶታል ፓርቲዎችም የምርጫ ዘመቻ ማካሄዳቸውን አጠናክረው ቀጥለዋል የግብጽ የመረጃ ድርጅት ኃላፊ አባስ ካሜል ከጥቅምት 7ቱ የሽብር ጥቃት በፊት በእስራኤል ስራ ጉብኝት አድርገው የነበር መሆኑን ጠቅላይ ሚኒስትር ቤንያሚን ነታንያሁ አረጋገጡ በቴላቪቭ ከተማ ናህላት ቤንያሚን በሚባለው መንገድ የሚገኝ አንድ የመኖሪያ ህንፃ ዛሬ መደርመሱ ታወቀ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ መዛታቸውን እንደቀጠሉ ናቸው የየመን ሁቲ አማጽያን በሳውዲ አረቢያ ነዳጅ ማውጫ ተቋማት ላይ ጥቃት እንደሚሰነዝሩ ዛቱ የሚሉት ለሳቱ ከነባ ዜና መካከል ዋና ዋናዎቹ ናቸው ክቡራትና ክቡራን አድማጮች እንግዲህ ፕሮግራማችን ለማጠቃለላችን ነው ለፕሮግራሙ መሰካ ለተባበሩኝ ለአጠናቃሪዋ ሃና ስፈራው ለቴክኒክ ባለሙያው ናቲ ብላንኬት እንዲሁም ለባልደረቦች ወርቅነሽ ሸቴ ሰጤ ዘመነ ምስጋና ይድረሳችሁ አብራችሁ ቆየሁት ራሃቢ ማላዘር ነኝ በመሸጠ ክፍል ጊዜ ባልደረቦች ተጠብቋቸዋል እስከዚያ ድረስ ሁላችሁም በያላችሁበት በሰላም

0: ለሃያ ስድስተኛው ክኒሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭት አሁን ያዳምጡ። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው። አሁን ምልክቱ ካፍኑም ሶፊት የሆነውን ከሆላቫን በርሹት ቤኒጋንስ ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
1: በንግግር ብቻ የማይወሰን ትግልን ወደ ተጨባጭ ውጤት የሚለውጥ አመራር አለ። ክኒና ታምኖ ሻታ ለአመታት በቁርጠኝነትና በድፍረት ለኛ ስትታገል ቆይታለች። ጾር እስራኤል ዘመቻን መርታ ሲጠባበቁ የነበሩ 5000 ሰዎችን ወደ እስራኤል አምጥታለች። በደም ልገሳ ላይ የነበረውን አድሎ አስወግዳለች። ከመጠን በላይ የፖሊስ እርምጃን ተቃውማ በሰልፈኞች ላይ የተከፈቱ የወንጀል መዝገቦችን ቢዘጉ ታግላለች። ከማህበረሰባችን የመጣች ሴትን ለመጀመሪያ ጊዜ ሚኒስትር አድርጎ የሾመው ቤኒ ጋንስ ነው። በጋራም የአገሪቱን በሮች ከፍተዋል። በጦርነቱ ጊዜ ወደ መንግስት ገብተው ለእስራኤል ህዝብ፣ ለተጠባባቂ ወታደሮች ባለቤቶች፣ ወዳጆቻቸውን በጦርነት ላጡ ቤተሰቦችና በጦርነት የስነ ልቦና ጉዳት ለደረሰባቸው ሰዎች ለመቆም ቀዳሚዎቹ ነበሩ። በፈለግናቸው ጊዜ ከጎናችን ነበሩ። አሁን እኛም ከጎናቸው የምንቆምበት ጊዜ ነው። በቤኒ ጋንስ የሚመራው ካሆል ላቫን
0: ያዳመጣችሁት ምልክቱ ካፍኑን ሶፊት የሆነውን ካሆል ላቫን በርሹት ቤኒ ጋንስ ፓርቲን የምረጡኝ ቅስቀሳ ነበር። አሁን ምልክቱ ረሽኩፍ የሆነውን የበያኻድ በርሹት ናፍታሊ ቤኔት ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
2: ራክቤያኻድ ራክቤኔት
3: ብቻችን ውስጥ ከፍተኛ ቁጥር ያላቸው ደጋፊዎች አሉ። ሆኖም ግን በየአመቱ ቢሊየን የሚቆጠር የህዝብ ሀብት የውክድርና ግዴታቸውን ወደማይወጡ አካላት ይፈሳል። ጥቅምት 27 ቀን በቤኔት ብለው ድምፆን ይስጡ። ምክንያቱም ሁሉንም ዜጎች ወደ ውክድርና አገልግሎ ልናስገባ የምንችለው በአንድነት ብቻ ነው። እንዲሁም ይህንን 30 ቢሊየን ሸክል የውክድርና ግዴታቸውን ለተዋጡ አገልጋዮች ማስተላለፍ እንችላለን። የቤኔት አገልጋዮች ስርዓት ለውጥ ለመጀመሪያ መኖሪያ ቤት 1 ሚሊዮን ሸክል ለሀገር አገልጋዮች ብቻ ከልደት እስከ 3 ዓመት የህፃናት ማቆያ ወጪን ለመደጎም 4000 ሸክል ኔቶ ሀገር አገልጋዮች ብቻ 50% ቅናሽ በመኖሪያ ቤት ታክስ አርኖና በኤሌክትሪክ በውሃና ሁሉንም የመንግስት ክፍያዎች ለሀገር አገልጋዮች ብቻ ግዴታ መሸፈን እንችላለን። ሁሉንም ወደ አገልጋዮች እናሳልፋለን። በአንድነት ብቻ ቤኔት
2: ራክቤያኻድ ራክቤኔት
0: ያዳመጣችሁት ምልክቱ ረሽኩፍ የሆነውን በያኻድ በርሹት ናፍታሊ ቤኔት ፓርቲን የምረጡኝ ቅስቀሳ ነበር። ለ26ኛው ክኒሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭትን ነበር ያዳመጣችሁት። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። እንስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ጊሜል በሄሽባን ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 14 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 4 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የፕሮግራም አጠናካሪ ሃና ስፈሮናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስፖርት ፕሮግራም ይቀርባል። ከተለያዩ አድማጮች ጋር በወቅታዊ ጉዳይ የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የቀድሞ ሻባክ ድርጅት ኃላፊ ሮኔን ባር ስም በማጥፋት ላቀረቡባቸው ክስ ምላሽ ሰጡ። የማዕከላዊ ምርጫ ቦርድ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ የምርጫውን ውጤት እውነተኛነት ለማረጋገጥ የተለያዩ የክትትልና የቁጥጥር አማራጮች መዘርጋታቸውን ገለጹ። የመከላከያ ሚኒስትር እስራኤል ካጽ ሂዝቡላ ኢራን በእስራኤል ላይ ለማድረስ በምትሞክረው ጥቃት እንዳይሳተፍ ሲሉ አስጠነቀቁ። ኢታማጆር ሹም እያል ዛሚር በይሁዳና ሰማርያ አካባቢ የሚፈጠረው ግጭት መባባሱን ተከትሎ 98ኛው የብርጌድ ኃይል እንደገባና በመካከለኛው እዝም ኃይሉ የተጠናከረ መሆኑን ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የቀድሞ ሻባክ ድርጅት ኃላፊ ሮኔን ባርስን በማጥፋት ላቀረቡባቸው ክስ ምላሽ ሰጡ። ጠቅላይ ሚኒስትር ኔታንያሁ በሰጡት ምላሽ ጥቅምት 7 ቀን ምልክቶችን ሲያይ ወደ እኔ ያልደወለው ሮኔን ባር ዛሬ ስልኬ እንዳልነበረው ተናግሯል በማለት ሮኔን እውነትህን ነውን በሚል ጥያቄ በመጠየቅ የኔን ቀይ ምልክት ስልክ ቁጥር ታውቀዋለህ፣ በእጅህ አለ፣ ማንኛውም የደህንነት ባለስልጣናት እንደሚያደርጉት ወዲያውኑ ልትደውልልኝ ትችል ነበር። በቁጥጥር ስር የሚገኙና ከኔ ጋር 24 ሰዓታት የሚሰሩ የሻባክ የጥበቃ ሰራተኞች በደቂቃዎች ውስጥ ሊያገኙኝ ይችሉ ነበር ብለዋል። ኔታንያሁ በጊዜው ደውለህ ቢሆን ኖሮ ስንት ህይወት ማትረፍ እንችል ነበር በማለት በኤክስ ገጻቸው ላይ በጻፉት መልእክት ገልጸዋል። የቀድሞው የሻባክ ድርጅት ኃላፊ ሮኔን ባር ባቀረቡት ክስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጥቅምት ሰባቱን ጥቃት አስቀድሞ ያውቅ እንደነበርና ለጠቅላይ ሚኒስትሩም ማሳወቅ አልፈለገም በማለት በውሸት ስሜን አጥፍተውኛል በማለት በ3 ሚሊዮን ሸቅል ካሳ እንዲከፈላቸው መክሰስ የክስ ደብዳቤ ማቅረባቸው ታውቋል። ሮኔን ባር ክስ ማቅረባቸው ሐማስ እየተጠናከረ መሆኑንና ጥቃትም ለማድረስ መቃረቡን ደንቡ በሚፈቅደው መሰረት አስቀድመው ያስተላለፉትን የማስጠንቀቂያ መልእክትም ግልጽ ሊያደርግ የሚችል ነው ብለዋል። ሮኔን ባር በተጨማሪም ስላቀረባቸው አቤቱታዎች ሰነዶች እንዲቀርቡ የሚጠይቁ መሆኑንና ሀገር አቀፍ ምርማሪ ኮሚቴ ለምን እንዳልተቋቋመም እውነቱን በፍርድ ቤት እናውቃለን፣ በፍርድ ቤት ተገናኝተን ይፋ ይሆናል ማለታቸውን ከደረሰን ዘገባ መረዳት ችለናል። የማዕከላዊ ምርጫ ቦርድ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ የምርጫውን ውጤት እውነተኛነት ለማረጋገጥ የተለያዩ የክትትልና የቁጥጥር አማራጮች መዘርጋታቸውን ገለጹ። ሶልበርግ ምንም እንኳን ጥንቃቄ ቢደረግም ስጋት መኖሩንም ገልጸዋል።
2: Your life was far too short. But it was so full and beautiful. You loved life and the life loved you right back.
1: የተከበራችሁ አድማጮቻችን ይቅርታ፣ ይሄ ከአይዛመድም ከዜናው ጋር ከይቅርታ ጋር ዜናውን እንቀጥላለን። ሶልበርግ ከውጭም ከውስጥም ስጋቶች መኖራቸውን ገልጸው ከውጭ በኩል የሚያሰጉ ነገሮች የደህንነት ጉዳይና ገና ያላለቀው የአስቸኳይ ጊዜ ሁኔታ ሲሆን ገና አልተወያየንበትም ማለታቸው ተገልጿል። በውስጥ ጉዳዮች ደግሞ በውስጣችን ስላለው መለያየት እናውቃለን፣ ለመወያየትም መዘጋጀት ያስፈልጋል። ሌላው ከሳይበርና ከሰው ሰራሽ አስተውሎት ከኤአይ ጋር ተያይዞ በጣም ውስብስብ የሆኑ ችግሮች እየተፈጠሩ መሆናቸውን ገልጸዋል። ኖአም ሶልበርግ ይህን ንግግር ያሰሙት በሾሃም ከተማ በሚገኘው የምርጫ ቦርድ ማዕከላዊ ኮሚቴ የሎጂስቲክ ማዕከል በተገኙበት ጊዜ ነው። ጥቅምት 27 ቀን በሚካሄደው ምርጫ በመላ ሀገሪቱ በሚከፈቱ ከ12,000 በላይ የምርጫ ጣቢያዎች 7,300,000 በላይ የሚሆኑ እስራኤላውያን ይመርጣሉ ተብሎ ይጠበቃል። በረኬስ ራሚም አካባቢ ጉብኝት ላይ እንዳሉ በደረሰ የፍንዳታ አደጋ ህይወቱ ያለፈው ታዳጊ ያኢር ኤላዛር ቬሌንስኪ የቀብር ስነስርዓት ዛሬ ማሎት በሚገኘው ሆሴን በተባለው መካነ መቃብር ተፈጸመ። ያኢር 14 ዓመት ታዳጊ ሲሆን በኦርት ማሎት ሁለተኛ ደረጃ የሽባ ትምህርት ቤት የ9ኛ ክፍል ተማሪ ነበር። እናቱ ዩዲት ቬሌንስኪ በቀብር ስነስርዓቱ ላይ ባሰማችው የስንብት ንግግር እንዲህ ብላለች።
2: Yair, your life was far too short, but it was so full and beautiful. You loved life, and the life loved you right back.
1: ባሰማችሁ የስንብት ንግግር እንደገለጸችሁ ያኢር ህይወትህ በጣም አጭር ቢሆንም ግን ሙሉና መልካም ነበር። አንተ ህይወትን ተወዳት ነበር፣ ህይወትም አንተን ተወድህ ነበር በማለት ለሰው ልጅም ሆነ ለእንስሳት የማዘን ስሜትና የመተሳሰብ ባህሪ መገለጫ ከሆኑ ነገሮች መካከል አንዱ ነው ብላለች ነፍሲ ማር። በመከላከያ ሰራዊቱ 99ኛው ብርጌድ በጋዛ ሰርጥ ለአራት ወራት ያክል ሲያካሄድ የነበረውን ዘመቻ ማጠናቀቁን ወታደራዊ ቃል አቀባዩ አስታወቁ። የ99ኙ ብርጌድ አባላት 8 ኪሎ ሜትር እርዝመት ያለው የመሬት ውስጥ ዋሻ መተላለፊያዎችና የተለያዩ የሽብር መሰረተ ልማቶችን ያወደመ ሲሆን ጥቅምት 7 ቀን ወደ እስራኤል ክልል በመግባት እስራኤላዊ ዜጎችን የጠለፉ አሸባሪዎችን ጨምሮ ከ100 በላይ አሸባሪዎች መደምሰሱንም ከደረሰን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ ሂዝቦላ ኢራን በእስራኤል ላይ ለማድረስ በመትሞክረው ጥቃት እንዳይሳተፍ ሲሉ አስጠነቀቁ።
3: ኢም ሂዝቦላ ይተረፍ ለኢራን በአትካፋ ለእስራኤል ויוקם מכה קשה ויאבד שטחים נוספים בדרום לבנון במרחבי נבטיה ואליטני שהפכו לחלק מאזור הביטחון הקבוע של מדינת ישראל. צהל ערוך לביצוע התמרון.
1: እስራኤል ካጽ ባስተላለፉት መልእክት ሂዝቡላ ኢራን በእስራኤል ላይ በመትቃጣው ጥቃት ከተባበረ ከባድ ጥቃት እንደሚደርስበትና በደቡብ ሊባኖስ የእስራኤል ደህንነት ቀጠና በሆነው በነባቲያና በሊታኒ አካባቢ ተጨማሪ ቦታዎችን ያጣል ብለዋል። ካጽህ ንግግር ያሰሙት እስራኤልን ከደቡብ ሊባኖስ በሚያዋስነው ድንበር በመጀመሪያ መስመር የሚገኙ ሰፈሮችን በጎበኙበት ጊዜ ሲሆን የእስራኤል መከላከያ ሰራዊት እግረኛ ጦር ለማስገባት ዝግጁ መሆኑንም ገልጸዋል። ኢታማጆር ሹም ያልዛሚር በይሁዳና ሰማርያ አካባቢ የሚፈጠረው ግጭት መባባሱን ተከትሎ 98ኛው ብርጌድ ኃይል እንደገባና በመካከለኛው እዝም የኃይል መጠናከር መኖሩን ገለጹ። ኢታማጆር ሹም እንዳሉት መከላከያ ሰራዊቱ በዜጎች ላይ ጥቃት በሚያደርስ በማንኛውም አካል ላይ እርምጃ ለመውሰድ በዝግጅት ላይ መሆኑን ገልጸዋል። ዛሚር በተጨማሪም በንጹሃን ላይ የሚደርሰው ጥቃት መወገዝና በማንኛውም መንገድ ማቆም እንዳለበት ገልጸው መከላከያ ሰራዊቱ የአካባቢውን አጠቃላይ ኗሪዎች ሰላምና ደህንነት በማስጠበቅ የወይራ ምርት መሰብሰብ እንዲቻል እርምጃ ይወስዳል ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ10 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ45 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ፣ ነገ ሙቀቱ ይቀንሳል። እስከ ከሰዓት በኋላ በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል። በደቡብና በመስራቁ የሀገራችን ክፍል ነፋሳማና ጭጋጋማ የአየር ጸባይ ይኖራል። አርብ ቅዝቃዜው እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 22፣ በቴላቪቭና በበኤርሸባ 27፣ በሃይፋ 26፣ በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ከክኔሴት ምርጫ ጋር በተያያዘ አስደንጋጭ ቪዲዮ አይታችኋል? ፍርሃት ወይንም ቁጣ የሚቀሰቅስ መልእክት ደርሷችኋል? እውነተኛ መሆኑንስ እንዴት ማወቅ ይቻላል? ስለዚህ ጉዳይ መጠየቃችሁ ጥሩ ነው። በአሁን ጊዜ በሐሰት መረጃ የህዝብ አስተያየት ላይ ተጽዕኖ ለማሳደር የሚሞክሩ አካላት አሉ። ራሳችሁን እስቲ ጠይቁ። መረጃው ጽንፈኛ ምላሽ ለማስነሳት እየሞከረ ይሆን? ይህንን ማሰራጨት የሚፈልገውስ ማን ነው? ከዚህስ ተጠቃሚ የሚሆነው ማን ነው? የዚህን ምክንያት ተገቢ ያልሆነ ተጽዕኖ ለማሳደር የሚደረግ ሙከራ ሊሆን ይችላል። ለዚህ ነገር ተባባሪ ከመሆናችሁ በፊት ሁልጊዜ ያረጋግጡ። ኦክቶበር 27 ቀን ምርጫ የሚወሰነው በእናንተ ድምፅ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተን ድምፅ ያስጠብቃል።
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ምረት ታከለ የፖለቲካ ጉዳይ ዘጋቢያችን ነው ስልክ መስመር ላይ አለው። ደስ ነው የምናልፈው። ምረት ጤና ይስጥልን፣ እንደምን አመሸ?
2: እስጥልኝ ወርቅነሽ፣ እንደምን አለሽ? እንዲሁም ለአድማጮቻችን በሙሉ
1: እናመሰግናለን። እንዴት ነህ? እንዴት ነው መሀል ሀገር?
2: መሀል ሀገር ጥሩ ነው፣ ያው እንደ ኢየሩሳሌም ባይሆንም።
1: አዎ እንግዲህ ሁሉም ኢየሩሳሌም ነው፣ እንደዛ ነው የምናውቀው አይደለኛ። ማንም ሆነ ሰሜንም ደግሞ ኢየሩሳሌም ነው።
2: ኢየሩሳሌም የዓለም ማዕከል ወስቶ
1: እውነት ነው። አዎ አዎ እንግዲህ ምርጫው ሊካሄድ 13 ቀናት ቀሩት። በጣም እየተሟሟቀ ነው። እንዴት ነው በፓርቲዎች መካከል ያለው ውዝግብ ፉክክር ምን ይመስላል ምህረት?
2: አዎ ያው ምርጫው እየተቃረበ ነው እንዳልሽው፣ እየተቃረበ በሄደ ቁጥር ያለው የትችቶችና የምረጡኝ ዘመቻ እየተሟሟቀ እየተጋጋለ ነው። በአሁኑ ጊዜ በተለይ ደግሞ በሁለት ተከፋፍሎ ያሉ ፓርቲዎች አንዱ አንዱን በመተቸትና አንዱ የአንዱን ድክመት በመፈለግ ከዛሬ 20 ዓመትም በፊት ይሁን ከ30 ዓመት በፊት የተናገረው ሁሉ እንደ አዲስ በመጫንና ሰውየውን አጉልቶ ለማሳየት ወይም ፖለቲካቸውን ለማድከምና ተመራጭም እንዳይሆን የሚደረግ ዘመቻ በጣም እየተጧጧፈ ነው የሚታየው። የሚገርምሽ ነገር በጣም ጎልቶ የሚታየው በአሁኑ ምርጫ ላይ እኔ ይህን አደርጋለሁ ብሎ ቃል ከሚገባው ይልቅ ተቀናቃኙ ወይም ተወዳዳሪው ምን አይነት ድክመት እንዳለው የእሱን ድክመት ብቻ ጎልቶ የማሳየት ካምፔን ወይም የምርጫ ዘመቻ ነው እየታየ ያለው በአሁኑ ጊዜ። በሌላ በኩል ደግሞ የሁለት ግሩፕ ብለናቸው በሁለት ቡድን ተከፋፍሎ ነው የምናየው የፖለቲካውን ምርጫ። ከጠቅላይ ሚኒስትር ቢናሚን ነታንያሁ ጋር የሚሄዱ የፖለቲካ ፓርቲዎችና የእሳቸውን አቋም ወይም የእሳቸውን መንግስት የሚቃረኑ የማይደግፉ ፓርቲዎች ብለን ነው የምንመድባቸው። እንደ በፊቱ የቀኝና የግራ ማለት አይቻልም። ምክንያቱም በግራ በኩል ያሉ ፓርቲዎች ብዙዎቹ የቀኝ ርዕዮተ ዓለም ያላቸው ስለሆኑ ማለት ነው። ስለዚህ ትንንሽ ፓርቲዎችም በአሁኑ ጊዜ ትልቅ ጫና እየደረሰባቸው ነው። ምክንያቱም
1: ምህረት አሁን ጠቅላይ ሚኒስትር ቢንያሚን ነታንያሁ በ11ኛው ቴሌቪዥን ጣቢያ ቃለ መጠይቅ እየተደረገላቸው ነው። ልዩ ቃለ መጠይቅ ነው የሚለው እንግዲህ እንደምናየው ብዙ ጊዜ በመገናኛ አውታር ብዙ አይጠየቁም እንደምናውቀው። እና እስኪ ትንሽ እንስማ የሚሉትን መስመር ላይ እንስማቸው።
2: እሺ እሺ እሺ

0: ባር ጠቅላይ ሚኒስትር ቢንያሚን ነታንያሁ ባላደረግኳቸው ወይም አላደረገም በማለት ሲሜን በከንቱ አጥፍተዋል እና በዚህ ጉዳይ ክስ መስርተዋል። ወደ 3 ሚሊዮን ሸቄል ክፍያ ካሳ እንዲክሰኝ በማለት ይህ ደግሞ በጣም የሚገርመው ጠቅላይ ሚኒስትራችን እንደምናውቀው የፓርላማ አባል ወይም ጠቅላይ ሚኒስትር ከክስ ነጻ የሚያደርግ እንትን እንዳላቸው ቢታወቅም ግን በምርጫው ላይ ተጽዕኖ በጣም ይፈጥራል የሚል ፍራቻ አለ። ለዚህም ይሆናል ቃለመጠየቁን ለማድረግ የተገደዱትና ሁኔታውን
1: እንግዲህ ፖለቲካ አንዱ እንትን ነው። ልክ ነህ። ሁሉም ያው በ14ኛው ቴሌቪዥን ጣቢያም ነበሩ ትናንት መሰለኝ። ያው ዛሬ ደግሞ ያው እንግዲህ ምርጫ ሲደርስ ግድ ያው መገናኛ አውታሮችን መጠቀም ግድ ይላል ለህዝቡ ለማድረስ መልእክቱን። አወሳቸውም ሌሎችም ፖለቲካ መሪዎች እያደረጉት ያለ ጉዳይ ነው። እውነትህን ነው። እንግዲህ አንዱ መንገድ ነው ይሄ።
0: ይሄ አንዱ ነው። ሌላው ቅድም ለማለት የሞከርኩት በትንሽ ፓርቲዎች ላይ ያለውን ጫና ነው። በአሁኑ ወቅት የመጨረሻው ቀናቶችም ስለሆኑ ትንሽ ፓርቲዎች ድምፅን ያባክናሉ ከሚል አንጻር በተለይ በገዢው መንግስት በኩል ያሉ ፓርቲዎች እንደሚባለው ከሆነ ከተቻለ ጫና በመፍጠር ዛሬ ልብ ብለናል ከአምሃ እስራኤል የተባለው ፓርቲ ከኦፌሮ ቪንተር ጋር የነበሩ የሰማሪያው አካባቢ ባለስልጣን ናቸው። ዱዲ ቤንጽዮን የሚባሉ ከ8ኛ ቦታ የነበሩ ዛሬ ለቀዋል፣ የፖለቲካውን ፓርቲ ለቀው ወጥተዋል። እነዚህ የሚያሳዩት ምልክቶች የሚደረጉትን ጫናዎች ነው። ከተቻለ በተለያዩ ሰዎች ጉዳዩን በሚያሳምን ሁኔታ እንዲያሳምኗቸውና ከፖለቲካው እንዲወጡ፣ ካልሆነ ደግሞ ከምርጫ በኋላ ስልጣን እንሰጣለን እንደዚህ አይነት መስሪያ ቤቶችን እንድትመሩ እናደርጋለን በማለት ከፖለቲካው እንዲወጡና ድምፅ እንዳያባክኑ የሚደረግበት ወሳኝ የዘመቻ ቀናቶች ናቸው ማለት ነው። እነዚህ ደግሞ በሁለቱም የፖለቲካ ቡድኖች ላይ ያለ ሁኔታ ነው የሚታየው።
1: አዎ እንግዲህ የምርጫ ቦርድ ደግሞ እዚህ ጋር ተያይዞ ያው በተለያየ ጊዜ የራሱን አሰራር ያው ያወጣል። ዛሬም የምርጫ ቦርድ ማዕከላዊ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ ያው ምርጫው አስተማማኝ እንዲሆንና የተረጋገጠ እንዲሆን የሚል መልእክት አስተላልፈዋል። እያደረጉ ያሉትን ቅድመ ጥንቃቄዎች እንደው ምን ይመስላል?
0: አዎ ትክክል ነው። ባለው ሁኔታ በአሁኑ ጊዜ በተለይ ስማቸው መግለጽ ማንፈልጋቸው ፓርቲዎች ብዙውን ጊዜ ልክ የምርጫው ሁኔታ እንደሚሰረቅና ምርጫው እንደሚጭበረበር የሚያናፍሱ ሰዎች አሉ። በተለይ በፖለቲካው የራሳቸው የሆነን ጥቅም ለማድረግ የሚፈልጉ ሰዎች ይህን በማስከተል የአስመራጩ የኮሚቴ ኃላፊ ያደረጉት ዛሬ በተለያዩ ከነገራችን ላይ በሀገራችን ውስጥ ወደ 20 የሚሆኑ ኮሚቴዎች በየአካባቢው የአስመራጭ ኮሚቴ አሉ። ከዋናው ከኮሚቴው በተጨማሪ በየሀገሩ የተቋቋሙ ኮሚቴዎችም አሉ። የአሰራር ሂደቶች ከታች ጀምሮ እስከላ ያሉ እነሱን እንዲሁም በሸዋም በተባለው ከተማ የሚገኝ የሎጂስቲክ ተቋምንም ቢሆን ሂደው ከተመለከቱ በኋላ ገለጻ አድርገዋል። ገለጻ ያደረጉበት ምክንያት ደግሞ አንደኛ ህብረተሰቡን ለማረጋጋት ነው። የሚናፈሰው ዜና ዝም ብሎ አሳማኝ እንዳልሆነና አስፈላጊውን ጥንቃቄ እየተደረገ እንደሆነ ከሻባ ጋር ከፖሊስ መሪዎች ጋር ከተለያዩ የስለላ የግልም ሆነ የመንግስት ድርጅቶች ጋር የሚደረጉ ውይይቶችና ምን አይነት የማጭበርበር ሂደቶች፣ ምን አይነት የስርቆት ሂደቶች ሊከሰቱ ይችላሉ የሚሉትን አጀንዳዎች ራሱ እያነሱ መልስ የሚሰጡበትና ቅድመ ጥንቃቄ የሚያደርጉበትን መንገድ ሁሉ ተወያይተው ሁሉን ነገር በትክክል እንዲሆን ምርጫው የሰው ተፈጥሯዊ ስህተቶች እንኳን ቢከሰቱ እንኳን በምን አይነት መንገዶች እንደሚታረሙ እንደሚረጋገጡ በእጅ ተዳብሰው በአይን ታይተው የሚደረጉ የምርጫ ትኬቶች እንዳሉና ሁሉም ነገር በአስተማማኝ ሁኔታ እንደሚካሄድ ሰፋ ያለ ገለጻ ሰጥተዋል። ይህን ገለጻ ሲያደርጉ ስጋት ወይም ጥርጣሬ የለም ማለታቸው አይደለም፣ አለ። ሁሌም ቢሆን በተለይ እንደዚህ ምርጫው በጣም አወዛጋቢና ወሳኝ ምርጫ ነው ተብሎ በሚታሰብበት ጊዜ ላይ ምናልባት ለማጭበርበር የሚሞከርበት ወይም የሚሰራበት መንገድ ሊኖር ይችላል። ይህን ግን አስቀዳሚውን ጥንቃቄ በማድረግ መፍትሄ ለመስጠትና እንዳይከሰትም ሁሉን ነገር ለማድረግ ጥረት አድርገናል፣ ይህም የተሳካ ነው በማለት ህብረተሰቡን ወይም መራጩን ለማሳመንና ለማረጋጋት የሞከሩበት ገለጻ ነበር። እውነቱን ለመናገር በጣም ወሳኝና አስፈላጊ ነው። ምክንያቱም በአሁኑ ጊዜ ቀደም

0: ማስታወቂያው ላይ እንደሰማሽው እንደሰማነው ሁላችንም የሚናፈሱት ወይም ዝም ብሎ በኤአይ ወይም በሰው ሰራሽ ኢንተለጀንስ የሚሰሩ አሳማኝ የመሰሉ ፌክ የውሸት ቪዲዮዎች፣ ተንቀሳቃሽ ምስሎች፣ ድምጾች ብዙ ህብረተሰቡን የሚያሳስቱ የእውነት መስለው ግን ይህንን የሚያናፍሱ ሰዎች ሌላ አጀንዳ ያላቸው ሌላ ጥቅም ያላቸው ስለሚሆኑ ጥንቃቄም ያስፈልጋል። በቀላሉ ማመን አያስፈልግም። በአሁኑ ጊዜ ሁሉን ነገር መመርመር፣ ማጤን፣ መጠየቅ አሳማኝ ከሆነ ብቻ ነው ማመን የምንችለው እንጂ ስላየን ብቻ እንደ ድሮ በዘፈቀደ የሚታመንበት ጊዜ ስላልሆነ እንደዚህ አይነት ገለጻዎች እና በየጊዜው ኮሽ ባለ ቁጥር ወጠው አስተያየት መስጠትና ገለጻ ማድረግ በጣም ወሳኝ እንደሆነ የተረዱበትም ጊዜ ነው ብዬ አስባለሁ። ይህንም ያደርጋሉ በየጊዜው እየወጡ። በተለይ በምርጫ እለት በጣም ብዙ ፈተናዎች ሊኖሩ ይችላሉ። እነዚህን ደግሞ ለማስተባበልም ለሚናፈሱ የውሸት ዜናዎችም ትክክለኛውን መልስ ለመስጠት ዝግጁ ሆነው እንደሚውሉ ባለሙሉ ተስፋ ነኝ።
1: እውነትህን ነው። በተለይ ቴክኖሎጂ ሰው ሰራሽ ነገሮች በጣም ከባድ ነው። ከባድ ፈተና ሆነዋል አለማችንም። በምርጫ ላይ ደግሞ ጭራሻው የከፋ ነው። ጥሩ ነው እንግዲህ፣ ጥሩ ማሳሰቢያ ነው። ማጠቃለያ የምትለው ነገር ካለ ምህረት?
0: ለማጠቃለያ የምለው ነገር ቢኖር በአሁኑ ጊዜ የምርጫው ቅስቀሳ በተለይ በእኛ ህብረተሰብ በሚገባው ወይም በሚረዳው ቋንቋ እየሆነ አይደለም። እንደምናውቀው አብዛኛው የመራጩ መብት በእኛ በአማርኛ ተናጋሪው በተለይ ግልጽ አይሆንም ብዙውን ጊዜ። ስለዚህ እነዚህን የምርጫ ቅስቀሳዎች በተቻለ መጠን እየተረዳን ወይም በአስተርጓሚም ሆነ ወይም እንደዚህ በእናንተ በኩል በሚቀርቡ መረጃዎች ነገሮችን በማጤን እና ለወደፊትም ለልጆቼም ለእኔ የሚጠቅመኛል የሚለውን ፓርቲ ለመምረጥ የእያንዳንዱን ፓርቲ ምን ዓላማ እንዳለው ሊመራውና ወደ የት ሊመራው እንደሚችል መረዳት አስፈላጊ ነው። እያንዳንዱ ድምፅ ወሳኝ ነው እና የግድ ነው። ሌላው ደግሞ የመምረጥ መብታችን መጠቀም አለብን። አይ ዝሮ ዝሮ ያው ነው ምናምን ነገር የሚል የአስተሳሰብ መተውና ለመምረጥ መነሳሳት፣ መምረጥ ስንነሳሳ ደግሞ የምንመርጠውን ለማወቅ የተሻለንን ጥረት ማድረግ ይኖርብናል። የመገናኛ ብዙሀን አስተማማኝ የሆኑ የመገናኛ ብዙሀን መከታተል፣ እነዚህ በዩቲዩብ፣ በፌስቡክ፣ በቲክቶክ የሚናፈሱን ብዙ አለመከታተል። ምክንያቱም የሚያሳስቱና ሆን ተብለው ከጀርባቸው ጥቅም ፈላጊዎች የሚያደርጓቸውም ስለሚሆኑ ከእነሱ መረጃዎችን ላለመውሰድ መታገድ ወይም መቆጠብ ያስፈልጋል። ምክንያቱም ቅድም እንዳልኩት አስተማማኝም ላይሆን ስለሚችል።
1: እውነት ነው። በጣም ጥሩ። በጣም እናመሰግናለን ምህረት። መልካም ምሽት ይሁንልህ።
0: አመሰግናለሁ። እኔም መልካም ምሽት ለሁላችን።
1: ወደሚቀጥለው ሳምንታዊ ዝግጅት እናልፋለን።

0: በዚህ ፕሮግራም የተለያዩ ስፖርታዊ ዘገባዎች ይቀርባሉ። በሀገራችንና ዓለም አቀፍ ዙሪያ የተካሄዱ ስፖርታዊ ክንዋኔዎች በሰፊው ይዘገባሉ። ስፖርት ለጤንነት፣ ለማህበራዊ እድገት፣ ለወንድማማችነትና ለሰላም አስተዋጽኦ ያበረክታል።
1: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን ከአትሌት ታደሰ ጥጋቡ ጌታሁን ጋር ቃለ ምልልስ እናካሄዳለን። እንደምን አለህ ታደሰ?
2: ደህና እግዚአብሔር ይመስገን። እንደምን አላችሁ ሰጠኝ? አንተም የስራ ባልደረቦች በሙሉ ሁላችሁ እንዴት አላችሁ?
1: እኛ ደህና ነን፣ እናንተ እንዴት ናችሁ? ስፖርታዊ እንቅስቃሴው ምን ይመስላል?
2: ስፖርታዊ እንቅስቃሴ እንግዲህ ያው እንደተለመደው ከቀን ቀን ያው ጫናውም እየበዛ ስራውም ጠንከር እያለ የመጣበት ሰዓት ላይ ያለ ነው እና እግዚአብሔር ይመስገን ባለው አየ ሁሉም ነገር መልካም ነው።
1: አሁን ውድድሮችም እየቀረቡ ሲሄዱ እናንተም በልምምድ ኢትዮጵያ እንደሆንክ ነው፣ አንተም ሌሎች ጓደኞችም ከአሁን በፊት ማናግረናቸዋል፣ አንተም እንደነሱ በተመሳሳይ ሁኔታ እዛ ልምምድ እያደረጋችሁ ነው?
2: ያው እንደሚታወቀው ሁልጊዜኛ የሆነ አስፈላጊ ውድድር ሲኖረን ሁልጊዜ ወደ ኢትዮጵያ ከፍ ወዳለ አየር ወዳለበት ከዛ ሄደን ነው የምንሰራው። ለጊዜው አሁን ያለሁት ደግሞ ኢትዮጵያ ነው።
1: ጥሩ ነው። እስኪ የስፖርታዊ አጀማመርክን ለእኛም ለአድማጮችም ግለጽልን። ስፖርትን መቼ ነው የጀመርከው? በምን አጋጣሚ?
2: በመጀመሪያ ጎንደር ነው ተወልጄ ያደግኩት። ያው ጎንደር ስኖር ስለ ሩጫም አለምም ስለ ስፖርት አለም ምንም ነገር የምናውቀው የለም። ያው የገጠር ልጅ ስትሆን ያው በሜዳዋ ነው የምትውለው፣ ከጠብቃለህ ፍየል እዛ ነው የምታሳልፈው ጊዜህንና ከዛም ወደ እስራኤል ሀገር ነው የመጣ ነው ቀጥታ የመጣሁት። እስራኤል ሀገር በ2012 ነው የገባሁት የዛሬ 14 ዓመት። ከዛም በኋላ 6 ወር ኡልፓን ተማርኩኝ ጽፋት እያለሁ መርካስ ግዴታ ጽፋት ነው የነበርን እና ከዛ 6 ወር ተማርኩኝ። ከዛ ወደ አዳር ትምህርት ቤት ወደ ቶም ወደሚባል ሄደር አካባቢ ከዛ ነው የተማርኩት እና ከዛ ነው እንዳጋጣሚ የስፖርት መምህር አየኝና በስፖርት ሰዓት ለምን ሩጫ ትሞክርም አለኝ። ያው እኔ ለጊዜው ራሴን እዛ ውስጥ ስላላየሁት ብዙ ነገሮቹን አልፈልግም ብዬ ነበረ። ምክንያቱም የጓደኝነት ጊዜ አለ፣ የጨዋታ ጊዜ አለ። ከእነሱ ጋር ነበረ ስጫወት ነበረ፣ የእነሱ ጨዋታ ነበረ የናፈቀኝ እና በቃ እነሱ ጋር ብቻ ነው ማሳለፍ የምፈልገው እንጂ ያው ስለ ሩጫ አለም ብዙ የማውቀው ነገር አልነበረም። ከዛም በኋላ ግን ያው ከአንድ ዓመት በኋላ ያው 9ኛ ክፍልን ጨርሰን 10ኛ ክፍልን ስንጀምር ነው ከዛ መሮጥ የጀመርኩት ማለት ነው። እና የስፖርት መምሪያ ቦሪስ ይባላል በሱ የተነሳ ነው ሩጫን የጀመርኩት። እና ያው እሱ በእንትን ባይል በየቀኑ ባይመጣ በየቀኑ እንትን ባይለኝ ኑሮ አልጀምርም ይሆናል፣ ዛሬም እዚህ ካለሁበት ደረጃ ላይም ላልደርስ ይችል ይሆናል።
1: ስለዚህ ቦሪስ ባለውለታህ ነው?
2: አዎ፣ እሱ የመጀመሪያ መንገዱን ያሳየኝና ያው ተስፋ አለህ ብሎ መንገዱን ያሳየኝ ሰው ነው እና እሱ ነው የኔ ባለውለታይ።
1: በጣም ጥሩ። እዛ በኋላ እንደዚህ ለመድክ ወደ ዋናው ወደ አትሌቲክስ ወደ ሩጫው ውድድር እንዴት ነው የገባኸው?
2: ከዛም በኋላ ወደ ሩጫው አለም ስገባ ያው በጊዜ ሂደት የምታያቸው ከአንተ በፊት የጀመሩ አትሌቶች አሉ፣ ከኔ በፊት የጀመሩ ማለት ነው። እነ ሀይምሮ አሉ፣ እነ ተሰማ ሞገስ፣ እነ ግርማ ማረ፣ እነዚህ ሁሉም ትላልቅ አትሌቶች ከኔ በፊት ነው የጀመሩ። ያው የሆነ ጊዜ ውድድር ቦታ ስትሄድ እንደነሱ መሆን ትፈልግና እነሱም ያው ለእኔ ተነሳሽነት ነበራቸው እና ያው በዛ የተነሳ ነው እንግዲህ ነገ ከነገ በኋላ እንደነሱ መሆን እፈልጋለሁ ብዬ ራሴን እንትን ያልኩት። ከዛም በኋላ ነው አሰልጣኙ ቦሪስ ዘዋር ዚምሮን ያውቀዋል፣ አሰልጣኝ የነበረውን ዘዋር ዚምሮን ስለሚያውቀው ያው ከቶም ወደ ቪንጌት እየመጣሁ በሳምንት አንዴ በሳምንት ሁለቴ እንድሰለጥንና ያው የሩጫውን አለም እንድቀላቀል ዘዋርና ቦሪስ ያው ተባብረው እዚህ ቦታ አድርሰውኛል።
1: በጣም ጥሩ። እንግዲህ የተለያዩ ውጤቶችን አምጥተሃል በሀገር ውስጥም በውጭ ሀገርም፣ እስኪ ዋና ዋና የምትላቸውን ግለጽልን።
2: እኔ ያው ብዙ ጊዜ እስከ 1 ዓመት ተኩል እስከ 2 ዓመት በፊት ያጭር ማለት የሚድል ዲስታንስ የመካከለኛው ርቀት ሯጭ ነበርኩኝ እስከ 10 ሺ፣ አንዳንዴ ደግሞ ያው ግማሽ ማራቶን ሞክር ነበር። ከዛ ውስጥ ግን ያው ናሽናል ሪከርዶችንም ሰብሬያለሁ። ናሽናል ቻምፒዮን ያው የሀገር ሪከርዶችም ተሰብረዋል። ሀገር ውስጥ ያሉ የሚካሄዱ ውድድሮችንም አሸንፌያለሁ። ሻምፒዮን ብዙ ጊዜ ሁኛለሁ።
1: በየት ነው ሻምፒዮን የሆንክባቸው?
2: ሻምፒዮን የሆንኩበት ያው ከ1500 እስከ ግማሽ ማራቶን 1500 አንድ ጊዜ ሆኛለሁ፣ 5000 3 ጊዜ፣ 10000 4 ጊዜ፣ ግማሽ ማራቶን አንዴ፣ እነዚህ ያው ሻምፒዮን የሆንኩባቸው ናቸው። እስራኤል ሀገር በየአመቱ አንድ የሚካሄድ ውድድር አለ፣ እነሱን ያሸነፍኩበት ነው። ሌላ ሌላ ውድድሮች አሉ ያው ያሸነፍኳቸው፣ ግን ያው እነሱ ከሻምፒዮን ውስጥ ስለማይገቡ ነው እንጂ አሉ ብዙ ያሸነፍኳቸው ውድድሮች ይኖራሉ። እና ለእኔ ግን ትልቁ ክስተትና ትልቁ ውጤት ብዬ ማስበው እንደ መጀመሪያ ማለት ነው። ከዛም በኋላ ብዙ ነገሮች ተፈጥረዋል፣ ግን እንደ መጀመሪያ እስከ 23 ዓመት በ10,000 ሜትር በኢሮፓያን ሻምፒዮን እስከ 23 ዓመት የብር ሜዳሊያ ባለቤት ነው። እሱ ነው የኔ መጀመሪያ አሪፍ ውጤት ያመጣሁት እና ያው ተስፋ አለኝ ብዬ ያመንኩበት ትልቁ መንገድ እሱ ነው ለእኔ።
1: በጣም ቆንጆ ነው። እዛስ በዓለም አቀፍ ደረጃ ከተወዳደርክባቸው እና ውጤት ጥሩ ነው ከምትላቸው ነገሮች የቱ የቱን እስኪ የሚጠቀሱ ካሉ?
2: ከዛም በኋላ ያው ክሮስ ካንትሪ አገር አቋራጭ ውድድር ለተሱም ተወዳድር ያለው እሱም 5ኛ ደረጃ ይዤ ወጥቻለሁ። 10,000ም አንዴ 10ኛ አንዴ 7ኛ ይዤ አጠናቅቄ ያለው። እነዚህ ያው መካከለኛ ፊልድ ላይ ያለ የነበሩ ርቀቶች ናቸው እና ዓለም ዋንጫ ላይም ተወዳድሬ በግማሽ ማራቶን ያው እስራኤል ሪከርድ ከማሮ ጋር በመጋራት እስራኤል ሪከርድ አሻሽያለሁ።
1: ደስ ይላል። እንግዲህ ውጤቱ ቀላል አይደለም ይሁሉ ሲመጣ። አሁን እንደምትለፉት እንደምትደክሙት ውጭ ሀገር ሄዳችሁ ተለማምዳችሁ ቤተሰብን ስራን ብዙ ነገርን ትታችሁ ነው እና ቀላል አይደለም ፈተናው። እንዴት ትገልጸዋለህ? እንዴትስ ነው የምትቋቋመው? የቤተሰብ ድጋፍስ ምን ይመስላል?
2: እንግዲህ ያው በሩጫ ዓለም ስትኖር እነዚህ ውጤቶች ይነገሩልህ እንጂ እነዚህ ውጤቶች ያው ይጻፉልህ እንጂ እነዚህ ውጤቶች እስከሚጻፉ ድረስ ግን ብዙ እንግልት አለው። ልክ እንዳልከው ቤተሰብንም ጓደኛንም ሀገርንም ያው ጥለው ሄዶ ለአንድ ወር ለሁለት ወር ለሶስት ወር ሌላ ሀገር መቀመጥ ቀላል አይደለም። ግን ያው የሆነ ሰው የሆነ አላማ አለኝ የሆነ ቀን አሳካለሁ እና የምወደው ነገር ነው ብሎ እስካመነ ድረስ እና ያንን ነገር ለማድረግ እስከተነሳ ድረስ ሁሉንም ነገር ማለፍ ይችላል ብዬ ማምን ሰው ነኝ። እንደኔ እንግልቶች ያው ብዙ ጊዜ ውጣ ውረድ አለው። ምክንያቱም ለሆነ ውድድር ሁለት ወር ወይ ሶስት ወር ተዘጋጅተ እንደጠበቅከው ላይ ድልይ ይችላል። ምክንያቱም የማራቶን ዝግጅት አሁን ላይ በተለይ በአንድ ወር ወይ ደግሞ በአንድ ወር ተኩል 100% የምደርስበት ፊልድ አይደለም እና ሁለት ወር ተኩል ምናምን ለፍተህ ያን ቀን ያችን ቀን ለሁለት ሰዓት ሩጫ ባይሄድልህ ባይሳካልህ ትንሽ ከባድ ነው ማለት ያሳለፍከው ጊዜ አለ፣ የተንገላታው እንግልት አለ፣ ወጣ ወርዶ አለ፣ የሰለጠንክባቸው መንገዶች አሉ፣ የአስፋልቱን ብትል፣ የኮረኮንቹን ብትል፣ የትራኩን ብትል፣ የእነዚህ ድግግሞሽ በቀን ሁለት የሰራው ጂም የሰራው እነሱ ተደማምረው የዛን ቀን ሳይሳካል ሲሄድ ሲቀር ትንሽ ይከብዳል፣ ለመቀበልም ትንሽ ከባድ ነው። ግን ያው ነገ ሌላ ቀን ነው ብለህ በራስህ በመተማመን ዛሬ ባይሄድ ነገ ይሄዳል ብለህ በራስህ ከተማመንክ ነገሮች ሁሉ ይስተካከላሉ። ምክንያቱም እኔ በራሴ ያለፍኩት ነገር ስለሆነ ማለት ነው። ማራቶንን ስጀምር ቀላል አልነበረም። የመጀመሪያ ማራቶንን ስጀምር አቋርጫለሁ። ሁለተኛ ማራቶንን ያው አሪፍ ሮጥ፣ ከዛም ባለ ሶስተኛ ማራቶንም አልቻልኩም። ያው ምንም ነገር ተሰማኝና አቋርጫለሁ። ግን እግዚአብሔር ይመስገን ያው እዛን ጊዜ በኋላ ከዛ ውጣ ውረድ በኋላ ግን ተስፋ ስላልቆረጥኩና በራሴ እምነትም በአሰልጣኞችም አብረኝ ባሉ ነገሮች በሙሉ ስለተማመንኩኝ ያው ኢሮፕ ሻምፒዮን የመጨረሻውን ኢሮፕ ሻምፒዮን እንግዲህ በድል ተመልሻለሁ እና ተስፋ መቁረጥ አያስፈልግም። በማንኛውም ነገር ላይ ተስፋ መቁረጥ አያስፈልግም፣ በአትሌቲክስ ብቻ ሳይሆን በማንኛውም ነገር ተስፋ ካልተቆረጠ የሆነ ቀን ላይ ፍሬው ይገኛል ብዬ ማምን ሰው ነኝ።
1: በትክክል ተስፋ መቁረጥ አያስፈልግም። ብዙ ልፋት፣ ብዙ ድካም አለው። እዚህም ቢሆን የሚደረገው ድጋፍ ብዙ እንዳልሆነ ይነገራል። እናንተም ስትናገሩ እንሰማለን። ያን ሁሉ ግን ተቋቁማችሁ ሀገሪቱን የሚያኮራ እናንተን የሚያኮራ ቤተሰብን የሚያኮራ ውጤት ማምጣት ቀላል ነገር አይደለም እና አሁንም ጠንክራችሁ ስሩ ነው የምንል። አሁን ዝግጅት እያደረክ ያለው ከሌሎች ባልደረቦች ጓደኞች ጋር ለየትኛው ውድድር ነው?
2: እኔ አሁን በ12ኛው ወር የሚካሄድ አቡዳቢ ማራቶን አለ፣ ለሱ ነው እየተዘጋጀ ያለሁት። ያው አቡዳቢ ትንሽ ሙቀታማ ነገር ነው፣ ትንሽ ሞቃታማ አየር አለው። ግን ያው እሱን ለመቋቋም እንግዲህ የተለያዩ የአየር ንብረቶችን እንግዲህ ሰዓትም እየዘገየንም ቢሆን ሙቀታማ ቦታም ወርዳለሁ አንዳንድ የሆነ ቦታ አለ። እዛም እየሰራውም ቢሆን እንግዲህ አቡዳቢ ያለውን ውድድር በተሻለ ውጤትና በተሻለ ችሎታ ለመድረስ እየተዘጋጀሁ ነው ያለሁት።
1: አሁን እንግዲህ ለአቡዳቢ ዓለም አቀፍ የማራቶን ሩጫ ነው እየተዘጋጀህ ያለው? ሌሎች ጨዋታዎችን በዓለም አቀፍ ደረጃ አሉ በቀጣይ?
2: አዎ ያው ከአቡዳቢ በኋላ ዩሮፕ ሻምፒዮና ያው ድጋሚ በአፕሪል ማራቶን እሮጣለሁ። ያው ያንን ሩጫ ለመሮጥ ግን ያው የአቡዳቢ ውጤት ይወስነዋል። ስለዚህ ያው አቡዳቢ በቻልኩት መጠን የተሻለ ውጤት ለማምጣትና ዩሮፕ ሻምፒዮን ለመሳተፍ ያው ዩሮፕ ሻምፒዮንም እንግዲህ የተሻለ ውጤት ለማምጣት ደግሞ እዚህ ያለውን የመጀመሪያውን ምራፍ ማጠናቀቅ አለብኝና ይሄን የመጀመሪያውን አሪፍ ለመሮጥ ሞክራለሁ። እንግዲህ ከፈጣሪ ጋር
1: ይሳካል ጠንክሮ መስራት ነው አሁን በያስከው መንገድ እና ይሳካል። አንተም ለሌሎችም በዚህ ውድድር ለሚሳተፉ የእስራኤል አትሌቶች መልካም ምኞታችን እንገልጻለን። እንግዲህ ሩጫ ቀላል አይደለም፣ ቅድም እንደገለጽከው ብዙ ነገር አለው። ከቤተሰብ ከሌላው ከማህበረሰቡ ከሀገሪቱ የሚደረገው የሞራል ድጋፍም ሆነ የገንዘብ ድጋፍ ወይም ደግሞ በተለያዩ ዘርፎች አይዟችሁ የማለቱ ሁኔታ እንዴት ገልጿል?
2: ያው አሁን ላይ እንደ ድሮ ነው ብዬ ለመወሰን ትንሽ ከብደኛል። ምክንያቱም አንዳንድ ካምፓኒዎች አሉ የአትሌቶቹን ብቃት ወይ ደግሞ የአትሌቶች የነገ ኦሎምፒክ ደርሰው ተስፋላቸው ብለው ለሚያምኑ አትሌቶች ያው የሚሰጡ ስፖንሰሮች አሉ። ለነሱ ለስፖንሰር ለሚሰጡ ሰዎች እና የሆነ አትሌትን ደግሞ ምድር የሚባለው ታሌንቱን አይተው ብቃቱን አይተው ነገ ተስፋለው ብለው ለሚደግፉ ድርጅቶች ደግሞ ለነሱ ደግሞ ምስጋና ማቅረብ ፈልጋለሁ። ከዛ በመቀጠል ደግሞ ያው ሁሉም ነገር የራስህ ትጋት ነው ማለት የሆነ ድርጅት ያግዘኛል ወይ ደግሞ የሆነ ነገር ያድርግልኛል ብለህ ሳይሆን ለራስህ ስትል መታረገው ነገር ስለሆነ ከራስህ ለራስህ ብለህ ስታረገው ነገሮቹ እየተስተካከሉ ሲመጡ ያው ድርጅቶች ለአንተ የተሻለ ነገር ለመስጠት ወይ ደግሞ አንተነን ያዩ የሆነ ነገር ድጋፍ ለማድረግ ወደ ኋላ አይሉም ብዬ አስባለሁ። እና ሁላችንም ቢሆን ለሰው ብለን ሳይሆን ለራሳችን ብለን ከማድረግ ወደ ኋላ አንበል። ለራሳችን ስንል መጀመሪያ ነገሮቹን እናድርግ ብዬ ማምን ሰው ነኝ። እና በማህበረሰባችን ያው አሁን ላይ እንደ ድሮው ባይሆንም ያው በተወሰነ መልኩ እንግዲህ ያው ከኛ ማህበረሰብም ቢሆን በኳሱም በሩጫውም በተለያዩ ነገሮች ያው በዳንሱም ይሁን በዘፈኑም ያው እየተሳተፉ ያሉ ታዳጊ ልጆች አሉ። ይሄ ደግሞ ያው የሱ ብቻ ሳይሆን ያው ከቤተሰብ የተወሰኑ መልካም ነገሮችን ወይ ደግሞ ጥሩ ቃላትን ተቀብለዋል ብዬ ማምን ሰው ነኝና እንግዲህ ያው ያለው ነገር የሰው ልጅ የሚፈልገውን ነገር እንዲያደርግ ከቤተሰብ ወይ ደግሞ ከማህበረሰብ የተሻለውን ምክርና የተሻለውን ድጋፍ በገንዘብም በምንም ባይሆን መልካም ነገሮችን በመናገር አይዞህ ነገ እንደዚህ ትሆናለህ እንትፈልገው ቦታ ትደርሳለህ ብሎ መልካም ነገሮችን መናገርም ለዛ ሰው ተስፋ ነውና ለማህበረሰቡ ሆነ ለኛ እንደኛ አይነቶቹን ተስፋለን ብለን ለምንለው እንዲደረግ መፈልገው ነገር መልካም ነገሮችን መናገር አይዟችሁ በርቱ ነገ የተሻለ ነገር ይመጣል ብለን ብለው ከነገሩን ያው እኛም በራሳችን እምነት ይኖረናል። እና እነዚህ ነገሮች ከማህበረሰቡና ከቤተሰብ ቢመጡ የተሻለ ነው ብዬ አምናለሁ።
1: በትክክል ጥሩ ሀሳብ ነው ያነሳኸው። እንግዲህ ወጣቶች እንዳንተ ህልም ያላቸው ይኖራሉ። ለእነሱም ለህብረተሰቡም በአጠቃላይ የምታስተላልፈው መልእክት ካለ ወደ መጨረሻው?
2: ህልም ካላችሁ ለማንኛውም እንትን ትንሽም ይሁን ትልቅ የሆነ ሰው ህልም ካለው ህልሙን ለማሳካት መጀመሪያ መውደቅን መልመድ መቻል አለባቸው። የሆነ ቦታ ለመድረስ በአንዴው ቀጥታ እዛ ቦታ አይደረስም። ስለዚህ መውደቅን መቀበል መቻል አለብን ሁላችንም ቢሆን ማለት ነው። ማለት ዛሬ ተሞክሮ ነገ ባይሳካልን ወይ አልተሳካልኝም ብሎት የሰው ልጅ ተስፋ መቁረጥ የለበትም። ምክንያቱም የሆነ ነገር ተደጋግሞ ሲደረግ በልምምድ የሚመጣ ነገር ነው እና ሁሉም ነገር የድግግሞሽ ጉዳይ ስለሆነ ሁሉም ሰው ቶሎ ተስፋ መቁረጥ የለበትም። ስለዚህ አንድም ሆነ ሁለቴ ቢወደቅ በሶስተኛው መነሳት አለና የሰው ልጅ ባለበት ፈተናም ሆኖ ተስፋ መቁረጥ የለበትም።
1: አዎ ተስፋ መቁረጥ አይገባም። ለህልም ለዓላማ ጠንክሮ እንደናንተ መጓዝ ያስፈልጋል። በጣም ጥሩ ነው። አትሌት ታደሰ ጥጋቡ ጌታውን በጣም ነው እናመሰግን። እንግዲህ ለመመድ የተሳካ ሆኖ መጥታ ደግሞ ወደ አቡዳቢ ስትጓዝ ውጤት ይዘህ እንድትመለስ እንመኛለን። በዝግጅት ክፍላችን ስም ከኛ ጋርም ለነበረህ ቆይታ እናመሰግናለን። በቀጣይም ያሉትን ሁኔታዎች ተከታትለን ቀደም ልስ እናደርጋለን። በጣም ነው እናመሰግን። ሰላም ይመልስ።
2: አመሰግናለሁ ሰጠኝ። እናንተንም ቢሆን በጣም ነው ማመሰግነው። ያው እኛን ያለውበትንን ቦታ ያለውበትንን ሁኔታ አይተህ ፈልገህ ያለኝንን ሐሳብ እንድናገርና ለመስማትም ዝግጁ ስለሆን ካንተም ባልደርቦች ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።
1: እናመሰግናለን። እናንተም ቀላል አይደለም በልም ላይ ሆናችሁ ወይም ደግሞ ጥይትም ስታመጡ ከኛ ጋር ነው ቶሎ ቃለምልስ የምታደርጉና እዚህም እናመሰግናለን። ቀጥሉበት፣ እንደዚህ ተባብረን እንሰራለን። አሁንም በድጋሚ ምስጋናችን ከፍ ያለ ነው። ሰላሙንልን።
2: አመሰግናለሁ ሰጠኝ።
1: ቻው። እየተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የስፖርት ፕሮግራም ይመስላል። ስለተከታተላችሁና አመሰግናለን። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወደ አድማጭ ነው ምናልፈው። ወይዘሮ ያለሞርቅ ስርካችን መስመራችን ላይ ናት። ወደ እሷ ነው ምናልፈው። ያለሞርቅ ጤና ይስጥልን፣ እንደምናመሽሽ።
1: ጤና ይስጥልኝ ማርቅ ነሽ፣ እንዴት ዋላችሁልኝ?
0: እግዚአብሔር ይመስገን። እንዴት ነሽ?
1: ደህና አመሰግናለሁ፣ መድረኩን ስለተቀበልኩኝ አመሰግናለሁ። አክባሪ ይስጥልኝ።
0: እናመሰግናለን እኛም። አዎ ምን ሀሳብ አለሽ? ያው ደውለሽ ነበር ዛሬ።
1: አዎ ደውዬ ነበር። ያው ሀሳቡ አንድ ነገር ሲሆን ሁለዚኬ ሁላችንም ምን አንገብጋቢ የሆነው ስለ ግድያ፣ ስለ ምሽጣራ፣ ስለ ሴቶች መገደል። ስለዚህ ነው ያው ለዕለቱ ፖለቲካም ቢሆን ያው እንደዚህ ሆኖ የምናወራ እና አሁን በቀደም ባባ ህይወቷን ባሳለፈው ሴት ብዙ ርችት ሁሉ ጭቅጭቅ ብዙ ነገሮች አሉ። ይሄ ምንድን ነው መፍትሄው ማለት ነው?
0: ጭቅጭቅ ስቲ እንደው በአጠቃላይ የሚሰማውን ይዘሽ ነው? እንደው በአጋጣሚዎችን ታውቂያቸው ነበር?
1: አራለ ያላውቃቸውም ወደ ታውቂያቸው
0: ያው እንደ ማንኛውም ሰው ነው በዜና ይሰማሽ።
1: ነፍሷን ይማረው። በጣም የሚያሳዝን ነው፣ የሚዘገንን ነው። ሰው እንኳን ሰው ነው እና ማንም ነገር አፊሉ ነፍስ ማጥፋት ቀላል አይደለም። እናትም ናት፣ እህትም ናት፣ ምሽትም ናት። ምሽት ለባሏ ዘውድ ናት ትባላለች። ይህ መጀመሪያውስ ምን ሲል ይታሰባል? ይሄ ነገር እስከ መቼ ድረስ ነው እንደዚህ ብለን የምንቀጥለው? እና ለዚህ መፍትሄ አልባ ዝም ብለን ሁለዚህ አንድ ነገር ሲሆን ሁላችንም እየወጣን ባህዳሾቱን እንናገራለን። ለምንድን ነው ለምንድን ነው እንላለን። ለምንድን ነው ራሳችን ቀድሞስ ስንት ናቸው በባላቸው እጅ የተገደሉ? ስንት አዛውንት፣ ስንት ቆንጆ ባጭሩ የቀረ ስንት ነው? አሁን ተቆጥሮ ያልቃል? ብዙዎች ናቸው። እና እስከ ዛሬ ድረስ ብንነጋገርን ብንልም ምን መፍትሄ ተገኝቶበታል? መፍትሄ አልተገኘለትም። ለዚህ መፍትሄው ምንድን ነው? መፍትሄ እናንተ መፍትሄ ልትሰጡ አትችሉም። እንነጋገራለን፣ አባል ግን መፍትሄ ያለ በእኛ ተራሳችን ነው ማለት እችላለሁ።
0: ያው መፍትሄማ መቼም እንደዚህ አይነት ችግሮች በአንድ ቀን አይደለም የሚፈጠሩ። በአንድ ቀን በእርግጥም እንግዲህ የመቼም የሰው ስሜት አንዳንዴ ሰው ስሜታዊ ሲሆን ሲናደድ የሆነ ነገር ሲፈጠር ይፈጠራሉ እንዲህ አይነት ነገሮች። በእኛ ማህበረሰብ ብቻም አይደለም እርግጥ ይሄ ነገር በሌሎችም ሲከሰት እናያለን። ግን ደግሞ አብዛኞች ግን ስር የሰደደ ሊሆኑ ይችላሉ። በተለይ በትዳር አጋር መካከል ያለ ነገር ያለሞርቅ እንደው ዝም ብሎ አይደለም፣ ቀስ እያለ እየተንከባለለ ችግሩ ሳይፈታ ለአመታት የዘለቀ ውስጥ ለውስጥ መበሳሰል፣ መካረር ይኖራል። አንዳንዴ ደግሞ በአንዳንዱ አጋጣሚ ደግሞ ከተለያዩ በኋላ የሚፈጠር ችግርም እናያለን። በብዛት ሰው ከተለያዩ በኋላ እንዲያረጋት እንዲያረገችው አብዛኛው በእርግጥ ሴት ናት የምትጠቃው እንዲሆነች ይባላል። እና ሰው ከተለያዩ በኋላ ዝም ብሎ የመራራት ነገር አጉል እንደገና ማይሆነውን ነገር ለመመለስ መሞከር በሚካሄድበት በእንደዚህ አይነት አካሄድ ነው ችግሮች የሚፈጠሩ። እና ችግሩን በእርግጥ በመመካከር በማስተዋል ብቻ ሳይሆን በባለሙያ በመመከር በባለሙያ መታገዝ፣ አንዳንዴ በህግ ቁርጥ ውሳኔ የተሰጠውን ነገር ቆም ብሎ ማስተዋል ያስፈልጋል። እኔ እንግዲህ እንዲህ ባረግ ምንም አይል እዚህ በኋላ እንዲህ ምንናል ምናምን ተብሎ ወደ ህጋዊ ወዳልሆነ ስምምነት ሲሄድም እንዲህ አይነት ችግር ይፈጠራል ልልሽ ፈልጌ ነው።
1: ልክ ነው? አዎ አለ። እኔም እኮ እሱን ያልኩኝ ችግሩ ያለ ተኛ ነው ማለት ነው። ለምን አለመግባባት በቤት ውስጥ በቀላሉ አይደለም የነሳው። አንደኛ የሰው ልጅ ቅናት አለው። በፍጹም ሽማግሌ አድነው፣ እህት ወንድም አድነው፣ ሐኪም አድነው፣
0: መድኃኒት የሌለው በሽታ ነው ይባል የለ?
1: አዎ ይሄ መድኃኒት የሌለው ማን ነው? ቅናት ብቻ ነው። ከዛ ተፈቷቸው በኋላ ደግሞ እንደገና ይቀናሉ። የውቴር ብተዋትሳ፣ ሌላ ቢወስዳትሳ፣ ቢመቻትሳ፣ ለምን ይመቻታል? ይሄ ነው የኛ ዛቻው።
0: በቁጥጥር ስር ማድረግ እንግዲህ ከተለያዩ በኋላ ማለት ነው።
1: አታለያዩ በኋላ ብርሊያነቃ አይሆንም እቃ ይላሉ። አታለያየ በኋላ እንደገና ዙሮ መሞሻሞሾ ምን ያረጋል? ምንም አያረግም። ትርፉ ሌላ ችግር ይዞ ነው የሚመጣ።
0: አዎ መቼም እንደው እንዳጠቃላይ
1: ሀገራችን ነበረ ይኸውልሽ ወርቅ ነሽ። በሀገራችን ተፋትተው ፈትተው ሰደው እንደገና ዙሮ ታርቀው አመተው ቤት ይዘው ይኖራሉ።
0: ጥሩ ነው እኮ አንዳንዴ እኮ ተለያይቶ መገናኘት እንደውም ጥሩ ነው። እንደገና አዲስ ፍቅር ይሆናል ለሚባል
1: በጣም በጣም እና አዝ አለ በሀገራችን እንዲያውም ልዩ ነው። እንኳን የወንድ ሽማግሌ የሴት ሽማግሌ ባልና ሚስት አስታርቃ ቤት አዝዛ ትኖራለሽ። እዚህ ግን ከምን ነው የምንሄደው? በረን ተምሽጠራው በረን ተወበጻሊ ሰው ይስማው አንልም። ይሄ ውስጥ አዛም በኋላ ሰው እንደዚህ እንትን ታለ ነፋስ ተገባበት ችግር ነው። ለካሉ ይባላሉ እዚህ ሀገርም የሚያስማሙ ባልና ሚስት የሚያስማሙ በዘጻሽ ጋር ሆኖ ይላ አሉ።
0: አዎ እንደው ግን ከባድ ምስለም ይሆን ይሆናል። አሁን ያው ብዙ ጊዜም ስንል አይ ወንድ ልጅ ሰጣልቶ ከወጣ ከባድ ነው በቃ አለቀለት ህይወቱ መጨረሻ አርጎ የማየት የማውራት አለ። እንደገና ሌላ ዓለም እንደሚኖር ሌላ ህይወት እንደሚኖር ህይወት እንደሚቀጥል ማያስቡ ብዙዎች አሉ። በቃ ለየልኝ እዚህ በኋላ ህይወቴ መጨረሻ ነው ብሎ ማሰብ ከሆነ በርግጥም ከባድ ምርጫ ለመውሰድ ነገሮች የሚገፋፋቸው ምክንያቶች አይጠፉምና እንደገና አዲስ ህይወት መጀመር እንደሚቻልም ማመን ያስፈልጋል።
1: በጣም በስተክክል ሴቲቱ ሷ ብቻ ማደለሽ ወንድየው ምሱ ብቻ ማደለም በስተክክል አዲስ ተዳር አዲስ ህይወት ማደስ ይቻላል። ግን ይሄም የሆነው ማስተዋል ሲኖር ነው። ማስተዋል
0: እንተኛ እስኪ ሌላ አድማጭ መስመር ላይ ስላለ ነው ጥሩ እናሳጥሩ እስኪ ሐሳቡን። አዎ እስኪ እንደው ጠቅለል አድርገሽ ምታስተላልፊው
1: ጠቅለል ባለ መልኩ ለልጆች ማሰብ ያስፈልጋል። ለልጆቿ ስትል ትኖር ብሎ መተው ያስፈልጋል። ይሄን ሁላችን አስበን በሐሳብ መውሰድ አለ። ከሞተሽ ምን ጥቅም አለ? ልጆች በረሃ በላቸው እሱ እስር ቤት ገባ ምንድነው ጥቅሙ? ስለዚህ በየሀገሩ እኛ በእኛ ተመካክረን አንድ መፍትሄ ማምጣት ይቻላል ይመስለኛል። እኔ በስተኩሌ ማለት ነው።
0: ያ እንግዲህ ሰው እያንዳንዱ የሚመስለው ነው። ልክ ነሽ። እናመሰግናለን ያለ ወርቅ። ያው ሰዓታችን አጭር ስለሆነ ለማድማጭ ስላለ ነው።
1: ስለተሰጠኝ አመሰግናለሁ ወርቅ ነሽ።
0: እኛም ስለተሳተፍሽ በጣም እናመሰግን። መልካም ምሽት ይሁንልሽ።
1: መልካም መልካም ጋምላሃና
0: እሺ እናመሰግናለን። ሌላ አድማጭ ስልክ መስመራችን ላይ አለ። አቶ ስሜነህ ማለደ ጤና ይስጥልን። አቶ ስሜነህ እንደምን አመሸህ?
2: ጤና ይስጥልን ወዘሮ ወርቅነሽ፣ እንዲሁም ወዘሮ ሀና፣ እንዲሁም የባልደረቦችሽ እንዲሁም አድማጮች በሙሉ
0: በጣም እናመሰግናለን።
2: እዚህ ፕሮግራም ገብቼ ሀሳቤ እንድገልጽ ስለሰጣችሁኝ ከልብ አመሰግናለሁ። አዎ እንግዲህ መቼም ይኸው በእውነት የሚነገረው የባልና ሚስት ልጅ ብቻቸውን በመቅረት ይሄ በጣም የሚዘገንን ነገር ነው እና በእውነት መውለድ ብቻ ሳይሆን ወልዶ ማሳደግ፣ ተመካክሮ መዳር መኳል፣ በውትድርናው ሲሄድ ለምኖ ጸልዮ ተመካክሮ ቤትን መያዝ፣ ያንቺን ነገር ያንተን ነገር ተባብሎ ተገዳድፎ መኖር በጣም ያስፈልጋል። ዋናው ትልቁ ወንድ እንደው ቆጣ ሲል ማልዳ ሲሄድ እንኳን ደህና አርፍጂ ብሎ ተሄደ እንግዲህ ጥሩ መግባር አለው ማለት ነው። እሷም ደግሞ ደህና ዋል ታለችው ደግሞ እንደዚሁ ተግባብተው በሰላምታ ከኖሩ ኑሯቸው አንደዚህ ልውጥ ሲል ደግሞ ምን ሆነ ነው እንዴት ነው ምናምን ብሎ ቀስ ብሎ ባነጋገር ይሄ ከሽማግሌ በፊት የሚደረግ ነገር ነው። ከዛ በኋላ ጠንከር ሲል ለሚወዱት ዘመድ ሹክ ብሎ መናገር፣ እሷ እንዲሆነች ለምንድን ነው እስቲ መከራስ ብሎ ለሚወደው መናገር፣ እሷ ለምትወደው እሱ ለሚወዳቸው እነዚያን ሰዎች ተነገራቸው፣ ያ ነገር በቀላሉ ሊፈታ ይችላል። እና ማንኛውም ነገር ሁሉ ከሞት አያደርስም። ለምሳሌ አንድ ሰው ከአማቾቹ ተጎራብቶ ሁለዚህ እየሄደች ከእናት አባቷ ትውላለች እየሄደች ትውላለች፣ ርቦት ቢመጣ ቤቱ ተዘግቶ አሁን እንደወት ደረሰሽ ይያለ ሲቆጣ ተመጣለሽ አሁን ወት ደሽለሽ ነው ብሎ ይላት እናቴና አንዳይኗና አማት አለች ባና አንዳይኗ ሁለት አይኗን ድርግም ያርጋባሳና ብሎ እናቲቱን አልፎ ተሳደረ አይ አንተ ነገር ለግዳ ካጂን ታጠባለች ምን ዘሽ ነው እናቴ ተዋረው ብሎ ሲመጣ መስጨው ላቂጣ ጋግራ ሰዳል አለች አይ እሳቸው ነገር በጎሎ አልብለሽ ብሎ በምግብ ታረቀ እና ምግብ ማሳርቀው የለም በፍቅር መነጋገር ለማንኛውም ነገር ሁሉ በጣም ጥሩ ነውና ወበደት ለጻሪቶች ቢባሉ ሽማግሌ ቢባል ተቀምጦ የሚያጣላ ሽማግሌም አለ ሰምቶ ደግሞ ለውጭ ሰው ደግሞ የሚናገራለ ገመና ማይሸሽ
0: ስለዚህ ሽማግሌ ይባል
2: አዎ እና ስለዚህ ብናገር እንደዚህ አድርጎ እንደዚህ ነው ታልተው ብለው ሽማግሌዎች ሲናገሩ ላስታርቁነን ምስጢሬን ዘርዝሬ ተናግሬ እንደዚህ አድርገው በሜዳ ላይ ተናገሩ ብለው ብዙ ሰዎች ወደ ሽምግልና የማይሄዱበት አለ እና ዋናው ደግሞ መንግስት ምንድን ነው የሚያደርገው ተተፋታ በኋላ ለሰውየው መጠለያ ቦታ ቢሰጠው ያ ሰው ትኩን ዞ በየሚሳዳው በየሜዳው በየሰርጉ ይሄደ ይጠጣል ይሰክራል ሁሉ ሁሉ መተኛ ሲያጣ ይናደዳል እና መንግስ ለዚህ ለሴቶች ምቃጥ እንደሚሰጠው ሁሉ ለወንዶችም ደግሞ እንደገና አንድ መጠለያ ቦታ ቢሰጠው አዚ አብሮት የሚያረውና የሚውለው አንተ እኮ ነገር ቀላል ነው በዚህ እንደዚህ እንዳርገ ሰው ሰደህ መታረቅ ትችላለህ ብለው እንደዚህ አብሮት ያሉት ለምሳሌ በሰርቪስ ቤት ገብቶ ብዙ ሰዎች ትምህርት ተምረው የሚወጡ ሰዎች አሉ።
0: ያው በህይወትም ይማራሉ ሙያም ይዘው የሚወጡ አሉ። ልክ ነው።
2: ካድሪ ሆነው ነው የሚወጡ። አሁን ለምሳሌ ገደለ ታሰረ ወይኔ እንደዚህ አርጌ መግደልና መታሰር ለምን ባንዱ ህጀ ይላት ህጀ በሰራ ታንዲቱ ሴት በገባ ጊዜውን ባሳልፈው ምናም ብሎ ይጠጣታል።
0: አዎ እንደው ተከራይቶ መኖር ምግብ መስራት እንኳን ባይችል ሁሉም ወንድ ይከብዳል እንግዲህ ለሁሉም በተለይ ኢትዮጵያ ላደገ ምግብ ተገዝቶ ይበላል በቀላሉ ምን ችግር አለው ትንሽ እንደው መረጋጋት ቢኖር በርግጥ ከባድ ሊሆን ይችላል ሰው መውደቂያ የለኝም መተኛ ጣለው ምን ሲል ግን እስከ መግደል ድረስ የሚያደርስ ሐሳብ ማሰብ ግን በጣም በጣም አስቸጋሪ ነው ይሄ መጨረሻው ውሳኔ ነው እንደው በራስ ህይወትም መፍረድ እኮ ነው
2: የወለሽ ወበር ወርቅ ነሽ አንድ ነገር ሰው መቀመጫዬን አለ ጅንጀሮ አንድ ሰው አንድ ቦታ ተተቀመጠ ስራ ያገኛል ግን ተሰብ የተጠግቶ ውሃ ሲያፈስ ይሰቀቃል መብራት ሲያበራ ይሰቀቃል እንደገና ደግሞ እሱ መጥቶ ራት አብረን እንበላለን ሲል ደግሞ ወይ ደግሞ በሰዓቱ ላይ መጣ ይችላል እንደው በጣም ውስብስብ ነገር ነው የሚሆንበት
0: ተከራይቶ መኖር አይችልም ወይ ይሄ ሰው
2: አዎ እንግዲህ ተከራይቶ ይኸውልሽ ተከራይቶ የሚወጣው እኮ ስራ አግኝቶ ያንን ቤት ክራይ ሲከፍል ነው ከዚያ ደግሞ እንደገና ደግሞ ተሚሰራው ገንዘብ ደግሞ ሚዝነት ደግሞ ክፈልሉታል ይሄ ነው አሁን ውስብስብ ነገር የሆነና ስለዚህ ተሰራ ቤት ታገኘ ተተከራየ ያንን ግማሹን ለልጆች ይሰጣል ልጆችን ማምጥቶ ተቤቱ ሊያጫውት ይችላል ተተከራየው ቤት እና ብዙ ሊያዝናናቸው ይችላል ግን ቦታ ታላገኘ ልጆችንም መገናኘት አይችልም መስራትም አይችልም ሰርቶ መብላትም አይችልም እና ስለዚህ መንግስት ስለዚህ ጥረት ቢያደርግ ጥሩ ነው ብዬ ነው የማስበው
0: ጥሩ ለማጠቃለል አጥራ አድርገ የምትለው ነገር ካለ በመጨረሻ ተስሜነህ ስርጭታችን ነው የተጠናቀቀ
2: እና ትናንት አንድ ሰው መቼም ስም አይጠራም እንደዚህ ሰትዮዋ ወደ ኢትዮጵያ ነው ያለ ዘመዶች አሉ የደመመለሻ ይሆናሉ ምናምን
0: ባለ ሁሉ እንደ አይነት ነገር ያው እንደው መረጃም
2: ይሄ መጥፎ አስተሳሰብ ነው
0: ማረጋገጫም የለውም እንደው ይሄ ሊወራም ምን ይችላል የሚባል ነገር አይደለም እንግዲህ የተናገረው ሰው ሁሉ እንትን ነው በኃላፊነት ያው ራሱ ይጠየቃል ተናጋሪው
2: መሆንም አይገባውም እንጂ ደመመለሻም ይባል ነገር የለም
0: እንዴም ያስብካለ ትክክል አይደለም በጣም
2: ይሄን እና በእውነት ለወደፊቱ እንመካከር ልጆችን እንይ ልጆች እንደሚዳሩ ልጆች እንደሚማሩ ብዙ ውትድርና ሄደው እንደሚያገለግሉ እኛም ደግሞ ህይወታችን እንድንጠብቅ ገለን ምን እናደርጋለን ስጋ ይበላል
0: ልጆችን ማገዝ ነው ከዚህ በኋላ እንዲህ አይነት ችግር ዳግም እንዳይደገም ደግሞ እንዲያቆም መጨረሻ እንዲሆን ያንዳንዱ ሰው ባለሙያም በሙያው ሽማግሌውን በመክሩ ትብብር ማድረግ ጥሩ ነው
3: ለምሳሌ ሲዲየቱ ምክላጥ መተደ ምንድነው ይሆታል ለማትረፍ ብላ ነው ህመሙት ተርፋለሁ ሰነበታለሁ ብላ ነው እና ስለዚህ ወንድ ላይገድል ይጭራል ታንቆይ ሞታል ሲዲየቱ ሳትሞት ታንቆይ ሞታል ይሁን ለምንድነው አለመቻል ነው እና ለመቻቻል ያበቃነ ዛሬ ለሚመለከተው ሆነ ለቅርቡ ዘመድ ማዋያየት የእናቲቱ ግድም ያባትየው ግድም የሱ ግድም ተገናኝተው እነዚያን ባጭሩ መምከሩ በጣም ጥሩ ነው ብየን ማሰብ።
0: በጣም እናመሰግናለን አቶ ስሜነ መልካም ምሽት።
3: እሺ እኔም አመሰግናለሁ ደህና ምሹ ዚያር ተዚ ሁሉ ያውጣነን እግዚአብሔር።
0: እናመሰግናለን መልካም ምሽት። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ይቀሩናል 3 ደቂቃዎች ብቻ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በ11ኛው ቴሌቪዥን ጣቢያ ቃለ መጠይቅ ተደርጎላቸዋል። ከተወሰኑ ደቂቃዎች በፊት ነው ቃለ መጠይቁ እንግዲህ የተጠናቀቀው። እኛ ስርጭት ላይ በነበርንበት ጊዜ ንግግራቸውን ባጭሩ ለማሰማት ሞክረናል። እንደው ግን ብዙ ጥያቄ ቀርቦላቸው ምላሽ ሰጡ ቢሆንም አናዋናዎቹ ከቀድሞው የሻባክ ድርጅት ኃላፊ ሮኔን ባርጋር እንግዲህ በተነሳው ውዝግብ ሮኔን ባርጋር ቀደም ሲል እንደተመለከትነው በስም አጥፋት ወንጀል 3 ሚሊዮን ሸቀል ካሳ ይክፈሉኝ ባልሆነ ነገር ሲም የጠፍቷል በማለት ክስ እንዳቀረቡና ለዚህ ምላሽ እንደሰጡ ጠቅላይ ሚኒስትሩ ዛሬ ያው ምርጫዎች ይፋ ሆኗል። ከዚህ ጋር በተያያዘ ጥያቄ ሮኔን ባር ጥቅምት 7 ቀን በደረሰው አደጋ በሌሊቱ አደጋው መድረሱ እንዳወቀ አልደወለልኝም ምልክቶችንም ያያላሳወቀኝም በመጀመሪያ ያን ቀን ዋና እንግዲህ መጨረሻ እንግዲህ ንቀይ መስመር ነው ያሉት ስልክ ያለስ ነበረው አልደወለልኝም መደወል ይችል ነበር እንግዲህ ብለዋል። በዚህ ጥያቄ ዙሪያ ሌላው የግብጽ መረጃ ድርጅት ኃላፊ እንግዲህ በግብጽ የስልጣን ደረጃ ሀገሪቱ ፕሬዝዳንት ቀጥሎ ያለ ባለ ስልጣን እንደሆነ ነው የሚታወቀው ወደ እስራኤል ሀገር መተው ነበር ለ67 ደቂቃ ያክል ቆይቶ ነበር እስራኤል ሀገር ጥቅምት ይቅርታ መስከረም 26 ቀን 2023 ዓመተ ምህረት እንግዲህ ጥቅምት 7ቱ ጥቃት ከመድረሱ ከተወሰኑ ከአንድ ሳምንት በላይ ሆናል ከተወሰኑ ቀናት በፊትና ጠቅላይ ሚኒስትሩ እንደሚሉት መተው ማን ጋር እንደተገናኙ አናውቅም ካሜራዎችን እንግዲህ አየር መንገድ ያለውን ካሜራ መፈተሽ አስፈልጋል ነው ሚሎ ማን ጋር እንደተገናኘ አልታወቀም። ምናልባት እንግዲህ ያው በመረጃዎች ይፋ ሊሆን ይችላል በቅርቡ እናያለን። በዚህ ዙሪያ ምን ምላሽ ሰጥተዋል? ሌላው ዲፕ ስቴት ውስጥ ለውስጥ በእነሱ ስልጣን በመጠቀም ነገሮችን ተግባራዊ እንዳይሆኑ የሚያደርግ ሲስተም ወይም ስርዓት አለ ተጠይቀው አው ምንም ጥያቄ የለውም አለ ብለዋል። ሮማን ጎፍማን የሞሳድ ድርጅት ኃላፊ እንዲሆኑ ትልቅ ትግል አድርጌያለሁ ተሳክቶልኛል ብለዋል። ከዛ የክስ ፋይል ደግሞ ሆን ብለው ነው አጠናክረው ያቀረቡብኝ ብለዋል። ሲጠየቁ ምንም ጥያቄ የለውም እንደዛ ነው ያደረጉብኝ በዚህ ምንና ቤተሰቦች ተጎርተናል ብለዋል። ሌላው ዊንተር ኦፈር ዊንተር እሳቸው በመረጣቸው አይዘንኩት ተቀበላላችሁ ምርጫ ጋር ተያይዞም የቀረበ ቅስቀሳ አለ ብለዋል። አይዘንኩት ቢመረጥ እንግዲህ መንግስት ቢያቋቁሙ የኢራንን መንግስት መጣለ አይችልም በምርጫው ቢሸነፉ ከፖለቲካ ለሚሰናበታሉ ወይ ለሚለው ጥያቄ በጭራሽ እኔ መሸነፍ ማላስብም ለማሸነፍ ነው መወዳደረው ብለዋል። ጤና ጋር ተያይዞም ጤና የመልካም ነው ብለዋል። እንግዲህ ነገ ደግሞ በጧት ስርጭታችን በሰፊው እንመለከተዋለን። የቴክኒክ ባለሙያችን ዛፈር ሳሊም ነበርና መሰግናለን። አጠናካሪው አሃና ስፈራው በጣም እናመሰግናለን። እንዲሁም የተሳተፉትን ሁሉ ባልደረባችን ምረትን ጨምሮና መሰግናለን። ወርቅነሽ ሸቴ ነኝ። አድማጮቻችን መልካም ሌሊት ይሁንላችሁ።